የተከበራችሁ አድማጮቻችን ተመልሰን መጥተናል። አብራችሁን ቆይታ እያደረጋችሁ ስላላችሁ ደግሞ እጅግ አድርገን እናመሰግናለን። ሙዚቃ ሰምተን ተመልሰን መጥተናል። አብረናችሁ እስከ 3 ሰዓት ድረስ ቆይታ የምናደርግ ይሆናል። በቆይታችን አስቀድመን እንደነገርናችሁ የተለያዩ ጉዳዮችን ይዘናል። በባልደረቦቻችን የተዘጋጁ የተለያዩ ፕሮግራሞችን የምንዳስስ ይሆናል። በተጨማሪም ደግሞ ከእናንተ ከአድማጮቻችን ጋር የካርድ ሽልማት እያደረግን አብረናችሁ ቆይታ የምናደርግ ይሆናል። የጥያቄና መልስ ፕሮግራሞችም ይኖሩናል። አብራችሁን ቆዩ። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት እንወዳለን። እንግዲህ የመስቀል በዓል በኢትዮጵያ ከሃይማኖታዊ ትርጉም ባሻገር እንግዲህ ቤተሰብ የሚሰባሰብበት፣ ወዳጅ ዘመድ የሚገናኝበት፣ የቅና የይቅርታ መንፈስን የሚያድስ እንዲሁም ደግሞ ባህልና ልምድን ከትውልድ ወደ ትውልድ የሚያስተላልፍ ልዩ በዓል መሆኑ ይታወቃል። ታዲያ በዓሉ ሲቃረብ የቤት ጽዳት ይጀምራል፣ የበዓል ልብስ ይዘጋጃል፣ ዘመድ አዝማድና ወዳጅን ለመጠየቅ እንግዲህ የተለያዩ ዝግጅቶችም ይከናወናሉ። ከዚሁም ታዲያ ጎን ለጎን በዓሉ በተለይ ድባብ ከሚያስታውሱ ነገሮች በተለይም በዛሬው ዕለት ከበዓሉ በፊትና በበዓሉ ዕለት የሚዘጋጁ የምግብ አይነቶችም ተጠቃሽ ናቸው። እንደየብሔሩ እንግዲህ የተለያዩ ምግቦችም የሚዘጋጁበት ቀን ነው። ወደ ኋላ ላይ የት አካባቢ ምን አይነት ምግቦችም ይዘጋጃሉ የሚለውም በባልደረቦቻችን የተዘጋጁ ፕሮግራሞችም አሉ፣ ወደ እናንተ የምናቀርብ ይሆናል። ለመሆኑ እናንተ አድማጮቻችን በዛሬው ዕለት የመስቀል በዓልን በምን አይነት ሁኔታ ለማሳለፍ አቅዳችኋል? በ0996992860 ሀሳብ አስተያየታችሁን አጋሩን። ስልክ ቁጥሩን ደግሞ አለው፣ በ0996992860 ሀሳብ አስተያየታችሁን አጋሩን። እንግዲህ አስቀድመን እንደነገርናችሁ ደግሞ የካርድ ሽልማቶች ይኖሩናል። ወደ ኋላ ላይ የበዓሉን ዕለት እንግዲህ አብሮ ማዕድ ከመቃመስም ባለፈ የተለያዩ

ፕሮግራሞች እንደሚከናወኑም ነግረናችኋል። ሐሳብ አስተያየታችሁን ያጋራችሁን እኛ አብረናችሁ ቆይታ የምናደርግ ይሆናል። ሙዚቃ ሰምተን ተመሰንም እንመጣ ይሆናል።

ተመልሰን መተናል። የተከበራችሁ አድማጮቻችን አሁንም ቆይታችሁን ከኛ ጋር እያረጋችሁ ስላላችሁ እጅግ አድርገን እናመሰግናለን። የተለያዩ ጉዳዮችን ይዘናል አስቀድመን እንደነገርናችሁ። የተለያዩ አድማጮቻችን ደግሞ በ0996992860 ሀሳብ አስተያየታችሁን እየላካችሁልን ትገኛላችሁ። እጅግ አድርገን እናመሰግናለን። ወደኋላ ላይ የተለያዩ አድማጮቻችንን የእንኳን አደረሳችሁ መልእክቶችንም የምናስተላልፍ ይሆናል። በባልደረቦቻችን የተዘጋጁ የተለያዩ ፕሮግራሞችም አሉ፣ ወደ እናንተ የምናቀርብ ይሆናል። ታዲያ የመስቀል በዓል በኢትዮጵያ ከሚከበሩ ታላላቅ ሃይማኖታዊና ባህላዊ በዓላት አንዱ መሆኑ ይታወቃል። በዓሉ እንግዲህ በየዓመቱ መስከረም 17 የሚከበር ሲሆን በደመራ፣ በችቦ፣ በዝማሬ፣ በጭፈራና በተለያዩ ባህላዊ ስነስርዓቶችም ይደምቃል። እንግዲህ ኢትዮጵያ መስቀል ሃይማኖታዊ ትርጉም ብቻ ሳይሆን ሰፊ ባህላዊና ማህበራዊ ትርጉምንም የያዘ ነው። በዓሉ ቤተሰቦችን የሚያሰባስብ፣ ጎረቤቶችን የሚያቀራርብ፣ ወጣቶችን በዜማና በጭፈራ የሚሳተፉበትና የትውልድ ትውፊቶች የሚተላለፉበት ትልቅ በዓል ነው። በተለይም ደግሞ ደመራው ሲቆም፣ በዙሪያው ሰዎች ሲሰባሰቡ፣ ችቦ ሲለኮስ እና የመስቀል ዝማሬ ሲሰማ የበዓሉ ድባብም ይለወጣል። ይህ ደግሞ በዓሉ ከሃይማኖታዊ ባሻገር በሰዎች ጋር የጋራ ትውስታ እንዲኖራቸው ትልቅ ቦታ ያለው መሆኑ ይታወቃል። መስቀል ታዲያ ሲነሳ ደግሞ የሚዘጋጁ ምግቦችም፣ የሚዘመሩ ዜማዎች፣ አለባበስ ስነስርዓቶች፣ የበዓሉ አከባበር መንገዶች ቢለያዩም በዓሉ የሚያመጣው ግን የመሰባሰብና የደስታ ስሜትና የጋራን መተሳሰብን በዋናነት የሚያንጸባርቅ ነው። ስለዚህ መስቀል የደመራ እሳት ብቻ አይደለም፣ የታሪክ ትውስታ፣ የሃይማኖት ትርጉም፣ የባህል መገለጫ፣ የቤተሰብ ስብስብና ከትውልድ ወደ ትውልድም የሚሸጋገር ትውፊት ነው። ታዲያ ደመራው ሲነድ የሚታየው እሳት ለአንድ ሌሊት ብቻ ቢሆንም ከመስቀል ጋር የተያዘው ታሪክና ባህል ግን ከትውልድ ወደ ትውልድ የሚቀጥል ትልቅ ትውስታ እንደሆነም ይታወቃል። እንደሚታወቀው በትላንትናው ዕለት ደግሞ የደመራ በዓል ነበረ። በተለያዩ አካባቢዎች የደመራ በዓል ይከናወናል። በተለይም ይህ ደመራ በዓል ሲከናወን በተለያዩ አካባቢዎች ላይ ሰብሰብ ብሎ አንድ ላይ በመጫወት እንግዲህ በዓሉ ያልፋል። በትላንትናው ዕለት በምን አይነት ሁኔታ ነበረ የመስቀል የደመራን ስነስርዓት ስታከናውኑ የነበረው? በተለይም የመስቀል የደመራ ስነስርዓት ሲነሳ ስለትም አብሮ ይነሳል። የዛሬ ዓመት እንዲህ ከተከናወነልኝ ይህንን አደርጋለሁ፣ የዛሬ ዓመት እንዲህ አደርጋለሁ ብሎ አካባቢው ላይ ያሉ ሰዎች በሙሉ የሚያስፈልገውን ነገር በሙሉ ተስለው ለዛሬ ዓመት በሰላም ካደረሳቸው ስለታቸውን እንደሚያስደርሱና አብረው በጋራ ለመሰባሰብ አብረው በጋራ ለመደሰት በዓሉን ለማሳለፍ እንግዲህ ስለት የሚሳሉም በርካታ ናቸው። ወደኋላ ላይ መባወርቅነ ስለ ስለትና የመስቀል የደመራ በዓል ምን ይመስላል የሚለውን ፕሮግራም ታስዳስሰናለች። ግን ከዛ በፊት አድማጮቻችን በትላንትና ዕለት በምን አይነት ሁኔታ ነበረ የደመራን በዓል ስታከብሩ የነበረው? የት ነበረ? በምን አይነት ሁኔታ ነበር ስታከብሩ የነበረው? ምንስ ተሳላችሁ? በ0996992860 ላይ ሀሳብ አስተያየታችሁን አጋሩን። እንዲሁም ደግሞ የእንኳን አደረሳችሁ መልእክቶችን ማስተላለፍ የምትፈልጉ ከሆነ በስልክ ቁጥራችን ላኩልን። ወደኋላ ላይ የካርድ ሽልማቶችም እንዳሉን ተናግረናል። የትም እንዳትሄዱ፣ የካርድ ሽልማቶችን ወደ እናንተ እያደረስን አብረናችሁ ቆይታ የምናደርግ ይሆናል። ሙዚቃ ሰምተን እንመለስ።

ተመልሰን መጥተናል። የተከበራችሁ አድማጮቻችን አሁንም አብራችሁን ቆይታ እያደረጋችሁ ስላላችሁ እጅግ አድርገን የምናመሰግናችሁ ይሆናል። በቆይታችን የተለያዩ ጉዳዮችን መያዛችን አስቀድመን ነግረናችኋል። እንግዲህ በዛሬው ዕለት እንግዲህ የመስቀል በዓል ነው። መስከረም 17 2019 ዓ.ም እንግዲህ ልዩ የመስቀል በዓል ነው። የመስቀል በዓል እንግዲህ ሲቀርብ የተለያዩ ክንውኖች እንደሚደረጉ አስቀድመን ነግረናችኋል። በምን አይነት ሁኔታስ ነው እያሳለፋችሁ ያላችሁትን ብለን ጠይቀናችኋል። በተጨማሪም ደግሞ ከስለት ጋር ተያይዞ ደመራና ስለት ሲነሳ እንግዲህ ሁለቱ አንድ ላይ የሚሄዱ ነገሮች ናቸው። በተለይም በደመራው እለት በርካቶች ስለታቸው እንዲሳካላቸው እንዲሰምርላቸው እንግዲህ ስለት ይሳላሉ። በምን አይነት ሁኔታ ነው እናንተስ አካባቢ የነበረው ድባብ? በትላንትናው ዕለት ምን ይመስል ነበር? ምን ተሳላችሁ የሚለውን ሀሳብ አስተያየታችሁን አጋሩን ብለናችሁ ነበረ። አድማጮቻችንም ሀሳብ አስተያየታችሁን እየላካችሁልኝ ትገኛላችሁ። እጅግ አድርገን የምናመሰግናችሁ ይሆናል። የተከበራችሁ አድማጮቻችን እንግዲህ በተለይም የጉራጌ ማህበረሰብ ተወላጆች ቀደም ብለው የሚሄዱበት በዓል ነው። ይህ በዓል እንግዲህ ቤተሰብ የሚጠየቅበት በፍጹም የማይቀርበት በዓል መሆኑን እንግዲህ በርካቶች ነግረውናል። በምን አይነት ሁኔታ እያሳለፋችሁ ትገኛላችሁ? ጠቅላይ ሚኒስትር አብይ አህመድ ደግሞ ለመስቀል በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። ለመስቀል በዓል እንኳን አደረሳችሁ ሲሉ ተናግረዋል። የመስቀል በዓል ሃይማኖታዊና ባህላዊ በሆነ መንገድ በመላው ኢትዮጵያ የሚከበር በዓል ነው። በዓሉ ቤተሰባዊና ማህበራዊ ቀለም አለው። ቤተሰብ ይገናኝበታል፣ ሰፈሩ ይሰባሰብበታል፣ ከተማውና አካባቢው ወደ አንድ አደባባይ ይዘምታል። ከእንጨት እስከ ደመራ ያለው መሰባሰብ የመደመርን ኃይልን የሚያሳይ ተምሳሌት ነው። በዓሉ በሚከበርበት ጊዜ ሁሉም የኢትዮጵያ አቅሞች እያሰባሰብን እየደመርን ታላቅ ሀገራዊ አቅምን ለመፍጠር እንተጋለን ሲሉ ተናግረዋል። በድጋሚ መልካም በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። የተከብራችሁ አድማጮቻችን አስቀድመን በ0996992860 ላይ ሀሳብ አስተያየታችሁን እያጋራችሁን አብረናችሁ ቆይታ የምናደርግ ይሆናል። የካርድ ሽልማቶች አሉን። ኤፍሬም ተሳተፍበት። እንግዲህ በርካታ አድማጮቻችን እንግዲህ የካርድ ሽልማቶችን ይዘናል። ወደኋላ ላይ ጥያቄና መልስ ይኖረናል። እንዲሁም ደግሞ ሀሳብ አስተያየታችሁን የምትልኩልን አድማጮቻችን በዓሉን በምን አይነት ሁኔታ ላይ እያሳለፋችሁ እንደምትገኙ፣ አሁን ንጋት ነው፣ ወደኋላ ላይ ደግሞ ዘመድ አዝማ በመጠየቅ ነው። ቤታችሁ ውስጥ ምን አይነት ክንውኖች ታከናውናላችሁ? ለመስቀል በዓል ምን አይነት ምግቦችን ታዘጋጃላችሁ? በ0996992860 ላይ ሀሳብ አስተያየታችሁን አጋሩን። እኛ አብረናችሁ ቆይታ የምናደርግ ይሆናል።

0: ተመልሰን መተናል። የተከበራችሁ አድማጮቻችን፣ አንድ አድማጫችን ደግሞ ቀጥታ ደውለውልናል። እስቲ አድማጫችንን እናስገባና ከየት አካባቢ እንደሆኑ በምን አይነት ሁኔታ አስባሉን ያከበሩ እንዳሉ እናውራቸው። ሄሎ።
1: አቤት አቤት።
0: ሰላም ጤና ይስጥልን አድማጫችን።
1: አብረን ይስጥልን።
0: ሰላም ነው? እንዴት ነው? እንኳን አደረሰዎት።
1: አሜን አሜን። እንኳን አብሮ አደረሰን።
0: አለን አለን። ማን እንበል? ኬት ነው?
1: ሳሙኤል ከፖተቤ።
0: እሺ።
1: አሁን የመስከረም ተማባል እና ከበሮ ደጋ እየሄድ ነው ወደ አደባባይ። እሺ፣ አደባባይ አለች።
0: አሃ።
1: አዎ፣ ደስ አካባቢ ያው ሰብሰብ ብለን ወጣቱ፣ ሴቱ፣ ህፃናቱ ሰብሰብ ብለን እንግዲህ በዓሉን ልናከብር ወደዛ እየሄድን ነው።
0: አዎ፣ አሁን ነው ማለት ነው ሄዳችሁ ችቦ የምትለኩሱት?
1: አዎ፣ አሁን አሁን እንደዚህ ትናንትና በተለየ መልኩ ከቤተ ክርስቲያን አንስቶ እስከ ቤት ድረስ ያለውን አከናውነን ጨርሰናል። ዛሬ ደግሞ ያው እንግዲህ ሽማግሌው፣ ህፃናቱ፣ ሴቶቹ እንደ አጠቃላይ በቃ አካባቢው ላይ ያለው ሰብሰብ ብለን እንትን ያልናት የደመርና ተደመራለች፣ እሱ አንለኩሳለን። መስተንግዶም አሉ ከእንትን ደርስ ጀምሮ እስከ እርድ ድረስ ያሉ ነገሮች አሉ። ያን ሰብሰብ ብለን ከምስኪኖቹ ጋራ እንዲሁም በቃ ካሉ ማህበረሰቦች ጋር የተገባበዝ ነው ቆይታ ምናደርስ።
0: ስለዚህ የቀን ውሎት ምን ይመስላል ዛሬ? አሁን ያው ንጋት ነው፣ ሄደው ችቦ እንደሚለኩሱ ነግረውናል። እና ከዛ በኋላስ በምን አይነት ሁኔታ ነው የሚያሳልፉት? ምናልባት ደግሞ አስቀድመው እንደነገርኑን በትላንትና ሁለት ደግሞ የችቦ ማብራት ስነስርዓት፣ የደመራ መለኮስ ስነስርዓት ነበር እና እዛ ላይስ አስቀድመን እንግዲህ አድማጫችን ሰምተውን ከሆነ ስለ ስለትም አውርተናል። በርካታ ሰዎች እንግዲህ ሀሳባቸው ከሰመራላቸው፣ ያሰቡት ነገር ከተሳካላቸው ስለታቸውን ለዛሬ ዓመት በሰላም ካደረሰን ይህንን አደርጋለሁ የሚሉም በርካቶች ናቸው። እና እናንተስ አካባቢ የነበረው ድባብ ምን ይመስል ነበረ? እርሶስ ምን ተስለው ነበረ?
1: በጣም ጥሩ። ይሄ ብዙ አይነት ስለት አለ። እንዲያውም አጋጣሚ ሆኖ እኔ እንደዚህ በጽሁፍ እንዳይጠፋን ምናምን እያለ በጽሁፍ እንዲያውም የመያዝ እድሉ እኔ ነኝ እንትን ያልኩኝ እንዳጋጣሚ። በጣም ተዘፈች ያሉ ስለቶች አሉ እንደኝ እንትን አለ የሚሰምርም አለ የማይሰምርም አለ እንደኛ እንትኑ። እኔ እንደውም ሰምሮልኛል።
0: ደስ ይላል።
1: ባይበሉ ተመልሶ አይምጣ እንጂ ትንሽ ከቤተሰብ ጋራ እንትን ብዬ አንድ ወንድሜ ነበር፣ በጣም እንደናት እንዳባት አድርጎ ያሳደገኝ ወንድሜ ነበር። ከሱ ጋር ለምን በእኔ መስመር አትሄዱ ምናምን ብንል በዚህም አንዳንድ ነገር አለ። እኔ ኩርቢያ አትርቴቶ ክርክ ሄጄ ነበር እና ከዛ ተመልሼ ስመጣ እንደ አጠቃላይ ከኔ እንትን ወጥሃል ብዙ አኩርቶብ ነበር የነበር እና በዛ አልታረቅንም የነበረ እሱ ርቆኝ ሌላ ቦታ ሄደ። እሱ ተመልሶ ወደዚህ ቢመጣ እና እሱ ያስቀየርኩትን እንትን ጊዜ ይቅርታ ያደርግልኝ ጊዜ ተስዬ ነበረ እና ለእንቁጣጣሽ መጥቶ ያው ከቤተሰብ ጋር እንቁጣጣሽን ቅርታ አድርጎ ሊባታችን በሰላም በፍቅር አከበርን። ሰምሯል።
0: ደስ ይላል በጣም። እንኳን ደስ አሉት። እንኳን ደስ አሉት። አድማጫችን እጅግ አድርገን እናመሰግናለን። ሳሙኤል ከከውተቤ ስለደወሉልን እጅግ አድርገን እናመሰግናለን። እሺ፣ እሺ፣ እሺ። የተከበራችሁ አድማጮቻችን እንግዲህ ሳሙኤል ከኮተቤ በቀጥታ ስርጭት እንግዲህ አብሮን ቆይታ አድርጓል። በተለይም አስቀድመን እንደነገርናችሁ ከስለት ጋር ተያይዞ እንግዲህ ስለት ተስሎ ይሄ ከወንድሜ ጋር ጸብ ነበረኝ፣ ከዛ ከሱ ጋር ከተታረኩ ብዬ ስለት ተስዬ ነበረ፣ ስለቴን አስገብቻለሁኝ ሲል እንግዲህ ሳሙኤል ከኮተቤ ሀሳቡን አጋርቶናል። እንዲሁም ደግሞ እንኳን አደረሳችሁ ለወዳጅ ዘመዶቼ ብሏል። በርካታ አድማጮቻችን እየደወሉ ነው። ተስፋዬ ከጎጃም በረንዳ እንኳን አደረሳችሁ የብስራት ሬዲዮ ጋዜጠኞች ሲል ተናግሯል። በተጨማሪም ደግሞ ዮሐንስ ከመከኒሳ፣ ገመቹ ከሞጆ የእንኳን አደረሳችሁ መልእክቶችን አስተላልፏል። የሰላምና የደስታ ይሆንላችሁ ብሏል። እንኳን አደረሳችሁ መልካም በዓል ሞቅ ደመቅ ብሏል። አብራችሁነን ሲል እዮብ ደግሞ ከአዳማ መልእክቱን አስተላልፏል። ሌላኛው አድማጫችን ደግሞ እንኳን ለመስቀል በዓል አደረሳችሁ የኃይሉ ፈረጃን ሙዚቃ ጋብዙልኝ ብሏል። ኤፍሬም የኃይሎም ፈረጃን እንግዲህ ሙዚቃ እንጋብዛለን። መላኩ ነኝ ካርሲ በቆጂ ብሏል። እጅግ አድርገን እናመሰግናለን መላኩ። አድማጮቻችን እጅግ አድርገን እናመሰግናለን። በርካታ አድማጮቻችንም እየደወላችሁልን ሀሳብ አስተያየታችሁም እንዲሁም ደግሞ በአካባቢያችሁ ላይ በምን አይነት ሁኔታ ነው የመስቀል በዓል የመስቀል ደመራ በትላንትና ሁለት በተጨማሪም ደግሞ በዛሬ ሁለት የመስቀል በዓልን ለማሳለፍ ያቅዳችሁት የሚለውን ሀሳብ አስተያየታችሁን አጋሩን። እኛ አብረናችሁ ቆይታ የምናደርግ

0: የተከበራችሁ አድማጮቻችን አሁንም ቆይታ እያደረግን እንገኛለን። አንድ ሌላ አድማጫችን ደግሞ ከቀጥታ ስርጭት ይገኛል። እንግዲህ ደውሎልናል። ሄሎ ሄሎ
1: ሄሎ
0: ሰላም ጤና ይስጥልን አድማጫችን።
1: አውስትልን እንኳን አደረሳችሁ።
0: እንኳን አብሮ አደረሰን። ማን እንበል? ኬት ነው?
1: ተክለ ማርያም ይባላለው። ጉራጌ ክልል ሙርና ክልል ወረዳ ያው ወደ 7 ኪሎ ሜትር ነው። ያው ባሉ ያው መስቀል ብዙ ጊዜ የሚጣለው ወደ ጉራጌ ነው ትኩረቱ፣ እናንተም እንደምታውቁት። ያው እኛ ጋር ያው ባሉ በጣም በደመቀ ሁኔታ እየከበረ ነው። የሚገርምሽ ነገር የሚታረደው ጉራጌ ብዙ ጊዜ የሚያከብረው ወይም ያደው በ15 ነው። የራሱ ታሪክ አለው። እና ከዛ ተነሳ ያው ህዝቡ መጓዝ የሚጀምረው የሚገርም ነገር ከ11 እንደውም በ6 መስዋዕት የሚሄድም አለ መስከረም ማለት ነው። በ12 የመስቀል ሚካኤል የሚባል አለ። እዛ ቀጥቅርቻ ይገባል። የሚገርምሽ ነገር ስጋ የሚጀምረው እዛ ቀን ነው። በቅርጫ ያው ያሉስ መጣሉ በቅርጫ ይገባና የዛ ቀን ቅርጫውን ያገባል በአቅሙ ማለት ነው። በ14 ደግሞ የድንጋይ እሳት የሚጠላለ ማለት ጀመረ። ልጆች ጀመረ በ14 እሱም ያው ታሪክ አለው የራሱ። ብዙ እሳት እንዳንጨርስ ማብረሪያ ብቻ ነበረ፣ ግን እሳት ይጨርስብናል። በ14 የልጆች የድንጋይ እሳት ይባላል እሱ ጀምራል። ከዛ ደግሞ እናቶች የሚያዘጋጁት የጎመን ክትፎ ወይም ደግሞ የአምብር ክትፎ የሚባላለ እሱ አዘጋጃሉ። ያው ካይቤ ጋር ቆጮም ያው በቅጠል ዳቦ የሚባላል እሱን የጋገሩ ያዘጋጃሉ። እዛን ቀን እናቶች ነው ድግሱ 100 ከ100 በ14 እንደዚያ ይከብር እና በ15 ደግሞ ጾም ካልገጠመው ያው ይታረዳል። ሁሉም በየቤቱ አርዳል። በየቤቱ ካረደ በኋላ የሚገርምሽ ነገር ከተለያየ ቦታ የመጡት ያው 7-8 ጎረቤት ያደረጉት ነገር ሽንት የሚባላለ ያን ሽንት ተከትፎ ተደባልቆ 8 ቤተሰው ጎረቤት ይሁን 10 ይሁን በክልል ቤተሰቦቹ እንዳለ ከልጆቹ ከአባወራ ከከተማ መጣው ሳይቀር አንድ ቤት ይሰበሰባል። እሱ በደንብ ይበላል። ያው ከከተማ ደግሞ የሄዱ ወንድሞች እህቶችም ካሉ ያው ለዛ የሚያስፈልገው መጠጥ ያው የተለያየ መጠጥ ይገዛል። እዛው ይመረቃሉ። ምርቃት ሲባል እንደ ቀልድ እንዳይመስል ዝም ብሎ አንዴ መጣሽ ብታይ ዋንቺ እንደው ማትቀሪ በየአመቱ እንደው የመስራት ባንዲራዎች እንደን ጠቅለሽ ይዘሽ ነው ምትች።
0: እሺ እንመጣለን፣ ተጋበዛችሁ እንመጣለን።
1: እና በዚህ ሁኔታ ይቀጥልና በ16 ደግሞ የቤተክርስቲያን ደግሞ ደመራ ያው ሁሉም ሰው ይሰባሰባል። ቤተክርስቲያን ሁሉም በያጥያው ደግሞ ደመራ አለው። ከሰዓት ያንን ደመራ ያልቃል። ያንን ደመራ ካለቀ በኋላ ደግሞ ማታ ደግሞ እንደገና በየአካባቢው ጀፈር ይባላል። ጀፈር ማለት ጉራጌ ለአንዳንድ ነገር ለቅሶ ወይም ደግሞ ህዝቦች ቢያስታርቅበት የሚቀመጡበት ቦታ አለ እንደዚህ በዛፍር እዛ ደግሞ የሚደመራለ በየጎጡ ደግሞ እሱን ደግሞ ማታ ከ12 ጀምሮ እስከ 2-3 ሰዓት ባለው ይሰባሰቡና ያንን ደመራ ይቀጥለ ማለት ነው። ገና ሁለተኛ ከዛ ደግሞ ያው በ15 ሽንት ብዬሻለው። በ16 ወይም ደግሞ በ17 ደግሞ ሻኛ ደግሞ አለ።
0: የሻኛ ቀን
1: አለ። የሻኛ ቀን ደግሞ የሚከብረው እንዴት መሰለሽ? ይህ ሽንት የተበላው ሰው ተሰብስቦ እንደገና በአዲስ የሰባት የምታረደ ምሳሌ ጎረቤት ሰባት ሶስት መረተኩኝ የታረደው የበሬው ሻኛ አንድ ላይ ይሰበሰባል። አንድ ላይ ይወደረ የሚባላለ በሱ ይሰበሰባል። ከዛ በኋላ ሽማግሌዎች ይመርቃሉ። ከመረቁ በኋላ ደግሞ ያን ሻኛ ተቆራርጦ በቃ በቁጥር የሁሉ ሰው ህፃን ሳይቀር በቁጥር የሁሉም ድርሻ ይቀመጥለታል። ከዛ ጥብስ በፈለገ ጥሬው ይበላል። ከዛ ከሻኛ ቀን በኋላ ሁሉም ነገር ከከተማው ወደ ከተማ መምጣት ይጀምራል። ወደ ስራ መለበት ወደ ስራ ይሄዳል። ግን አዳምና የሚባል ደግሞ አለ። ከ21 ከ23 ከ24 እሱ የአዳምና ባል ከጨረሰ በኋላ የአዳምና ባል ደግሞ ምንድን መሰለሽ፣ እሱም ያው በዛ በተዘጋጀው ስጋ የሚቀር ነገር አለ። አዳምና ተብሎ ይዘጋጃል። አዚ ገዛና እሱም ደግሞ ግን አዳምና ምርቃት ይባላል። እሱ ከጨረሰ በኋላ ከተማው ሰው 24-23 በኋላ ሁሉም ወደ ስራው ይመለሳል ማለት ነው። ባጭሩ የሚመስል ብዙ መፍሰት ነው ታሪኩ። ሰዓት እንዳልሻማት
0: እጅግ አድርገን እናመሰግናለን። እሺ እጅግ አድርገን እናመሰግናለን አድማጫችን። እንግዲህ በጣም ብዙ ነገር ነው የነገሩን፣ በተለይም በጉራጌ ላይ ምን አይነት እንትኖች ይከበራሉ ከምግቡ ጀምሮ ከደመራው ጀምሮ በደንብ ነው ያብራሩልን። እጅግ አድርገን እናመሰግናለን። ከወልቂጤ አይደለ ተክለ ማርያም በጣም አርገን እናመሰግናለን። የካርድ ተሸላሚያችን ናችሁ። እጅግ አርገን እናመሰግናለን። በዚህ አጋጣሚ የእንኳን አደረሳችሁ መልእክት ለወዳጅ ለዘመዶቹ ለጓደኞቹ ማስተላለፍ የሚፈልጉ ከሆነ ደግሞ እድሉን ልስጡት።
1: እሺ፣ አመሰግናለሁ። በመጀመሪያ የብቻሰኝ ሰራተኞች ከመርሴ ጀምሮ ሁላችሁም እንኳን አደረሳችሁ እላለሁ።
0: አመሰግናለን።
1: ቀጥሎ ደግሞ በጣም ያቁኝና ማላቃቸው ሁሉም ለኦርቶዶክስ ተዋህዶ እምነት ተከታዮችና እንዲሁም ደግሞ ለመላው የኢትዮጵያ ሕዝብ በጠቅላላ እና ደግሞ የምሁርና አክሊል ወረዳ ሰራተኞች ሁሉም እንኳን አደረሳችሁ እላለሁ።
0: እናመሰግናለን። አድማጫችን መልካም ቀን መልካም በዓል ይሁንልዎት። አሜን። እሺ፣ የተከበራችሁ አድማጮቻችን ቆይታችን እንግዲህ አብረናችሁ እስከዚህ ሰዓት ድረስ አብረናችሁ እየቆየን እንገኛለን። እስከ 3 ሰዓት ድረስ ደግሞ የተለያዩ ጉዳዮችን እያነሳን በባልደረቦቻችን የተዘጋጁ ፕሮግራሞችን ወደ እናንተ እያቀረብን አብረናችሁ ቆይታ የምናደርግ ይሆናል። አስቀድመን እንግዲህ ያስገባናቸው አንድ አድማጫችን ከወልቂጤ ተክለ ማርያም በርካታ ነገሮች በጉራጌ ክልል ላይ እንደሚከናወኑ ነግረውናል። ከምግቡ ጀምሮ ምን አይነት ክንውኖች እንደሚከናወኑ፣ በሴቶች በኩል የሚዘጋጅ ፕሮግራም አለ። በተጨማሪም ደግሞ ከመስቀል በኋላም ደግሞ አዳብና የሚባለውን ፕሮግራምም በምን አይነት ሁኔታ ይዘጋጃል የሚለውን ነግሮናል። እንግዲህ በርካታ አድማጮቻችን ደግሞ አስቀድመን ባነሳነው ጉዳይ ላይ ሀሳብ አስተያየታቸውን እየላኩልን ይገኛሉ። በ0929 የሚጀምር ስልክ በመጀመሪያ ለብስራት ሬዲዮ ፕሮግራሞች አዘጋጆችና ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ሲል እንግዲህ ልኮልናል ለአንድ አድማጫችን። ስለት ሲታሰብ እንግዲህ ሰብሳቢ ነበርኩና ወንድሜ ካገባ 2000 ብር አመጣለሁ አልኩኝ። እሱ ግን አላገባም። እኔ ግን ስለቴን ሰጥቻለሁ፣ እሱ ግን አላገባም። በዚህ ጉዳይ ላይ ምን ትያለሽ? ሲል እንግዲህ ሀሳብ አስተያየቱን ልኮልናል በ0929 የሚጀምር ስልክ። እጅግ አድርገን እናመሰግናለን አድማጮቻችን። ወደኋላ ላይ የአድማጮቻችንን ሀሳብ አስተያየት፣ የእንኳን አደረሳችሁ መልእክቶችን እያስተላለፍን አብረናችሁ ቆይታ የምናደርግ ይሆናል። እናንተስ በአካባቢያችሁ በዛሬው ዕለት እንዲሁም ደግሞ በትላንትና ዕለት የደመራ በዓል እንዴት አለፈ? ዛሬ ደግሞ መስቀልን በምን አይነት መልኩ ለማክበር በዝግጅት ላይ ናችሁ? በ0996 99 28 60 ላይ ሀሳብ አስተያየታችሁን አጋሩን። እኛ አብረናችሁን ቆያለን።

በኢትዮጵያ ቱሪስቶችን እየሳቡ ካሉት ሃይማኖታዊ በዓላት አንዱ ዓመታዊው የመስቀል በዓል ነው። በመስከረም ወር ከኢትዮጵያ አዲስ ዓመት በኋላ የሚከበረው የመስቀል በዓል ኢየሱስ ክርስቶስ የተሰቀለበት እውነተኛ መስቀል የተገኘበት ነው። የመስቀል በዓል በኢትዮጵያ መከበር የጀመረው ከ1600 ዓመታት በላይ መሆኑን የታሪክ ድርሳናት ያስረዳሉ።

የመስቀል በዓል በአገር አቀፍ ደረጃ ቢከበርም መስቀልን በልዩ ሁኔታና ባህል የሚያከብሩ የተወሰኑ የሀገራችን ክልሎች አሉ። ይህም ደቡብና ሰሜን ኢትዮጵያን ይጨምራል። በተለይም በትግራይ ክልል ምስራቃዊ ክፍል የምትገኘው አዲግራት ከተማ መስቀልን በልዩ ባህል ከሚያከብሩት ከተሞች አንዷ ነች።

ኢየሱስ ክርስቶስ የተሰቀለበት የእውነት መስቀል መገኘቱን የሚዘክር ጭፈራ፣ ግብዣና ትልቅ የችቦ ማብራት ስነ ስርዓት ለዚህ ልዩ በዓል የተለመደ ነው። የመስቀል በዓል ሃይማኖታዊ መሰረቱንና እሴቱን ለረጅም ጊዜ ጠብቆ ከክልሉ ባህል ጋር ሲከበርም ቆይቷል።

የመስቀል በዓል በኢትዮጵያ ከየትኛውም የህብረተሰብ ክፍል የሚሳተፉበት አንዱ በዓል ነው። በትግራይ ክልል በተለይም የአጋሜ ህዝብ ተወዳጁ ባህላዊ ምግብ ጥህሎንና ጠጅን በማዘጋጀት በበዓሉ ለተገኙት ታዳሚያንና ቱሪስቶች ያሰናዳሉ።

ባሉ የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን እሴቶች መሰረት ይከበራል። በትግራይ ክልል ስር ከሚተዳደሩ 3 ብሔረሰቦች መካከል አንዱ በሆነው በኢሮብ ማህበረሰቦች የመስቀል በዓል አከባበር አኩካይ በመባል ይታወቃል።

በአዲግራት ከተማ የመስቀል በዓል ዕለት ለበዓሉ ልዩ ምግቦችን በማዘጋጀት ገንፎ፣ ጥህሎና ተወዳጁ ግዕዝም በኢሮብ ማህበረሰቦች በስጋ የተሰራ ጣፋጭ ምግብን በማሰናዳት በዓሉ ይከበራል።

በዋዜማ ዕለት ፀሐይ ስትጠልቅ በወጣቶች የሚደረግ በጣም አስገራሚ የችቦ ማብራት ፕሮግራም አንዱ ነው። የአጋመ ልጆች የስራን ክብርነት በሚገባ የተረዱ፣ ከትንሽ እስከ ትልቅ ስራ የማይንቁ፣ ከልጅነታቸው ጀምሮ ህይወታቸውን ለመቀየር በስራ የተጠመዱና በተለይም በንግድና ስራ ስኬታማ የሆኑ ናቸው።

በገንዘብ አያያዝም ባህላዊ የገንዘብ ቁጠባ ወይም እቁብ በአግባቡ ይጠቀሙበታል። በማህበራዊ ኑሯቸውም ከሰው ጋር እንዴት ተቀናጅተው እንደሚኖሩ ያውቁበታል።

ወገናቸው ችግር ሲደርስበትም ቶሎ እንዲያገግም መተጋገዙን ያውቁበታል። ጥህሎ በሚባለው ተወዳጅ ባህላዊ ምግባቸውና በልዩ የማር ጠጅ የሚታወቁት አጋማዎች የመስቀልን በዓል ወደ ትውልድ ቀያቸው ገብተው ከአብሮ አደጎቻቸው ጋር በማሳለፍ ይታወቃሉ።

ባሉን በድምቀት ለማክበርና ሁሌም ከመንፈስ ተቆራኝቶ እንዲኖር በማሰብ 22 ሜትር ቁመት ያለውና ምናልባትም በአፍሪካ ቀዳሚና ትልቁ መስቀል ሊሆን የሚችለው በአዲግራት ከተማ ቃንዳሮ በተባለው ከፍታማ ስፍራ ይገኛል።

0: አብሮነት ፍቅር እና የደስታ መገለጫ የሆነው የመስቀል በዓል ሲደርስ የቤታችን ሙቀት በልባችን ውስጥ ይደምቃል። እንኳን ለብርሃነ መስቀሉ በሰላም አደረሶ። የደመራው ብርሃን የእድገታችን መሰረት፣ ለነገ ህይወቶ የተሻለ እቅድ፣ ለልጆቾ የወደፊት ስኬት አስተማማኝ መሰረት ገዳ ባንክ በሁሉም አጋጣሚ ከጎኖ አለ። በዘመናዊ ቴክኖሎጂና በታማኝና ፈጣን አገልግሎት የሁልጊዜ ታማኝ አጋራችሁ ገዳ ባንክ አለ ከጎናችሁ። ገዳ ባንክ፣ የአዲሱ ትውልድ ባንክ። መልካም የመስቀል በዓል።
1: ምስራት ኤፍኤም 101.1 ላይ ያላችሁት ልዩ የመስቀል ፕሮግራማችን እየተከታተላችሁ ትገኛላችሁ። የተለያዩ ጉዳዮችን ወደ እናንተ ስናነሳ ስናቀርብ ቆይተናል። ሙዚቃዎችን ተገባብዘናል። ጥንቅር ጋብዣችኋለሁ። በመጨረሻ ግን አንድ አስገራሚ መረጃ ልንገራችሁ። ቅድም በጉራጌ ክልል እንዴት የመስቀል በዓል እንደሚከበር ስነግራችሁ ቆይቻለሁ እና በእምደ ምድር ወረዳ አንድ የተሰማ መረጃ አለ። እንግዲህ የመስቀል በዓልን በታላቅ ድምቀት በማክበር በሚታወቀው የጉራጌ ዞን በእምደ ምድር ወረዳ ከተማ መነጋገሪያ የሆነ አስደናቂ ክስተት ተመዝግቧል። ለበዓሉ ማድመቂያ የታረደ በሬ ሆድ ዕቃ ውስጥ 9 ግራም ወርቅ መገኘቱን የከተማ ነዋሪዎች ሲገልጹ ተስተውሏል። በዓሉ ለማክበር የተሰበሰቡት የአካባቢው ነዋሪዎች በሬው ውስጥ ያገኙትን ወርቅ ሲመለከቱ በታላቅ ድንጋጤና አስደናቂ ስሜት ውስጥም ወድቀዋል። እንግዲህ በእምደ ብር ከተማ የታየው ይህ ያልተለመደ ክስተት የዘንድሮን የመስቀል በዓል አከባበር ልዩና በአካባቢው ሕዝብ ዘንድም ለረጅም ጊዜ የሚወራ ታሪካዊ አጋጣሚ አድርጎታል ነው የተባለው። በተለያየ አጋጣሚ እንዲህ አይነት ነገሮችን ስንሰማ ቆይተን እናውቃለን። እንግዲህ ብዙዎቹ በዓሎቻችን የእኛ በዓሎች ማለት ነው ኢትዮጵያውያን ከእርድ ጋር የተገናኙ ስለሆኑ፣ በእርድ ወቅት ደግሞ በተለይ በቅርጫ ወቅት በበዓላት ወቅት በሬዎች ውስጥ የሚገኙ እንዲህ አይነት የወርቅ ነገሮች በተደጋጋሚ ሲሰማ እናውቃለን። አዝናኝነትም አለው፣ በዛው ልክ ደግሞ የደስታ ፈንጠዝያም ይሆናል። ምክንያቱም ለስጋ ተገኝቶ ለሀብት የሚሆንም ስላለ ማለት ነው በሬዎቹ። ለማንኛውም ዝግጅታችንን እዚህ ጋር እናገባድና በእርግጥ የተወዳጁ ብስራት ኤፍኤም 101 ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ ይቀጥላሉ። ግን እኔ እዚህ ጋር ልሰናበታችሁ። ሚኪያስ ፀሐዬ ነበርኩ አብሬያችሁ የቆየሁት። አብርሃም ሰብስቤ ደግሞ በቴክኒኩ አብሮን ቆይተዋል። ሙዚቃዎቹን ጋብዣችኋለሁ። ስለ ጉራጌ፣ ስለ ደቡብ፣ ስለ ጋሞ የመስቀል አከባበር በተለያየ ሁኔታ ስናነሳ ቆይተናል። አስቀድመን ደግሞ የመስቀል ወፍን ታሪካዊ አመጣጥ፣ ለምን ሰዎች የመስቀል ወፍ እንደሚባሉ፣ የመስቀል ወፍ ራሱ ምንድን ነው የሚለውን ስናይ ቆይተናል። ካርዶችን እንዲሁ ሸልሚያችኋለሁ። አሁን ግን ወደ መጨረሻው ደረስን። ስለዚህ ባልደረባችን ቅድስት ደጀኔ የደብረ ቀራኒዮ መድኃኔዓለም ቤተክርስቲያንን ከመስቀል ጋር አያይዛ ታስቃኘናለች። እሱን ጋብዣችሁ ነው የምሰናበተው። ተወዳጁ ብስራት ኤፍኤም 101.1 ግን ከእናንተ ጋር ይቀጥላል። መልካም የመስቀል በዓልንም ይመኝላችኋል።

0: ዓመትን።
1: ዛሬ በመዲናችን አዲስ አበባ የመጀመሪያው ወደ ሆነው ታሪካዊው የደብረ ቀራኒው መድኃኔዓለም ቤተክርስቲያን ልውሰዳችሁ። እርሶ ከጦራይሎች ተነስተው ወደዚሁ ቢያቀኑ ብዙ ርቀትን መጓዝ ሳይጠበቅቦትም ከስፍራው በቶሎ መድረስ ይችላሉ። ቤተክርስቲያኑ ቀራኒው መድኃኔዓለም ተብሎ እንዲጠራም ካደረጉት ምክንያቶች መካከልም የተተከለበት ስፍራ ነውና ከከፍታው ላይ ሆኖ ያገኙታል። በኮልፌ ቀራኒው ክፍለ ከተማ ወረዳ 8 ውስጥ የሚገኘው ይህ ቤተክርስቲያንም በ19ኛው መቶ ክፍለ ዘመን ላይ በመጀመሪያው ሩብ ዓመት ገደማም በዘመነ መሳፍንት በ1826 ዓመተ ምህረት ተመስርቷል የሚሉ የታሪክ ተመራማሪዎች ሲኖሩ፣ በሌላ ወገንም በ1816 ዓመተ ምህረት ላይም ተመስርቷል የሚሉም የታሪክ ጸሐፊዎች አሉ። አሁን የሚገኘውና ታላቅና ታሪካዊ የድንጋይ ህንጻ ቤተክርስቲያን በ1922 ዓመተ ምህረት ግርማዊ ቀዳማዊ አጼ ኃይለ ሥላሴ በግል ገንዘባቸው ግንባታውን አስጀምረው በ1925

0: አምስት ዓመተ ምህረት አስመርቀውታል። ከተለያዩ ነገስታት የተበረከቱ ጥንታዊ የብራና መጻሕፍት፣ አልባሳት፣ የወርቅ፣ የብርና የናስ መስቀሎች እንዲሁም በታላቋ ብሪታንያ ንግስት ቪክቶሪያ ለንጉሥ ኃይለ ሥላሴ የተሰጡ ውድ ስጦታዎችም በቅርስነት ይገኛሉ። የቤተክርስቲያኑ አስተዳዳሪ መልአከ ብርሃን አምሮ ምስጋናው በአንድ ወቅት ላይ ስለ ሕንጻ ቤተክርስቲያኑ ይህንንም ብለዋል።
1: ይህ ሕንጻ የታነጸው በንግሥ ዘውዱ ተጀምሮ በአፄ ኃይለ ሥላሴ ያለቀ ነው። አሁን የሚታየው የመጀመሪያው ግን በ1816 የሚሉ እነ ዲያቆን ዳንኤል ክብረት የጻፉት ላይ የሚታይ መጽሔቱ አለ። በአዲስ አበባ ዩኒቨርሲቲ በ1816 እንደገና በሌላው ደግሞ በ1826 የሚል አለ። ይሄ ሁለቱ ታሪክ ተመራምሮ የሚጣጣ ነው እንጂ ይሄ ነው ብሎ ኮንክሉ

0: ወቅቱም ማዕከላዊ አስተዳደር ያልነበረበትና መሳፍንቱ የገነኑበት ወቅት ሲሆንም ደብሩንም የመሰረቱት ከሸዋ መሳፍንት አንዱ የነበሩት ንጉስ ሳህለ ስላሴም ናቸው። የታቦቱ አመጣጥም ንጉስ ሳህለ ስላሴ በሸዋ ግዛታቸው ሲዘዋወሩ አሁን ቤተክርስቲያኑ ባለበት ቦታ ላይ ጥቂት ረፍት አድርገው ነበር ይባላል። በዚያም ጊዜ በዚህ ቦታ የጽላተ መድኃኔዓለም እንዲተከል አዘዙ። የአሁኑ ዘመናዊ ህንጻ ግንባታም በ1901 ዓ.ም የተሰራው የሳር ክዳን ማዕዘን የምዕመናን ቁጥር ማስተናገድ ባለመቻሉም ንግስት ዘውዲቱ አዲስ ዘመናዊ ህንጻ ለማሰራትም አቅደው የነበረ ቢሆንም ሳይሳካላቸው አረፉም። ያው ቤተክርስቲያንም በመዲናዋ ከሚገኙት አድባራትና ገዳማት መካከልም የመጀመሪያው ብቻ ሳይሆን አዲስ አበባ ከተቆረቆረች ከ50 ዓመት በላይ የነበረም ታሪክ ያለው ስለመሆኑ የታሪክ ድርሳናት ያወሳሉ። ቀድሞ የነበረው ህንጻ ቤተክርስቲያንም በአንድ ወቅት መሰረታዊ እድሳትም ተደርጎለት አሁን ላይ የቆርቆሮ ጣሪያንም ያያሉ።
1: ስራው ገዙ በእንጨት የነበረ እንደነበረ ይነግሩናል። ግን በአሁኑ ሰዓት የሚታየው አሁን የኛው ትልቁ ቤተክርስቲያን ብቻ ነው ማለት ነው። መሰረታዊ እድሳት ሲደረግ ከዛሬ 22 ዓመት በፊት ቆርቆሮ ተቀይሮለታል።

0: አሁን የምገኘው ከደብሩ ቀጠር ግቢ ውስጥ ነው። ከቀጠር ግቢው መሃል ላይ ቢቆም አያሌ እድሜን ያስቆጠሩ የወይራ አጸዶችንም ይመለከታሉ። ከነኚህ መካከል ደግሞ ሶስቱ ከ300 በላይ እድሜን ያስቆጠሩ እንደሆኑ ሲነገርላቸው ጥንት ንጉሥ ለስላሴ ቦታውን ሲመሰርቱ የነበሩ የተፈጥሮ የደን ቅሪቶችም ናቸው።
1: እነዚህ ዛፎች ወይራዎቹ በአዲስ አበባ ዩኒቨርሲቲ የዛፎች አትክልት ጥናት በሚያጠኑት የተጠና ህይወት በከጥታ 360 በላይ እድሜ

0: ሲታዩ በመስህብነታቸው አይንን የሚማርኩት እነዚህና ሌሎች እጽዋቶችም ህንጻ ቤተክርስቲያኑን ዙሪያውን እንደ ሙሽራ አጅበውትም ይታያሉ።
1: እንደ ሙሽራ ቤተክርስቲያኑን ከበውት ያሉት እንዳይነኩ ብለው እሚልክ ልጅ ወርቱ እሚልክ ህዝብ እየበዛ ሲሄድ ሰፋ ያለ ቤተክርስቲያን የሚሰራበት ወይም ስብከቶን የሚሰራበት ቦታ ሌላ ቦታ መስራት ይቻላል። ከዛፉ ግን

0: ገዛ ቤተ ክርስቲያኑም እንዲሁ ከቅርብ ድንጋይና ከእንጨት ተዋህዶ በጥንቱ የአብያተ ክርስቲያናት የኪነ ህንፃ ጥበብ ማራኪነትንና ውበትን በተላበሰ መልኩ ባለ 8 ማዕዘን ይሁንና ክብ ቅርጽ ያለው ሆኖም የታነጸ ነው።
1: የጥንቱን የቤተ ክርስቲያንን የያዘ ነው። እንዳሁኖቹ አዳራሽ መልክ ሳይሆን ክብ ግን በማዕዘን ያለ 8 ማዕዘን ከዛ በላይ ባሉት ነገሮች ላይ የተሰራ የሚሰራ አሰራር ጥንታዊ ኢትዮጵያዊ ነው።
0: ወደ ቤተ መቅደስ ውስጥ ደግሞ ይዣችሁ ልዝለቅ።
1: ምን ካን ስለሆንኩ በሁሉም በር ገባለሁ። ላንቺ ሲባል በሴቶች በር እንሄድና ውስጡን እየጎበኘን እያየን እንሄዳለን ማለት ነው። በእንዲህ መልኩ ነው ጉዟችን።
0: መግቢያ በሩም ባለ 2 ተከፋች ይሁንና ወጥ ከሆነ እንጨትም የተሰራ ከ2 ሜትር ቁመት በላይም ያለው ነው። በድሜውም ቢሆን ህንፃ ቤተክርስቲያኑ እንዳሉት ሌሎች መንትያ በሮች ሁሉ ብዙ ድሜን ያስቆጠረ ነው ይባላል። ጣሪያውም ዙሪያውን ብዙ ማዕዘኖች አሉት።
1: 1, 2, 3, 4, 5, 16 ማዕዘን ያለው እና ቤተ ንጉስ ወይም የጥንት ስራ ነው። አሁን እነኚህ አይነት ስራዎች የሚገኙት ቀራኒው መድኃኔዓለም፣ ደብረ ሰላም ቀጨኔ መድኃኔዓለም እና ስላሴ ቤተክርስቲያን ባለወልድ ባለ እግዚአብሔር ባለቤተክርስቲያን ተክላይ

0: በዚሁ የቤተ ክርስቲያኑ ክፍል ውስጥ የተለያዩ ስዕሎችንም ይመለከታሉ።
1: እዚህ ላይ የሚታየው መምህር ተክለወልድ ወንድማገኝ ይባሉ በንጉሥ ኃይለ ሥላሴ ጊዜ ታወተ ሕጉን ይዘው የመጡ አባት ናቸው። እዛ ላይ የንጉሥ ኃይለ ሥላሴ ስዕል አለ። ከዚያ ቀጥሎ ያው ዳግማዊ ምኒልክ አሉ። ንግሥተ ነገሥት ዘውዲቱ አሉ። እንግዲህ እዚህ ደግሞ አፄ ኃይለ ሥላሴን ቤተክርስቲያን ያሰሩት ናቸው።
0: አሁን ያለንበት ይኸው የሴቶች መግቢያ ክፍልም ግድግዳው ግራጫ ፈዛዛ ቢጫ ቀለም ያለውና በከፊል ጥርብ ድንጋይ ሆኖም ትመለከቱታላችሁ። ፍሬማቸው እንጨት የሆኑ ባለመስታወት መስኮቶችንም ከዚህ ክፍል ሳይወጡ ያስተውላሉ።
1: ቦሪያዎቹ እንደዚህ ወርታች ያለ ወርታች ወደዛ ይገባል፣ ወደ ላይ ይሄዳል። ወደ ጎን የሚል ነገር የለውም። ይሄ መስኮት በቃ እንደዚህ መልኩ ይከፈታል።

0: ወደ ሌላኛው የቤተክርስቲያኑ ክፍልም ሲያመሩ ሊቃውንቱ ቀኔን ከሚቀኙበት የቀኔ ማህሌቱ ስፍራም ይደርሳሉ።
1: ይሄኛው በር የምዕራብ በር ነው። አንድ ወርቅ ይባላል። ስጋው ደግሞ የሚመጣበትና ስጋው ደግሞ ለመቁረብ የሚፈልጉት የሚቀበሉበት ቦታ ማለት ነው።
0: በሌላኛው አቅጣጫ በኩል ቢዞሩም የወንዶች መግቢያ በርን ያገኛሉ። በምስራቅ አቅጣጫ በኩልም ለካህናት ብቻ የተፈቀደ የቤተክርስቲያኑ መግቢያ በርም ይመለከቱታል። ይኸው በርም መንትየው በቀላሉ የትም ተፈልጎ ሊገኝ በማይችል ትልቅ ጋንም ተቆልፏል።
1: አንድ ቁልፍ የነበረው ቀጭን የምን ያለ ማውቃለሁ ስለነበርኩ እንደዚህ አይነት አንድ በር ላይ ሌላ ቁልፍ የለም። እዚህ ቦታ ብቻ ቁልፎች አሉ። እነዚህ ቁልፎች

0: ቀጥሎም መነኮሳቱ ዲያቆናቱና ቀሳውስቱ ከቀዳሴ በፊት ጸሎትን ወደሚያከናውኑበት ስፍራም ነበር ያመራሁት።
1: ክርስቶስ ሲሰቀል ይታያል። ደም ግባቱ ራሱ በህይወት እንዳለ አድርጎ የሚያሳየን ነገር አለ። ይሄ ስዕል የመጣ በቀጥታ ከኢየሩሳሌም ነው ተብሎ ነው የሚነገረው።

በአዲስ አበባ ከተማ ውስጥ ከሚገኙ ጥንታዊና ታሪካዊ ህንጻ ቤተክርስቲያናት መካከል የደብረ ቀራኒው መድኃኔዓለም ቤተክርስቲያንን ታሪኩን መነሻ በማድረግ ስፍራውን ተዘዋውረን የቃኘንበት የዛሬው የቅኝት መሰናዶችን በዚህ ተጠናቋል። በያላችሁበት ሰላም ሁኑ።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ሰላም ሰላም ውድ አድማጮቻችን እንደምን አላችሁ? በተወዳጁ ጣቢያ በብስራት FM 101.1 በቀጥታ ወደ እናንተ የሚደርስላችሁ የመስቀል በዓል ልዩ የዝግጅታችን እነሆ አሁን ጀምሯል። ከዛ በፊት አስቀድመን ግን ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም በጤና አድረሳችሁ ማለት እንወዳለን። በዓሉ የሰላም የፍቅር እንዲሆንላችሁ እንመኛለን። ታዲያ እስከ ምሽት አንድ ሰዓት ድረስ በሚኖረን ቆይታ የተለያዩ ስፖርታዊ ጉዳዮችን እንዲሁም ደግሞ በዓልን የሚነኩ መረጃዎችን እየቀላቀልን ሙዚቃን በመሃል ላይ እያስተላለፍን ጥሩ ጊዜን የምናሳልፍ ይሆናል። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ጥያቄ በዓልም አይደለ ጥያቄ ጠይቀን የተለያዩ ሽልማቶችንም ወደ እናንተ የምናበረክትላችሁ ይሆናል። እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። እንደተለመደው እዚህ ስቱዲዮ ውስጥ ኢዘዲን አብዱልፈታ፣ እኔም ኢምራን ወንደሰን፣ ቴክኒኩን በጥራትና በቅልጥፍና እየተቆጣጠረች ቆንጂት መንገሻ አብረናችሁ ጥሩ ጊዜን የምናሳልፍ ይሆናል። እንደምን አለ ይዞ?
1: እንደምን አመሻህ ኢምራን። እንደምን አመሻችሁ አድማጮቻችን። ያው ዛሬ በበዓል ቀን የመጣ ነው እና በቅድሚያ ሁላችሁም እንኳን አደረሳችሁ ማለት እንፈልጋለን። ከቴክኒሻናችን ቆንጂት ጀምረን ባልደረቦቻችንን አቤልና ካብቶ እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል አደረሳችሁ ማለት እንፈልጋለን። ዛሬ የመጣ ነው የተለያዩ የስፖርታዊ መረጃዎች እንዲሁም ደግሞ በዓል የሚያስመስሉ ሙዚቃዎች እንዲሁም የበዓል ፕሮዳክሽኖችን ይዘን ነው እና ወደ እናንተ እስከ ምሽቱ አንድ ሰዓት ድረስ የምንቆይ ይሆናል። እስከ መጨረሻው ድረስ በዓሉን ፏ እያላችሁ በቆንጆ ሁኔታ አብራችሁ እንድቆዩ ግብዣችን ነው እና በዚህ መልኩ የምንቀጥል ይሆናል ማለት ነው። ይምራል
0: ውድ አድማጮቻችን፣ ሀሳብ አስተያየት ካላችሁ በ0912280411 ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። እኛ መልሰን ደግሞ ወደ እናንተ የምናደርስ ይሆናል። ልርገምላችሁ፣ በ0912280411 ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ትንሽ ቆየት ብለን ደግሞ ጥያቄ ጠይቀን የካርድ የሚያሸልም ጥያቄ እንጠይቃለን። ምመልሱልንም ይሆናል። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። እንደው ዛሬ በዓልም አይደል ይዙ፣ እስቲ በመስቀል ምን አይነት ገጠመኞች አሉ? መቼም ኢትዮጵያዊ ሆነ ምናልባት የሃይማኖት ተከታይ ላትሆን ትችላለህ፣ ግን ያው አንድ ሀገር እስከ ኖርክ ድረስ ጥሩ ሚሞሪዎች ይኖራሉ እና እስቲ በመስቀል ምን አይነት ትውስታዎች አሉ? መስቀል በመጣ ቁጥር
1: ያው ኢትዮጵያ ስትሆን እሴቱም ሃይማኖቱም በዓሉም እጅግ በጣም የተቀራረበ ነው የሚሆነው። ያው ብዙ የክርስትና እምነት ተከታይ ጓደኞች አሉኝ እና ከነሱ ጋር ያው የምታሳልፈው ጊዜ ይኖራል። ከዛ በላይ ግን እኔ የደመራ መብራት ስነስርዓትና የችቦ ሽያጭ ላይ በትልቁ ከተሳተፉት መሀል ነኝ። ችቦ አትርፈው ከሸጡት መካከል ነኝ እና አሁን ላይ እንኳን የችቦ መጠን እጅግ በጣም እያነሰ አንድ እንጨት እየመሰለች ነው። ነገር ግን በእኛ ጊዜ እጅግ በጣም እየጨመረ ነው። ነገር ግን

ስለሚሰበሰብ ግን በአብዛኛው ሌላው ላይ ያለው ግን ለሊት ላይ ነው። አንድ አካባቢ ያለ ሰው አንድ ላይ ነው። ቀጠና ቀጠናው አለ በየቦታው ነው ያለው። ስለዚህ ወጣት ልጆች ጎረምሶች ያችቦ ያበሩትና ለሊቱ በሙሉ እየጨፈሩ ነው የሚያነቡት። ከነጋ በኋላ ነው የሚለኮሰው ባይዘውኝ በ15 ለሊት ነው የሚለኮሱት። በቃ እየጨፈሩ ነው የሚያነቡት። ደመራውን የነደደ ያድራል። ሲነጋ ለሽማግሌዎች ተብሎ ምንም የማይነድ ከዛ መሀል ለሽማግሌ ተብሎ የተወሰነውን ቋሚውን የሚያስቀምጡታል። ሽማግሌዎች ሲመጡ የሚማገድ ማለት ነው። እዛው ላይ ቆምና ለሽማግሌዎች ተብሎ ያስቀምጡታል። ሲጨፍሩ ያነጋሉ። ሴቱ ወንድም ጠዋት ላይ ይመጣሉ። ልክ ሲነጋ ተለቅ ተለቅ ያሉ ሽማግሌዎች ይመጣሉ። በደንብ አድርጎ ገና ሲመጡ እያንዳንዱ ሽማግሌ ቆሞ ይመርቃል። ችቦውን ይዞ በደንብ አድርጎ ይመርቃል። የሚመርቁት ደግሞ የጉራጌ ልጅን ብቻ ሳይሆን በአጠቃላይ የኢትዮጵያና የዓለምን ሕዝብ ነው የሚመርቁት። ስለዚህ ሁሉንም መርቆ ካበቁ በኋላ ያ ሁሉም ቆሞ አሜን ብሎ ይሁን ብሎ ነው የሚቀበለው። ከዛ አረፍ ይላሉ። የሽምግልና ጨዋታቸው ይጫወታሉ። ልጆች፣ ህፃናት ልጆች እዛ ጋር ይጨፍራሉ። ጎረምሶችን ሁሉም ይጨፍራል። የሚጠጣ ነገር ይቀርባል። ሰው የሚፈልገው ነገር ሁሉ እዛው ቤት ውስጥ አለ። ከቤት ውጭ ነው፣ ለሁሉም አዋሳኝ የሆነ ቦታ ላይ ነው የደመራው የሚቆመው። ሰውን እዛ የሚጠጣ ነገር ሁሉም በኩል ሁሉም ሰው ይጠጣል። ከዛ ባሻገር አሁን በተለይም እኔ ያለሁበት አካባቢ ደመራው ጋር በየአመቱ እርዳል። በየአመቱ ደግሞ ወጣት ልጅም እያንዳንዱ ሰው ስለት የዛሬ አመት በሰላም ሁላችንም ከቁጥር ሳያጎለን በሰላም ካገናኘን እኔ እንደዚህ ያደርጋሉ ይላል። የዛሬ አመት ድረስ እኔ እንደዚህ ያደርጋሉ። ሁሉም ሰው ስለት ስለንት ስለሚል የሚታረዱ ነገሮች ብዙ ነገሮች ይመጣል። ስለት ምሳላ ይኖራል። ወይፈን አለ፣ ፍየል አለ፣ በግ አለ። ከዛ ባሻገር ደግሞ የአካባቢ ህብረተሰቡ የሚጠቅም ነገር የተለያዩ መገልገያ ነገሮች እንደ እድር ነገር አሁን በእድር ላይ ሲኒ እንደዚህ በርሜል ነክ ነገሮች የተለያዩ መገልገያ የሆኑ ነገሮችን ለእድሩ የሚጠቅም ነገር ለህብረተሰቡ የሚያገለግል ነገር ያመጣል ይላል። ያ ነገር ሽማግሌዎች ይረከባሉ። ያመጣውን ክትፎ እዛ በልዩ ሁኔታ እንደገና በድጋሚ እዛ ክትፎንም ይገኛል። ጾም ካልሆነ በስተቀር ፍስክ ከሆነ ሁሉም እዛ ጾም ካልሆነ ሁሉም ክትፎን እዛ ይበላል። ይህን ወንዶች ብቻ አይደሉም እናቶቻችንም ጭምር ነው የሚወጡት። እዛ ዲሞክራሲውን እዛ ለሴቶቻችንም ጭምር ወንድም ሴትም እኩል ነው የሚለው ነገር አለ። በተለይም እኔ ባለሁበት አካባቢ

0: ከመስከረም 18 እስከ ጥቅምት 5 ድረስ ወይም የገበያ ላይ ጨዋታ በመባል ይታወቃል። በእነዚህ ቀናቶች ለጃገሮች ሁሉ ጎረምሶች በነጻነት ጨዋታሉ። ጨዋታውም የሚፈጸመው ገበያ ባለበት ሁሉ እየተዘዋወሩ ሲሆን በተለይ ከሌሎች ቦታዎች የመጡ ወንዶች ለወደፊት ሚስት የምትሆናቸው ሴት የሚመርጡበትና ሴቷን ብትሆን የምትታጨበት ጊዜ ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው ሁሉ በእነዚህ ቀናት ልጃገረዶቹም ሆነ ወንዶቹ አሸብርቀው ይታያሉ። የጉራጌ ወንድ ሊያገባ ከፈለገ አዳምና ይጨፍርና በዚያው ለራሱ የምትሆነው ሚስት ያጫል ሲል እንዲያጫውተናል።
1: እንደዚህ በመስቀል አካባቢ በአብዛኛው ብዙ ሰው ትዳር የሚመሰረትበት ነው። ብዙውንም ደግሞ እጮኛ የሚያገኝበት አጋጣሚ ነው። ዘንድሮ የተወሰኑ ሙሽሮች ካሉ ወጣቷም ወጣቱም ሁለቱም በየግሩፓቸው እዛ ሙሽሪት ቤት ለጭፈራ ይሄዳሉ። እዛ ጭፈራ መሃል አብሮ በመጨፈርም ባይኑን በማየትም በተለያየ ሁኔታ እንግዲህ ባይናቸው ይግባባሉ። ከዛ አብሮ ገብተው ጭፈራውን ይጨፍራሉ፣ ይግባባሉ። ከዛ ከወደዳት የገሌ ልጅ ወድጃታለሁ፣ አፍቅሬያታለሁ፣ እሷን ይፈልጋሉ ብሎ ያው በራሱ ቀጥታ አይናገርም፣ በጓደኛው አድርጎ ይናገራል። ያው የመተጫጨት ሂደቱ ይቀጥላል ማለት ነው።
0: በጉራጌ ዞን ባለ

ቅርስነት ከተመዘገበው ጥያ ትክል ድንጋይ ጀምሮ የግቤ ሸለቆ ብሔራዊ ፓርክ ጥንታዊና ታሪካዊ ገዳማትና መስጂዶች እንዲሁም ውብና ማራኪ የሆነ መልክዓ ምድሮችን የያዘ እንደመሆኑ ሊጎበኝ የሚገባም ዞን

0: ተመልሰን መተናል ውድ አድማጮቻችን እየተከታተላችሁ የምትገኙት በተወዳጁ ጣቢያ በብስራት ኤፍኤም 101.1 በቀጥታ ወደ እናንተ የሚደርስላችሁ ቪቫ ስፖርት ልዩ የበዓል ፕሮግራማችን ነው። ጥሩ ጥንቅርን ከባልደረባችን ትግስት ላቀው አድምጠን መተናል። እንግዲህ ቅድም የጠየቅነውንም ጥያቄ በርካታ አድማጮቻችን ትክክለኛ መልስ መልሷል። ነገር ግን ቅድምም ስንናገረው እንደነበረ ቀድሞ ለመለሱ ሁለት አድማጮች ብቻ ነው የምንሸልመው ብለናል። ሌላ ጥያቄዎችም ይኖራሉ። በዓለም ነው፣ በርከት ያሉ ጥያቄዎችን እየጠየቅን በርከት ያሉ ሽልማትን የምናበረክት ይሆናል። የመጀመሪያውን መልስ እንግዲህ እንናገር አይደል? በጣም ቀላል ጥያቄ ነው። መልሱም እንግዲህ ንግስት ኢሌኒ ናት እንግዲህ ያገኘችው ማለት ነው። ይህንንም ተከትሎ እንግዲህ የመጀመሪያውን ጥያቄ መለሱልን አድማጮች በ0912-98-78 እያለ የሚቀጥል አድማጫችን፣ እንዲሁም ደግሞ በ0932-82-16 እያለ የሚቀጥል አድማጮቻችን ሽልማት ጥያቄውን መልሶታል። እኛም እንግዲህ የካርድ ሽልማታችንን አበርክተናል ማለት ነው። አብራችሁን ቆዩ። ሌላ በርከት ያሉ ጥያቄዎችን እየጠየቅን የካርድ ሽልማት የምንሸልም ይሆናል። አሁን ደግሞ እስቲ ይዙ ስለ ማንቸስተር ዩናይትድ እንመለስ። እንግዲህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ካደረጋቸው 5 ጨዋታዎች 1 ብቻ በማሸነፍ 2 በኩል በአቻ ውጤት እንዲሁም ደግሞ 2 በመሸነፍ እንግዲህ የኢንተርናሽናል ብሬክን ወጥቷል እና ማንቸስተር ዩናይትድ በባለፈው የውድድር ዘመን መጠናቀቂያ ላይ ማይክል ካሪ ከተረከበው በኋላ ጥሩ እንቅስቃሴ ሲያሳይ ነበር። ለደጋፊዎቹም እንግዲህ በሚቀጥለው የውድድር ዓመት ማለትም አሁን ባለንበት የውድድር ዘመን ላይ ብሩህ ተስፋ ይገኛል፣ እንዲሁም ደግሞ ለዋንጫም ተፎካካሪ እንሆናለን ሲሉ ሀሳባቸውን ሰጥተው ነበረ። አሁን ላይ ግን እሱ እየሆነ አይደለም። በአምስቱ ጨዋታዎች እጅግ በጣም ፍሎፕ እያደረገ ያለው ዩናይትድን ተመልክተናል። በአምስቱ ጨዋታ 8 ገብቶበት 8 ግብ የተቆጠረበትን ሂደት ተመልክተናል። ና ማንቸስተር ዩናይትድ ምን ሊሆን ነው? ማለትም ደግሞ ከኢንተርናሽናል ብሬክ በኋላ ያሉት ፊክስቸሮችን ስንገናኝ ከመጀመሪያው ጨዋታ ከቶተንሃም ጋር ነው የሚሆነው። አትሌቲኮ ማድሪድ በሻምፒዮንስ ሊግ ይኖራል። ና ማንቸስተር ዩናይትድ ከማይክል ካሪክ ጋር ያደረገውን እንቅስቃሴ ትክክለኛ አይደለም ወይ? ማይክል ካሪክ ለማንቸስተር ዩናይትድ ትክክለኛ አሰልጣኝ አይሆንም ወይ የሚለው ነገር እስቲ ይዞ አጠር አድርገን እንመለስ።
1: እንዳነሳው ነው ኢምራን። ከዛ በፊት ግን ጥንክሩን ስንሰማ ነበር። አሁን አደለ? ምናልባት ማይክል ካሪክ እችን ጊዜ ተጠቅሞ ወደ ጉራጌ ሄዶ ክትፎ ተመግቦ ተጠግኖ ቢመጣ ጥሩ ይመስለኛል። ከባድ ጊዜ ነው እያሳለፈ ያለው። ለዩናይትድ ደጋፊዎችም ደግሞ በተለይ ደግሞ ወደ ጉራጌ ለሄዱ የዩናይትድ ደጋፊዎች በደንብ ተጠግናችሁ ነው፣ ምናልባት ከዚህ የባሰ ጊዜ ሊጠብቃችሁ ይችላል የሚል መልእክት አለን። ያው ጥንክሩን ስንሰማ እኛም እዚህ ስንጎመጅ ነበር። አቤልና ካብቱ እያሳለፉት ያለው ጊዜ ምን ይመስል ሊሆን እያልን እንገኛለን። ያው ካብቱ እዛ ሄዶ በምርቃቱ ሰውን እየመረቀ ጥሩ ጊዜ እያሳለፈ ይገኛል። ከእድሜ አንጻር ቆንጆ የሆኑ ምርቃቶችን እየመረቀ ጥሩ የሚባል ቆይታ እንደሚያደርጉ ተስፋ እናደርጋለን። ያው ስለ ዩናይትድ ሲነሳ ከዓመት ዓመት ልክ ተመሳሳይ ነገር እየሆነ ይመስላል። እድገቱን ያቆመ ክለብ እየመሰለ ነው አሁን ላይ። በተለይ ደግሞ ላለፉት 13 ዓመታት ታላላቅ የሚባሉ ዋንጫዎችን ርቆ ይገኛል። የፕሪሚየር ሊግን ዋንጫ በመጨረሻ የፈርጉሰን ሲዝን ከነሳ በኋላ ተመሳሳይ የሆነ ሂደት ውስጥ ተመሳሳይ የሆነ ሳንካ ውስጥ ያለ ክለብ ይመስላል። ብዙ ነገራቶች እየተፈተነ ነው ማንቸስተር ዩናይትድ። የክረምቱ የዝውውር መስኮት እርግጥ ነው በብዙ ልክ የተጠበቀ ነገር ግን ደግሞ በተጠበቀው ልክ የተጠናቀቀ አልነበረም። ያንን ተከትሎ የማንቸስተር ዩናይትድ ደጋፊዎች በብዙ ሲያዝኑ ነበር። ነገር ግን በዚህ ልክ የወረደ ቡድን እንመለከታለን ብሎ አልጠበቁም ነበር። በተለይ ደግሞ የመጀመሪያው የሃል ሲቲ ጨዋታ ብዙዎችን ያስደነገጠ ነበረ። ሃል ሲቲ አዲስ አዳጊ እንደመሆኑ ጨዋታውን በቀላሉ ማንቸስተር ዩናይትድ ያሸንፋል ተብሎ ሲጠበቅ የነበረ ቢሆንም ነገራቶች ፍጹም ተገላቢጦች ሆኖ ተመልክተናል። ከዛ በኋላ ያለው ሂደትም ተመሳሳይ ሆኖ እየቀጠለ ነው። የማንቸስተር ሲቲው ሽንፈት እጅግ በጣም የዩናይትድ ደጋፊዎችን ያሳዘነና ህመም ውስጥ የዳረጋቸው ነው ማለት እንችላለን። የማይክል ካሪክ ውሳኔዎች ላይ ብዙ ጥያቄዎች እንዲያነሱ ያስቻለ ነው ማለት እንችላለን። እኔ የማይክል ካሪክ ቅጥር ከአሰልጣኞች አማራጭ ማጣት ይመስለኛል የተደረገው። ምክንያቱም በሰዓቱ ማይክል ካሪክ በኬርቴከርነት ወይም ጊዜያዊ አሰልጣኝነት በሚቆይበት ወቅት ላይ አቬለብል የሆኑ ኮቾች አልነበሩም፣ ለማንቸስተር ዩናይትድ ይመጠናሉ የሚባሉ ኮቾች አልነበሩም። ያንን ተከትሎ ካሪክን የማስቀጠል ብቸኛ አማራጭ ነበራቸው። ያንን አማራጭ መርጠዋል። ነገር ግን በክረምቱ የዝውውር መስኮት ጥሩ የሚባለን ጥገና ሳያደርጉለት ነው ሲዝኑ የተጀመረም። ያ ሆኖ እንዳለ አንድ ነገር አምናለሁ እኔ ለእነዚህ ክለቦች ፊት የሚያደርግ ለእነዚህ ክለቦች የሚመጥን አሁን ፉላምን ለማሸነፍ የሚሆን ቡድን አይደለም ወይ ያለው ማንቸስተር ዩናይትድ? ያለው ስኳድስ ከፉላም ያንሳል ከአልሲቲ ያንሳል የሚለው ከኤቨርተን ያንሳል የሚለው የብዙዎቻችን ጥያቄ ነው። በተለይ ደግሞ የአሰልጣኝ ትልቁ ስራ የሚባለው ሜዳ ውስጥ ያሉ ስህተቶችን አንብቦ መቀየር ነው። እነዛ ነገራቶች ላይ ካሪክ ሲዘገይ እንመለከተዋለን። በፈርጊ ጊዜ
0: የሶልሻየር ነገር ዳግም እየመጣ ያለ ይመስላል። በተለይም ደግሞ ሶልሻየር እናስታውቃለን አይደለ? የመጀመሪያዎቹን ጨዋታዎች ላይ በጣም ዶሚኒት ያደርጋል በተቃራኒ አሰልጣኝ ግን በሐሳብ ቅያሪ ወይም ደግሞ ተቃራኒ አሰልጣኝ ፕላን ቢ የሚጠቀም ከሆነ የሶልሼር ፕላን ቢ ምንም የለም። በተመሳሳይ እሱን ነገር ግን سنመለከት ይዙ እንደም ተስተካክለኛል ከተሳሳትኩ የበርካታ ጥሩ አሰልጣኝ ጥሩ ተጫዋቾች የነበሩ በዚህ ሰዓት ላይ አሰልጣኝ የሚሆኑ አሰልጣኞች ፕላን ቢ እጅግ በጣም እጥረት ያጋጠማቸው ነው። ፍራንክ ራምፓርድን ተመልክተናል ቼልሲ ቤት በነበረበት ሰዓት ላይ ዋይን ሩኒ ተመልክተናል
1: ማንቸስተር ዩናይትድ በፈርጊሰን የተጫወቱ ሁሉም ተጫዋቾች በሚባል ደረጃ
0: በዛው ልክ በዛው ተቃራኒ ደግሞ በእግር ኳስ ካሪየራቸው መጥፎ ወይም ደግሞ አቨሬጅ የሚባል መካከለኛ የሚባል እንቅስቃሴ ሲያደርጉ የነበሩ አሰልጣኞች ግን በአሰልጣኝነት ካሪየራቸው በአሰልጣኝነት ጊዜያቸው ደግሞ የተሻለና በደም ዶሚኔት ማድረግ የሚችሉት አሰልጣኞች መሆናቸውን እየነመለከታልና የሶልሼር ሲመጣ ሁሉም ደጋፊ ዓለም አቀፍ ደጋፊ ከመቀመጫው ብድግ ብሎ ነው እንግዲህ ለሱ ያጨበጨበለት ሲሰራው ለነገበረ ነገር በነ ታይ ቾንግ በነ ፍሬድ በነ ሉካኩ ፓሪስ ሴን ጀርመን
1: በነ ፔሬራ
0: ፓሪስ ሴን ጀርመን ፓርክ ደ ፕሪንስ ሲዶ ካምባክ ያረገበትን ነገር ትክክለኛ አሰልጣኝ እሱ ነው ተባለ። ጊዜ ተሰጥቶት ወደ ፕሪሚየር ሊጉ ፕሪሚየር ሊጉ ሲጀምር ደግሞ የተፈጠረው ነገር እናቃለን። ፕላን ቢ የሌለው አሰልጣኝ ቤስት 11 ምርጥ 11 ነው ካሰለፈ በኋላ እጅግ ግራሚ ገበውን አሰልጣኝ ተመልክተናል። አሁንም ማይክል ካሪክን እሱ ነው እየተመለከተን ያለ ነው ብዬ አስባለሁ። የመጀመሪያውን አሰላለፍ ያወጣል ጥሩ የሚባለን እንቅስቃሴ ለማሳየት ይሞክራሉ። በተጋጣሚ ቡድን ግን ዶሚኔት የሚደረጉ ከሆነ ጫና ሚስት የሚደረግባቸው ከሆነ ግን የመልስ ምት የሚኖራቸው አይችልም። እኔ በግሌ አሰልጣኙ ትልቅ ችሎታ ተቀያሪ ወንበር ላይ ያሉትን ተጫዋቾች ቀይሮ በሚያስገባበት ሰዓት ላይ ቡድኑን ሙሉ ለሙሉ መቀየር የሚችሉ ከሆነ አሰልጣኝ ለኔ ጥሩ ነው ብዬ አስባለሁ። ምክንያቱም እናቃለን አይደል የሃል ሲቲውን በጣም በጣም ማለት ከሚገባው በላይ ዩናይትድ እጅግ በጣም የተዋረደበት ጨዋታ ነው ልንል እንችላለን። ምናልባት ግን ሃል ሲቲን መናቅ የለብን ሁለቱም በ11 ተጫዋቾች ስለገቡ። የማንቸስተር ሲቲ የማንቸስተር ጁሪያን ደርቢ ግን በጊዜ በ23ኛው ደቂቃ ፊል ፎደን በቀይ ወጥቶልህ በሜዳ በኦልትራፎርድ ሆነ ያን ሁሉ ሰዓት ላይ ግን ምንም ጫና አለመፍጠር ግብ አለማስቆጠር የሆነ ሰዓት ላይ እኮ ማንቸስተር ሲቲዎች በደም ዶሚኔት እያደረጉ ነበር በጎዶል የወጣበት ማንቸስተር ዩናይትድ እስከሚመስል ነው። እና ይሄ ሜዳ ውስጥ ያለውን ታክቲክ ራሱ ሲረዳዋል ወይ የሚለውን ነገር እናንሳ።
1: ብዙዎች እንደውም ያነሳሉ የማንቸስተር ዩናይትድ አሰልጣኝ ካሪክ ሳይሆን ስቲቭ ሆላንድ ነው እስከ ማለት የደረሱበት ሁኔታ ነበር። ካሪክ ሀሳብ ሲያጥረው ወደ ኋላ ወንበር አምርቶ ስቲቭ ሆላንድ ጋር የሚያወራበት ሁነቶችን እየተመለከት እንገኛለን። ከፈርጉሰን ጋር በተያያዘ የወረሰው ልምድ አለ። ብዙ ጊዜ ፈርጉሰን ቅያሬዎችን ሲያደርጉ ረጋ ብለው ጥሩ ቅያሬዎችን አድርገው ፈርጊ ታይም በሚል ሁኔታ ያሸንፉ ነበር። ግን የዛን ጊዜ ቅያሬዎችን ተመልክተን ከነበረ ሩኒ በሮናልዶ ነበር ይቀየር የነበረው፣ ቴቬዝ ነበረ፣ ናኒ ነበረ፣ ቫኔስሮይ ነበር። እንዳሁኑ ሼሽኮ ነው ደግሞ ቤሙን ቀይረ ስታስወጣ ዚርኪዚ አልነበረም ተቀይሮ ይገባ የነበረው። እና የማንቸስተር ዩናይትድ የስኳድ ጥራት ደረጃ ምን ያህል እያነሰ እንደመጣ ተቀያሪ ወንበር ላይ ያሉ ሰዎች ምስክር ናቸው ብዬ አምናለሁ። በተቃራኒው የአርሰናልን ስንመለከት ደግሞ ፍጹም የተለየ ነው። ያው ቆንጂት ፈገግ እያለች ትገኛለች። የተለየ ሆኖ እንመለከተዋለን። እና ከዚህ ነገር አንጻር የማንቸስተር ዩናይትድ ትልቅ ፈተና የሆነው ብዙ ነገር ነው ማለት አሁን ላይ ማንቸስተር ዩናይትድን ችግር እስኪ የቡድን ችግር ምንድን ነው ብለህ ትገምታለህ የሚል ጥያቄ ቢነሳለት ወይም ደግሞ ቢጠየቅ እርግጠኛ ነኝ በጣም ብዙ ሰው የተለያየ ጥያቄ ነው ሊያነሳ የሚችለው። የአመራር ስህተት የሚላለ፣ ስለ አሰልጣኝ የሚያወራለ፣ ስለ ተጫዋቾች ኳሊቲ የሚያነሳለ። ኢቨን ማንቸስተር ዩናይትድ ቤት ትልቁን ስራ ከሚሰሩት ተጫዋቾች መካከል ቅድሚያ የሚሰጠው ብሩኖ ፈርናንዴዝን ሁላ ችግር የማድረግ ጉዳይ አለ። ይሄ ምን ያህል የማንቸስተር ዩናይትድ ችግር ዲፕ እንደሆነ ማመላከቻ ይመስለኛል። ደጋፊ ተመሳሳይ ስሜት የለውም፣ ተመሳሳይ ችግርን አያወራም፣ የተለያየ ችግርን ነው እያነሳ ያለው። እና ይሄ ማንቸስተር ዩናይትድ ደጋፊ ምን ያህል ቡድኑ ችግር ውስጥ እንዳለ እያነሳ ያለበት ሁኔታ ነው ያለው። እና ይህንን ስንመለከት ምን ያህል ከባድ ጊዜ እንደሆነ ምናልባት የፕሪሲዝን ይሄ የፍሬንድሊ ጊዜ አሪፍ ይመስለኛል። አማዲያሎ ማቲያስ ዴሊትን ባሌባን የመሳሰሉ ተጫዋቾችን መልሶ ማግኘት የሚችልበት እድል ካለ ምናልባት ለማይክል ካሪክ ጥሩ ይመስለኛል።
0: በተለይ ፖሊስ ኮልስ የሰጠውን ሀሳብ መመልከት ይኖርብናል ብዬ አስባለሁ። አሰልጣኞች ችግር ሊሆኑ አይችልም። ለአሰልጣኞች መቀያየር ለማንቸስተር ዩናይትድ አይመጥንም። አንድ አሰልጣኝ መጥቶ ፊሎሶፊውን በደንብ እስከሚያርሰርጽ ድረስ ጊዜ ሊሰጠው አይችልም። ሩበን አሞሪምን ተመልክተናል። አሁን ደግሞ ማይክል ካሪክ። ማንቸስተር ዩናይትዶች በትራንስፈር የመስኮት ዝውውር ላይ ምንም አይነት ድጋፍ እየተደረገላቸው አይደለም። አሰልጣኞቹን ከመውቀሳችን በፊት እላይ ያሉት ኃላፊዎቹን በደንብ መውቀስ ይኖርበታል ሲል ሀሳቡን ሰጥቷልና እናስታውሳለን አይደል? ማቴዎስ ፈርናንዴዝ ከዌስትሃም ወደ ቶተናም በተቀላቀለበት ጊዜ ማንቸስተር ዩናይትድ ነበር ቅድሚያ ሲፈልገው የነበረው። ማንቸስተር ዩናይትድ 80 ሚሊዮን ፓውንድ አይገባውም አይወጣም እየተባለ የነበረበት ሁኔታ እንመለከታልና ባለፈው በዚህ ሳምንት ድረስ ደግሞ ማንቸስተር ዩናይትድ አመታዊ ገቢ ብሎ ደግሞ ያወጣው መረጃ ተመልክተናል። ወደ 677.6 ሚሊዮን ፓውንድ ገቢ አግኝቻለሁ እያለ የመጣው ነበርና ግሌዘሮች አሁንም አሉ ማንቸስተር ዩናይትዶች ከሜዳ ውጭ ያለውን ጥቅም በደንብ እያካበተ ይገኛል። ሜዳ ውስጥ ያለውና ውጤት ግን በደንብ እየራቀው ያለው ቡድን እንደሆነ በደንብ እየተመለከተ ይገኛል። በተለይ ደግሞ ይሄ መረጃ እኔ ስሰማ በጣም ነው ያስደነገጠኝ። እና በአምስቱ ፕሪሚየር ሊግ ጨዋታዎች የመጀመሪያዎቹ የእንግሊዝ ፕሪሚየር ሊግ አምስት ጨዋታዎች ማንቸስተር ዩናይትድ ወደ 35 የሚደርሱ ሴት ፒሶችን ማግኘት ችሏል፣ ግን ከዛም ውስጥ አንድም ኳስ መጠቀም አልቻለም። ምን ያህል ካዝሜሮ በመከላከል ረገድ ላይ ብቻ ሳይሆን በአየር ላይ ኳስ ምን ያህል ካዝሜሮ ሚስ ያደረገውን ማንቸስተር ዩናይትድ እየተመለከትን ነው። በአማካኝ በመጀመሪያዎቹ አምስት ጨዋታዎች በአማካኝ በፖዚሽን ማንቸስተር ዩናይትድ 60% ፖዚሽን ይይዛል። ምናልባት ፖዚሽን ስለያዝ ሙሉ ለሙሉ ታሸንፋለህ ማለት አይደለም። ኳስን ሰጥቶክ የሚያሸንፉ ቡድኖች ይኖራሉ። እና ይህንን ስንመለከት ግን ማንቸስተር ዩናይትድ እጅግ በጣም አዳጋች ጊዜዎች ገና ከፊት ለፊት እየመጡበት ያለ ይመስላል።
1: ኢምራን፣ ከገቢ ጋር ግን በተያያዘ ካነሳ እንደዚህ ገቢ እያገኛለው ማንቸስተር ዩናይትድ 322 ሰራተኞቹን አባሯል። ይሄ ማለት ወደ 30% የሚሆን ሰራተኞቹ ማለት ነው። ከሚዲያ ክፍል 45%ን እንዲሁም ደግሞ ከኮሜርሻል ዲፓርትመንቱ ደግሞ 44% ያህል ሰራተኛ አባሯል። ምናልባት የፌስቡክ የትዊተር የራሳቸው አድሚን ሊሆን ይችላል። አሁን አንዱ ጠቅልሎ ነው የሚሰራው ማለት ነው። እና ይሄ ምን ያህል ግራ የሚያጋባ ውሳኔ እንደሆነ ብዙዎቻችን እንድንመለከት የሚያደርገን ነው። አሁን ላይ ሞር ኦፍ ቢዝነስ ክለብ እየሆነ ይገኛል። እኛም ያልተባረር ነው የማንቸስተር ዩናይትድ ሰራተኛ ስላልሆንን ይሆናል እንጂ ለሰራተኞች ፈታኝ የሆነ ሁኔታ ነው የሆነው። ለክለብ ይሄ ኦቨሮል የሆነ ችግር ነው። አሁን ላይ ለደጋፊው ችግር የሆነ ክለብ ነው። ከሳምንት ሳምንት በጉጉት ጠበቀ ደስታን የማይሰጥ ክለብ እየሆነ መጥቷል። ለደጋፊው ለሰራተኞቹ ደግሞ የመባረር ስጋት ያለበት ሰራተኛ ያለበት ስቴዲየሙ ጣራው የሚያፈስ እና ብዙ ነገር የዩናይትድ ችግር ሰብሰብ ብሎ የመጣ ነው። እንደውም ትላንትና በኦልትራፎርድ አንድ የጸሎት ፕሮግራም ተካሂዶ ነበር ከ75,000 ሰዎች በላይ የተገኙበት በጣም በጣም አስገራሚ ነበር። እና ምናልባት በዚህ የጸሎት ፕሮግራም ያው ሬድ ዴቪልስ ነው የሚባሉት እና ሬድ ኤንጅልስ የሆኑበት ሁኔታ ይኖራል። እና በዚህ ምናልባት ቡድኑ የተባረከ ሊሆን ይችላል ከዚህ በኋላ እየተባለ ሁላ እስከ መሾፍ የደረሰበት ሁኔታ ነው ያለው። እና ይሄ ክለብ በብዙ ፈተናዎች ውስጥ እያለፈ ይገኛል። ለማንቸስተር ዩናይትድ ደጋፊዎች አሁንን እቺን የረፍት ጊዜ በአግባቡ ቢጠቀሟት፣ በተለይ ደግሞ ወደ ጉራጌ ክልል ያመሩ ሰዎች በደንብ ቢጠቀሙበት ብዬ እላለሁ።
0: እንዳልከው ነው የማንቸስተር ዩናይትድ ቀሪዎቹ ጊዜያት እጅግ በጣም አዳጋች የሚሆኑበት እድል ሰፊ ይሆናል ተብሎ ይጠበቃል። እያሉ እየተየም ካለ እንቅስቃሴ አንጻር ውድ አድማጮቻችን እየተከታተላችሁ የምትገኙት በተወዳጁ ጣቢያ በብስራት ኤፍኤም 101.1 ቪቫ ስፖርት ልዩ የበዓል ፕሮግራማችን ነው። አሁንም ሀሳብ አስተያየታችሁን በ0912280411 ላይ ሀሳብ አስተያየታችሁ ልታደርሱ እንችላላችሁ። ካደረሳችሁን ሀሳብ አስተያየቶች ሰላም ኢዘዲን ኢምራን እንኳን አደረሳችሁ፣ ለመላው ኦርቶዶክሳውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ፣ ቆንጂት መንገሻን ሰላም በልልን ብሏል። ቆንጂት አድርሰናል። አብርሃም ደረቤ ነኝ ከሰበታ የምንጊዜም አድማጫችን ነው። በዓለም ስለሆነ ለአብርሃም ደረቤ ዛሬ የካርድ ሽልማት የምናበረክት ይሆናል። እንድጠብቀን አብረሽ እንላለን። እንኳን አደረሳችሁ። ዛሬ ለቅርጫ ስወጣ ስልኬን ተሰረኩ ይለናል። አብርሽ ነኝ ከቦሌ ይላል እንግዲህ ያሳዝናል።
1: በጣም ክፉ አጋጣሚ ነው። በዓለም በሙሉ ልብ ሆነ አታሳልፍም።
0: በዚህ ቀጣይ ዓመት ራሱ ሲመጣ እንግዲህ
1: የሁል ጊዜ ትውስታ ነው የሚሆነው። አሁን ላይ እንደዚህ አይነት ነገራቶች ፈታኝ ናቸው።
0: በጣም እንኳን አደረሳችሁ ለብርሃነ መስቀሉ አሻግሬ ነኝ ሲል ሀሳብ አስተያየቱን ሰጥቷል። ውድ አድማጮቻችን አሁንም እንቀጥላለን። የተለያዩ ሀሳብ አስተያየታችሁን እያነሳን የምንቀጥል ይሆናል። አሁንም ግን የተለያዩ ጉዳዮችን እናነሳለን። አሁንም ይዙ በዓለም ነው አይደለ? ስለዚህ የካርድ ሽልማት ይቀጥል። አንድ ጥያቄ ደግሞ አሁንም እንጠይቅና ወደ ተለያዩ ፕሮግራማችን የምናልፍ ይሆናል።
1: ያው በጣም ቀላል ጥያቄ ነው የምንጠይቀው። መደወል አይቻልም። በሜሴጅ ወይም ደግሞ በቴክስት ብቻ ነው ማሳወቅ የምችሉ። ስልክ የማናነሳ ይሆናል። በ0912280411 ይሆናል። በጣም ነቅልለው አይደለም። አዲስ አበባ ላይ የትላንትና የደመራ ዝግጅት ነበረ። ያ የደመራ ዝግጅት ወይም ደግሞ በተለምዶ አዲስ አበባ የት ነው የሚካሄደው? በጣም ቀላል ጥያቄ ነው። የት ነው የሚካሄደው የደመራ ዝግጅቱ ማለት ነው።
0: ሰጠናቸው ካርዱን፣ ምንም ማለት አይደለም።
1: በጣም ቀላል ጥያቄ ነው። ጥያቄ ከብዳል ብዬ አልገምትም። አድማጮቻችን በቴክስት ብቻ በ0912280411 ያሳውቁናል። ቀድሞ ለመለሱ አድማጮቻችን የካርድ ሽልማት የምናደርስ ይሆናል።
0: ትክክል። ይዙ ውድ አድማጮቻችን እየተከታተላችሁ የምትገኙት በተወዳጁ ጣቢያ በብስራት ኤፍኤም 101.1 ቪቫ ስፖርት ልዩ የበዓል ዝግጅታችንን ነው። አሁን ደግሞ በደረቁ እንዳናደርገው እንግዲህ ቴክኒሽያናችን ቆንጂት መንገሻ አንድ ሙዚቃ አሰምተን ስንመለስ ወደ ተለያዩ ጉዳዮች የምናልፍ ይሆናል። በድጋሚ ግን ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ ማለት እንወዳለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን።

0: ጂቦታ ርቀትን አጥበን ቤተሰብ ወዳጅ ዘመድ አቀራርበን ይባል ገንዘብ አቀባብለን ግብይቱን በመጮት አደላድለን በስልጡኑ ዘመን ገበያውን ደጃፋውለን ይባል ፓኬጅ አቀርበን ሽልማትና ስጦታ ደርበን ከአመት እስከ አመት በሁሉም በዓላት ታማኝ አገልጋይ ሆነን የደስታችሁ ባለሟል ነን። እንኳን ለመስቀል በዓል አደረሳችሁ። የሀገር ሴት ጠባቂ፣ የህዝብ በዓል አድማቂ፣ መልካም በዓል። ኢትዮ ቴሌኮም
1: አብሮነት፣ ፍቅር እና የደስታ መገለጫ የሆነው የመስቀል በዓል ሲደርስ የቤታችን ሙቀት በልባችን ውስጥ ይደምቃል። እንኳን ለብርሃነ መስቀሉ በሰላም አደረሶ። የደመራው ብርሃን የእድገታችን መሰረት፣ ለነገ ህይወቶ የተሻለ እቅድ፣ ለልጆቾ የወደፊት ስኬት አስተማማኝ መሰረት ገዳ ባንክ በሁሉም አጋጣሚ ከጎኖ አለ። በዘመናዊ ቴክኖሎጂና በታማኝና ፈጣን አገልግሎት የሁልጊዜ ታማኝ አጋራችሁ ገዳ ባንክ አለ ከጎናችሁ። ገዳ ባንክ፣ የአዲሱ ትውልድ ባንክ። መልካም የመስቀል በዓል።

በአብዛኞቹ የህዝበ ክርስትና ተከታዮች ዘንድ ኢየሱስ ክርስቶስ የተሰቀለበት መሳሪያ መስቀል ተብሎም ይጠራል። ክሮስ የሚለው የእንግሊዝኛ ቃል የተወሰደው ክሩክስ ከሚለው የላቲን ቃል ነው። ሆኖም የመስቀል አምልኮ ከክርስቶስ ዘመን በፊትም ጀምሮ የነበረ ለመሆኑ በርካታ የጽሑፍና የስነ ቁፋሮ ማስረጃዎችም አሉ።

ከክርስትና ዘመን በፊት ጀምሮ በሁሉም የጥንቱ ዓለም ክፍሎች የተለያየ የመስቀል ቅርጽ ያለባቸው የተለያዩ ዕቃዎች ተገኝቷል። በህንድ፣ በሶሪያ፣ በፋርስና በግብጽ ቁጥር ስፍር የሌላቸው መስቀሎችም ተገኝቷል። ከክርስትና በፊት በነበሩት ጊዜያትና ክርስቲያን ባልሆኑ ህዝቦች መካከል መስቀልን እንደ አንድ ሃይማኖታዊ ምልክት አድርጎ መጠቀም በመላው ዓለም ላይ የተለመደ ልማድ ነበር ማለትም ይቻላል። ታዲያኛም በዓለም አቀፍ ደረጃ የመስቀል በዓል እንዴት ይከበራል የሚለውን እየዳሰስን ቆይታ እናደርጋለን። አብራችሁን ቆዩም።

ሩሲያ የመስቀል በዓል በየዓመቱ መስከረም 27 በታላቅ መንፈሳዊ ስነ ስርዓት ይከበራል። በዓሉ በኢትዮጵያ ከሚከበረው የወጣቶችና የደመራ ደመቅ ያለ የሜዳ ላይ በዓል በተለየ መልኩ በሩሲያ ሙሉ በሙሉ በቤተ ክርስቲያን ውስጣዊ የጸሎትና የቅዳሴ ስነ ስርዓቶች ላይ ያተኮረ ነው። በዋዜማው ምሽት በሚደረገው የዋዜማ ጸሎት ወይም ቪጅል ወቅት በካህናት አበው በጨርቅ የተሸፈነ ትልቅ የእንጨት መስቀል ከመቅደስ ተይዞ ወደ ቤተ ክርስቲያኑ ማዕከል ይወጣል።

መስቀሉ ማከል ላይ ከተቀመጠ በኋላ ባበቦች ይሸለማል። መመናንም በቀደም ተከተል እየቀረቡ መስቀሉን ይስማሉ። በፊታቸውም ላይ የተቀደሰ ዘይት ይቀባሉ። በካቴድራሎችና በተላላቅ አብያተ ክርስቲያናት ኤጲስቆጶሳት ወይም ጳጳሳት መስቀሉን ወደ አራቱም የዓለም አቅጣጫዎች እያነሱ ይባርካሉ።

በእያንዳንዱ አቅጣጫ መስቀሉ ወደ ታች ዝቅ እያለና ወደ ላይ ከፍ ይላል። በዚህ ጊዜ መዘምራን ጌታ ሆይ ማረን እያሉ ይዘምራሉ። የመስቀል በዓል በሩሲያ ኦርቶዶክስ ባህል የጾም ቀን ነው። የክርስቶስ ሕመምና መስቀል የሚታሰብበት በመሆኑ የሥጋ የወተትና የወተት ተዋጽኦ ምግቦች አይበሉም። በአጠቃላይ በሩሲያ የመስቀል በዓል አከባበር በጸጥታ፣ በጸሎት፣ በጾምና ለቅዱስ መስቀሉ በሚደረግ

በቡልጋሪያ ደግሞ የመስቀል በዓል ክርስቶፍዴን በመባል ይጠራል። እንደ አውሮፓውያኑ አቆጣጠር በየዓመቱ መስከረም 14 በታላቅ መንፈሳዊ ስነ ስርዓትና በባህላዊ ሁነቶችም ይከበራል። በቡልጋሪያ ኦርቶዶክስ ቤተክርስቲያን እምነት መሰረት የመስቀል በዓል ከበጋ ወደ መኸር የሚያሸጋግር የቀንና የሌሊት እኩልነት የሚከሰትበትና የግብርና ስራዎች የሚጠናቀቁበት ትልቅ ወቅታዊ መታሰቢያ ነው። የመስቀል በዓል ዋዜማ ላይ በሺዎች የሚቆጠሩ ምዕመናን በደቡብ ቡልጋሪያ በሚገኘው ክርስቶቫ ጎራ ወይም የመስቀል ተራራ በተባለው የተቀደሰ ቦታም ይሰባሰባሉ። እዚያም የጌታ መስቀል አለ ተብሎ ስለሚታመን ሙሉ ሌሊቱን በጸሎት ያድራሉ፣ ፈውስና በረከትንም ይለምናሉ። በዓሉ የኢየሱስ ክርስቶስ ሕማማትና መስቀል የሚታሰብበት በመሆኑ ሙሉ በሙሉ በጥብቅ ጾም ይከበራል።

የስጋ የወተትና የወተት ተዋጽኦ ምግቦች አይበሉም። በዕለቱ አባቶችና እናቶች ለበረከት የሚበላ አዲስ የወይን ፍሬና የበቆሎ እህል ወደ ቤተ ክርስቲያን ወስደው ያስባርካሉ። ካህናት በየቤቱና በየእርሻው እየዞሩ የተቀደሰ ውሃ ይረጫሉ፣ ቤተሰቦችንና ሰብሎችን ይባርካሉ። በባህላዊ አስተሳሰብ የመስቀል በዓል የመኸር መበሰሪያ ነው። ከዚህ ቀን ጀምሮ ታዲያ ስንዴ መዝራት ይጀምራል፣ የወይን ፍሬ ይለቀማል፣ ይሰበሰባል፣ አሊያም የወይን ጠጅ ዝግጅት ይከፈታል፣ እንዲሁም የጸደይ ሥራዎችም ይጠናቀቃሉ። በቡልጋሪያ ባህል የመስቀል በዓል የስም ቀን ነው። ስማቸው ከክረስት ወይም መስቀል ጋር የተያያዘ ሰዎች ለምሳሌ ክሬስሚር፣ ክራስቲዮ፣ ክሪስቲና በዚህ ዕለት እንኳን አደረሳችሁ ተብለው ይከበራሉ። በአጠቃላይም በቡልጋሪያ የመስቀል በዓል የመንፈሳዊ ጸሎት፣ የፈውስ እምነትና የምህር ወቅት መጀመሪያን የሚበሰርበት ደመቅ ያለ ታላቅ በዓል ነው።

0: በቤላሩስ የመስቀል በዓል በየዓመቱ መስከረም 27 ይከበራል። እንደ ጎረቤቶቿ ሁሉ በቤላሩስም የመስቀል በዓል መንፈሳዊውን የቤተ ክርስቲያን ሥነ ሥርዓት ከቀደመው የገበሬው ሕዝብ ባህልና የተፈጥሮ ወቅቶች መለወጥ ጋር አጣምሮ የሚከበርበት መንገድ አለው። በዋዜማውና በዕለቱ በቤተ ክርስቲያናት ታላቅ ቅዳሴም ይደረጋል። መስቀሉ በአበቦች አጊጦ ከመቅደስ ወደ ቤተ ክርስቲያኑ ማዕከል ይወጣል። ካህናቱም መስቀሉን ወደ አራቱም የዓለም አቅጣጫዎች እያነሱ ይባርካሉ። ምዕመናንም መስቀሉን በምሳልና በመሳለም በረከት ይቀበላሉ።
1: Родила святых народу, и даёшь живую воду.
0: ዕለቱ የክርስቶስ ሕመምና መስቀል የሚታሰብበት በመሆኑ ቤላሩሳውያን ጾም ይጾማሉ። በምግብ ገበታቸው ላይ ስጋ፣ ወተት፣ እንቁላልናም የወተት ተዋጽኦዎች አይቀርቡም። በምትኩ የአትክልት፣ የእንጉዳይና የጥራጥሬ ምግቦች ይበላሉ። በቤላሩስ ባህላዊ እምነት መስቀል የመጨረሻው የበጋ ቀንና የቅዝቃዜ መጀመሪያ ተደርጎም ይታሰባል።

ከዚህ ቀን በኋላ የመጨረሻዎቹ የሰብል አይነቶች በተለይም ጎመን ይሰበሰባል። በቤላሩስ ህዝባዊ አፈ ታሪክ የመስቀል ቀን እባቦችና ተሳቢ እንስሳት ወደ መሬት ውስጥ ቀዳዳዎች የሚገቡበት ቀን ተደርጎም ይታመናል። ስለዚህ በዚህ ዕለት ሰዎች ወደ ጫካ መሄድ እንስሳቱን ሊረብሽ ይችላል በሚል ተጫካም ይርቃሉ፣ የቤታቸውንም በሮች ይዘጋሉ። በአጠቃላይ በቤላሩስ የመስቀል በዓል ጥልቅ ቤተክርስቲያናዊ ጸሎት፣ ጾምና ከቅዝቃዜ ወቅት መግባት ጋር የተያዙ ባህላዊ እምነቶች ተቀላቅለው የሚከበሩበት ዕለት ነው።

በሌላ በኩል በግሪክ የመስቀል በዓል በየዓመቱ መስከረም 14 በታላቅ መንፈሳዊና ባህላዊ ስነ ስርዓት ይከበራል። በግሪክ ኦርቶዶክስ ቤተክርስቲያን እምነት ይህ ዕለት ንግሥት ሄሌኒ እውነተኛውን የክርስቶስ መስቀል ያገኘችበትና በኢየሩሳሌም ከፍ ተደርጎ የተባረከበት ትልቅ በዓል ነው።

በግሪክ ባህል ሪሃን ከመስቀል በዓል ጋር ጥብቅ ቁርኝት አለው። እንደ አፈ ታሪካቸው ንግሥት ሄሌኒ መስቀሉ የተቀበረበትን ቦታ ያገኘችው መሬቱ ላይ በበቀለው መዓዛ ባለው ሪሃን ተመርታ ነው። ስለዚህ በዕለቱ አብያተ ክርስቲያናትና መስቀሉ በሪሃን ያጌጣሉ። ካህናትም ለምዕመናን የሪሃን ቅጠል ለበረከት ይታደላሉ። በብዙ የግሪክ መንደሮችና ደሴቶች እናቶች የመስቀል ዕለት ከተባረከው ሪሃንና የተቀደሰ ውሃ በመውሰድ ያለ አርቲፊሻል እርሾ አዲሱን የቅዳሴ ህብስት ወይም ፕሮሶፎራ የሚያፈኩበት ባህላዊ እርሾም ያዘጋጃሉ።

ባሉ የክርስቶስ ስቃይና መስቀል የሚታሰብበት በመሆኑ በግሪክ የጾም ቀን ነው። በዕለቱ ስጋ፣ ወተትና እንቁላል እንኳን አይበላም። በደሴቶችና በባህር ዳርቻ በሚገኙ ከተሞች ካህናት መስቀሉን ይዘው ወደ ወደብ በመሄድ ባህሩንና የአሳ አጥማጆችን ጀልባዎች ይባርካሉ።

በግሪክ የመስቀል ቀን የስም ቀን ተብሎም ይጠራል። ስታቭሮስና ስታቭሩላ የሚባሉ ሰዎች በየቤታቸው እንግዶችን በመጋበዝ በዓሉን ያከብራሉ። በአጠቃላይ በግሪክ የመስቀል በዓል የመዓዛው ሪሃን ጠረን፣ የቤተ ክርስቲያን ጸሎት፣ ጥብቅ ጾምና የባህር በረከት ተቀላቅለው የሚታዩበት ልዩ መንፈሳዊ ዕለት ነው።

በግብጽ የመስቀል በዓል በኮፕቲክ ኦርቶዶክስ ቤተክርስቲያን እምነትና ባህል መሰረት በዓመት ሁለት ጊዜ በታላቅ መንፈሳዊ ስነ ስርዓትም ይከበራል። የመጀመሪያው ወይም ዋናው የመስቀል በዓል በየዓመቱ መስከረም 17 ቀን ይከበራል። ይህ ንግሥት ሄሌኒ እውነተኛውን መስቀል ያገኘችበት ዕለት የሚያስብ ነው። ሁለተኛው የመስቀል በዓል ደግሞ በየዓመቱ መጋቢት 10 ቀን ይከበራል። ይህ ደግሞ መስቀሉ ወደ ኢየሩሳሌም የተመለሰበትን ዕለት ለማሰብ የሚከበር ነው። የመስቀል በዓል በኮፕቲክ ቤተክርስቲያን ከትንሣኤና ከገና በዓላት እኩል ከሚቆጠሩት ጌታውያን በዓላት ወይም ሎርድሊ ፌስትስ አንዱ ነው። በመሆኑም በዓሉ ለሶስት ተከታታይ ቀናት በታላቅ ደስታም ይከበራል። በዋዜማውና በዕለቱ በቤተክርስቲያን ውስጥ ካህናት፣ ዲያቆናትና ምዕመናን የመስቀል ምስል፣ የዘንባባ ዝንጣፊ፣ አበቦችና የበሩ ሻማዎችን ይዘው ቤተክርስቲያኑን እየዞሩ በኮፕቲክኛና በአረብኛ ቋንቋ ልዩ የደስታ መዝሙራትን ይዘምራሉ።

እንደ ግሪክ ወይም ሩሲያ ያሉ ቤተ ክርስቲያናት የመስቀልን ቀን በጥብቅ ጾም ሲያከብሩ፣ በግብጽ ኮፕቲክ ቤተ ክርስቲያን ግን የመስቀል በዓል የደስታና የንግስ ቀን ስለሆነ ጾም አይጾምበትም ወይም የረቡዕና የአርብ ቀን እንኳን ቢውልም። ምዕመናን ቤቶቻቸውንና አብያተ ክርስቲያናትን በዘንባባ በአበቦችና በብርሃንም ያጌጣሉ። ልጆቹም ከዘንባባ የተሰሩ መስቀሎችን ይዘው በቤተ ክርስቲያን ያገለግላሉ።

ባሉ የጾም ባለመሆኑ ቤተሰቦች ተሰብስበው የጋራ ማዕድ ያዘጋጃሉ። በተለይም ባህላዊና ጣፋጭ ምግቦችን በማዘጋጀት ከዘመድ አዝማድ ጋር ይቋደሳሉ። በአጠቃላይ በግብፅ የመስቀል በዓል በኮፕቲክ ክርስቲያኖች ዘንድ በጸሎት በዘንባባና አበቦች ባደመቁ የመስቀል ዑደቶችና በደስታ የተሞላ ታላቅ መንፈሳዊ በዓል ነው።

በተጨማሪም በጎረቤታችን ሀገር በኤርትራ የመስቀል በዓል በየዓመቱ መስከረም 17 በታላቅ ሃይማኖታዊና ባህላዊ ስነስርዓት ይከበራል። በዓሉ ከኢትዮጵያ መስቀል አከባበር ጋር በብዙ መልኩ የሚመሳሰል ሲሆን በተለይም በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በሕዝቡ ዘንድ ትልቅ ቦታ የሚሰጠው የደስታና የህብረት ወቅት ነው። መስከረም 16 ምሽት ላይ በየከተሞችና መንደሮች ደመራ ይደመራል። በዋና ከተማዋ አስመራ በታዋቂው አስመራ እንዳማርያም ካቴድራል አደባባይ የቤተክርስቲያን መሪዎች፣ ካህናት፣ ዲያቆናት፣ የመንግስት ባለስልጣናትና አላፍ ምዕመናን በተገኙበት ታላቅ የደመራ ማብራት ስነስርዓት ይካሄዳል።

በደመራው ዙሪያ ካህናትና ዲያቆናት ነጭ ሃይማኖታዊ አልባሳትን ለብሰው ከበሮና ጸናጽል ይዘው ማህሌትና ያሬዳዊ ወረብ ያቀርባሉ። ደመራው ተቃጥሎ ሲወድቅ ወዴት አቅጣጫ እንደወደቀ በመመልከት የዓመቱ የእህልና የሰብል ምርት እንዲሁም የሰላም ሁኔታም ይገመገማል።

ምእመናንም ካመዱ በመውሰድ በፊታቸው ላይ የመስቀል ምልክትም ያደርጋሉ። ልጃገረዶችና ወጣቶች ባህላዊ አልባሳትን ማለትም ሀበሻ ቀሚስና ዙሪያ ለብሰው መስቀል አበበ እያሉ ባህላዊ ዘፈኖችን ይዘፍናሉ። የተፈጥሮ ውበት የሆነውን የአደይ አበባም ይይዛሉ። በመስቀል ዕለት በየቤቱ በግ ወይም ዶሮ ታርዶ ቤተሰብ፣ ጎረቤትና ወዳጅ ዘመድ ተሰብስበው በጋራም ይመገባል።

በተለይም በገጠርና በትንሽ ከተሞች የመስቀል በዓልን ምክንያት በማድረግ ወጣቶች የፈረስ ጉግስ፣ ባህላዊ ጨዋታዎችና የእግር ኳስ ውድድሮችን ያካሂዳሉ። በአጠቃላይ በኤርትራ የመስቀል በዓል መንፈሳዊው ሃይማኖታዊ ስነስርዓት የደመራው እሳት፣ የአደይ አበባ ውበትና የህዝቡ አብሮነት ደምቆ የሚታይበት ትልቅ

0: ተመልሰናል ውድ አድማጮቻችን እየተከታተላችሁ የምትገኙት በተወዳጁ ጣቢያ በብስራት ኤፍኤም 101.1 በቀጥታ ወደ እናንተ የሚደርስላችሁ ቪቫ ስፖርት ልዩ የበዓል መሰናዶአችን ነው። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። ቴክኒሽያናችን ቆንጂት መንገሻ ግሩም ጣም የዜሞችን እንዲሁም ደግሞ ባልደረባችን ሰላማዊ በተለያዩ ሀገራት የመስቀል አከባበርን እንግዲህ ምርጥ ጥንክርን አሰምቶን ተመልሰናል። ቅድም ለጠየቅነው ጥያቄ በርካታ አርማጮች ትክክለኛው መልስ መመለስ ችሏል። ቅድም እንደተናገርነው ግን ቀርሞ ለመለሱ አራት አርማጮች የካርድ ሽልማቱን የምናመረክት ይሆናል። በጣም ቀላል ጥያቄ ነው፣ እንደውም ይዘድን አልሳሳላችሁም። ቀለል ያለ ጥያቄ ነው የጠየቃችሁ። መልሱም እንግዲህ መስቀል አደባባይ እንደሆነ ይታወቃል። መስቀል አደባባይ ብሎ ለመለሱ አርማጮቻችን የካርድ ሽልማቱን እናበረክት ይሆናል። ያሸነፈውም ስልክ ቁጥር 0938599191 እያለ የሚቀጥል ቁጥር እንዲሁም ደግሞ በ0921773232 እያለ የሚቀጥል ቁጥር 0911381818 እያለ የሚቀጥል ቁጥር እንዲሁም ደግሞ በ0973628 እያለ የሚቀጥል ቁጥር እንግዲህ ካርዱን ሽልማት ማሸነፍ ይችላል። እኛም እንግዲህ የካርዱን ምናበረክት ይሆናል።
1: የተለያየ አድማጮቻችን መልእክታቸውን ያደረሱን ይገኛሉ። በጣም ብዙ አድማጮቻችን መልሰዋል። በርግጥ ነገር ግን መሸለም የምንችለው የመጀመሪያ አድማጮችን ስለሆነ ነው። አራት አድማጮችን ልንሸልም የቻልነው የመጀመሪያም ዙር ሌሎች ጥያቄዎችን ጠይቀን ሸልመን ነበር። አብርሃም ደርቤ ሀሳቡን ሰጥቶናል። ቆንጅት በአርሰናል ፈገግ ትበል ትደሰት፣ እኔ ያለው በማንቸስተር ዩናይትድ ቀጠል ያልኩ ሲል ገልጿል። ያው ለአንተም ጊዜ ይወጣል ማለት እንፈልጋለን ለአብርሃም ደርቤ። ሌላው ደግሞ ሰላም ቪቫዎችና አድማጮች መልካም በዓል ይሁንላችሁ። በዓሉ በሰዎች ዘንድ ሆነ በፈጣሪ ዘላቂ ሞገስን አትርፉ። ኪሳችሁ ከማጣት ልባችሁን ከጭንቀት ይረፍ። የሰራችሁት ሁሉ ይባረክ። ጥረታችሁ መልካም ፍሬ ያፍራ። ከምታገኙት ገንዘብ ሁሉ የበረከትና የጤና ይሁንላችሁ። ያለን ደግሞ ቢኒ ነው ከፈቲ መስጊድ አዲሱ ንገ አሚን ማለት እንፈልጋለን። ቆንጆ የሆነ ምርቃትም ነው በበዓል ቀን የምርቀን ማለት እንችላለን። ሰላም ቪቫዎች ፕሮግራም ሰላም የቪቫ ስፖርት አቅራቢዎች እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰንላለው። የዘውተር አድማጫችሁ ኤርሚያስ ኩማ ከቁስቋም ማርያም ሲል ሀሳቡን ገልጾልናል። ሌላ አድማጫችን ደግሞ ኢንግላንድ ከስፔን ማን አሸነፈ ነገሩን ዘሪውን ከመቂ የሚል መልእክት የሚላክ አለ። ስፔን 3-2 ጨዋታውን ማሸነፍ ችለዋል። አስገራሚ ጨዋታ ነበር ትላንት የተመለከትነው፣ በፉክክር የተሞላ ጨዋታ ነበር። ስፔን ጨዋታውን 3-2 ማሸነፍ ችላለች። ያው ቅድም ስናነሳ የነበረውን ርዕስ መቀጠል እንችላለን። ስለ ማንቸስተር ዩናይትድ እያነሳን ነበረ። ያው የዘፈን ግብዣ እንዲሁም የፕሮዳክሽን አስኪደን ነው እየተመለሰን ያለ ነው እና ስለ ራሽፎርድ ትንሽ እናንሳ አይደለም።
0: በተለይ ውድ አድማጮቻችንም በቴክስት እያጻፉ ነበር። ማንቸስተር ዩናይትድን በዘንድሮ የውድድር ዓመት ካሪክ እና ራሽፎርድ በጣም ሊያሳብዱን ደርሰዋል ሲሉ ሀሳባቸው እውነታቸው ነው በደንብ። በተለይ ደግሞ ማርከስ ራሽፎርድ በዚህ የዘንድሮ የውድድር ዓመት እያሳያለው ደካማ የሚባል እንቅስቃሴ በደጋፊው ዘንድ እጅግ እየተተቸ እንደሆነ በደንብ የተመለከትንበትን የመጀመሪያዎቹን አምስት የፕሪሚየር ሊግ ጨዋታዎችን መመልከት ችለናል። ኢቨን የአካዳሚ ተጫዋቹ ላይመስልም ለመከላከል ወደኋላ ሁላ የማይመለሰውን ማርከስ ራሽፎርድ እየተመለከትን ነው ሲሉ ሀሳባቸውን ሰጥቷል። በዘንድሮ የውድድር ዓመት አስገራሚ መረጃ ልንገር ይዙ የመጀመሪያዎቹ አምስት ጨዋታዎች ከክንፍ መስመር ተጫዋቾች ብዙ ቻንስ ክሬት ያደረገ ተጫዋቾች መካከል ማርከስ ራሽፎርድ አንዱ ነው። በአምስቱ ጨዋታዎች ወደ 13 የሚደርሱ ቻንሶችን ክሬት ማድረግ ችሏል። ካረጋቸውም 13 እድሎች ግን ምንም አይነት ጎል ምንም አይነት አሲስት ማስመዝገብ አልቻለም እና በበርካታ ማንቸስተር ዩናይትድ ደጋፊዎች ዘንድ እጅግ በጣም ቅሬታ እየተነሳበት ይገኛል። ይሄ ሜዳ ውስጥ ገብቶ ሜዳ ውስጥ በሱፍ ነው የሚገባው ሁላ ይባላል አንዳንዴ። ምክንያቱም ወደኋላ አይመለስም፣ ከኳስ ጋር ለመንቀሳቀስ ይሞክራል እንጂ በደንብ እንቅስቃሴ ለማድረግ አይችልም። ከኳስ ውጭ ግን እጅግ በጣም ወርክሬቱ የወረደ በጣም የወረደ እንቅስቃሴ እያሳየ ነው። በጣም ብዙ ደጋፊዎችም እዛ ኢንግላንድም ያሉት በተለያየ ሶሻል ሚዲያም ላይ እየተገለጸ ነው። ማርከስ ራሽፎርድ መመለስ አልነበረበትም፣ እኛ ወደ ቤታችን ሲመለስ በጣም በብዙ ተስፋ በብሩህ ሁሉ ነገር ሊስተካከልልን ይችላል ብለን ነበር። ነገር ግን እሱ አይደለም እየተመለከትን ያለ ነው። ማይክል ካሪክም ደግሞ ፓስፖርት መርጦ ነው የሚያሰልፈው እንዴ እየተባለ እና ትችትም በእሱ በኩል እያስተናገደ ይገኛል። እንደውም ዚላታን ኢብራሂሞቪች ማርከስ ራሽፎርድ በደንብ የሚያስገርም አቅም እንዳለው በደንብ አቅ ነበር፣ ነገር ግን አሁን መውረዱ የምናመለከተው ባርሴሎና 25 ሚሊዮን ለራሽፎርድ መክፈል አልፈልግም ሲልህ ምን ላይ እንዳለ በትክክል የሚገልጽ ንግግር ነው። 25 ሚሊዮን ውዱ ነው አይደለም፣ በተለይ አሁን ካለው የገበያ
1: 25 ሚሊዮን አሁን የኛ ዋጋ ነው
0: በደንብ ከዛ ረከፍ ነገር ከዛ አንጻር ግን አልፈልግም ስትባል ምን ላይ ነኝ ብለህ ራስህ መጠየቅ አለብህ። ማንቸስተር ዩናይትድ በደሞዝ በሳምንት 300 ሺህ የሚያገኝ ተጫዋች ነው ከነ ብሩኖ ፈርናንዴስ ሁላ በላይ። ግን ሜዳ ውስጥ ገብቶ ግን በጣም የወረደ ፐርፎርማንስ የሚያሳየው ማርከስ ራሽፎርድ ነውና ምን ያሳየናል? በእንግሊዝ በኢንተርናሽናል ብሬክወርት ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለት ነበር፣ ግን በብሽሽት ጉዳት ምክንያት እንዳልሄደ፣ ብሽሽት ጉዳቱም ደግሞ በዓለም ዋንጫው ወቅት ላይ የነበረና አሁን ሰርጀሪ ሊያደርግ እንደሚችል እና እረፍትም እንደሚያስፈልገው ታውቆ ነው እንግዲህ ከኢንተርናሽናል ብሬክ ያረፈው። ብዙዎች ሙሉ ለሙሉ ከክለባችን ነፃ እንድትወጣለን እንፈልጋለን ሲል ሐሳቡን እየሰጠው ይገኛሉ።
1: እንደነሳው ነው የራሽፎርድ ጉዳይ እንኳን በጣም አጠያቂ የሆነ ጉዳይ ነው። ወደ ዩናይትድ ይመለሳል የሚል ግምት አልነበረም ብዙዎች ዘንድ። በተለይ የሩበን አሞሪም ያው ውሳኔ እናስታውሰዋለን ከማንቸስተር ሲቲ ጨዋታ በፊት ቤንች ላይ አስቀምጦት ነበር። እሱና ጋርናቾን ከስኳድ ውጭ አድርጓቸው ነበር። ከዛ በኋላ ባለው ሂደት ሊሰናበት ችሏል። ኤቨርተን የመጨረሻ ጨዋታው ነበር ሁለት ጎሎችን ያስቆጠረበት። ይመለሳል ተብሎ አልተጠበቀም። የመጨረሻ የራሽፎርድ ጨዋታ ይሆናል ተብሎ ሲጠበቅ የነበረ ጨዋታ ነበር ያ። ከዛ በኋላ ግን ባርሴሎናዎች በውሰት ከፈረሙት በኋላ የመግዛት አማራጭ ባለው ውሰት ውል ነበር። 25 ሚሊዮን ፓውንድ መክፈል በአሁን ጊዜ እጅግ በጣም ርካሽ ነበር። ነገር ግን ሃንስ ዲተር ፍሊክ የሚፈልጉት ትልቅ የሆነ ነገር አለ፣ ወርክ ሬት የሚባል ነገር። አንቶኒ ጎርደንም ሆነ ካሪም አዴሜ በትልቅ ደረጃ ወርልድ ክላስ የሚባሉ ተጫዋቾች አይደሉም። እርግጥ ነው ጎርደን ጥሩ ከሚባሉ ዊንገሮች መካከል የሚጠቀስ ነው፣ ነገር ግን በወርልድ ክላስ ደረጃ ያለ ተጫዋች አይደለም። አዴሜም በዶርትመንድ ቤት ስንመለከተው አቋሙ ከጊዜ ወደ ጊዜ ችግር ውስጥ እየገባ ያለ ተጫዋች ነበር። ነገር ግን ወደ ባርሴሎና ከመጡ በኋላ በትልቁ ፐርፎርም እያደረጉ ካሉበት ምክንያት አንዱ ወርክ ሬታቸው ነው። እጅግ በጣም ይለፋሉ፣ ሙሉ ደቂቃውን ሲሮጡ ነው የሚያሳልፉት እና ያንን ነገር በትልቁ ነው ሃንስ ፍሊክ የሚፈልገው። ራሽፎርድ ደግሞ እንደዚ አይነት ተጫዋች አይደለም ይባላል። የሚለፍ አይነት ተጫዋች አይደለም። ከኳስ ውጭ ያለው እንቅስቃሴ እጅግ በጣም ደካማ የሚባል ነው። ፕሬሲንግ ለማድረግ ፍላጎት የለውም። ፕሬሲንግ ላይ እጅግ በጣም ደካማ የሚባል ተጫዋች ነው ሲባል ይወራል። ከኳስ ጋር ያለው ቴክኒካል አቢሊቲ ብዙዎች የሚያደንቁለት አቢሊቲው ነበር። በተለይ ደግሞ ፊኒሽንግ ላይም እጅግ በጣም ድንቅ የሚባል ተጫዋች ነበር። እነዚህ ሁላ ኳሊቲዎች ግን አሁን ላይ እየተመለከትን አይደለም። እንደውም በትንሹ የድሪብል ችሎታው እንመለከታለን ተጫዋቾችን አታለው ሲያልፍ፣ ነገር ግን ኢንድ ፕሮዳክት ወይም ደግሞ የመጨረሻ ውጤት ላይ ደካማ ሆኖ እየተመለከት ነው። ራሽፎርድ የተለመደው ራሽፎርድ አይደለም እየተመለከተን ያለ ነው። ባለፈው በፉላም ጨዋታ እንኳን ኩኛ ክሮስ አድርጎ የሳተውን ኳስ ማስታወስ እንችላለን ብዬ አስባለሁ። ያ ኳስ ያ የአዌርነስ ጉዳይ እጅግ በጣም የንቃት ደረጃ እያነሰ እየመጣ ይገኛል። እኔ ወደ ማንቸስተር ዩናይትድ ሲመለስ ጋት ይሆናል ብዬ ካሰብኳቸው ነገራቶች አንዱ ማይክል ካሪክ ራሽፎርድ ላይ ያለው እምነት ነበር። እጅግ በጣም የተለየ ቦታ የሚሰጠው ነው። አብረው የተጫወቱ ሰዎች ናቸው በማንቸስተር ዩናይትድ ቤት። ራሽፎርድ ብዙዎች በጠበቁት ልክ ያልተገኘ ተጫዋች ነው ብዬ ነው ማምነው። በተለይ ያንን የፓርክ ደፍረንስ ምሽት ቅድም እያነሳ ነበረ እና ካምባክ ሲያደርጉ ራሽፎርድ ትልቅ ሚናውን ተወጥቶ ነበር። እንዲሁም የሆነች ፎቶ አለች ሜባፔና ራሽፎርድ፣ ሜባፔን እያጽናናው ራሽፎርድ። ያ ፎቶ በሶሻል ሚዲያ ላይ ማን የተሻለ ተጫዋች ይመስላችኋል ተብሎ በሰዓቱ ፖስት ነበር፣ ወይም ደግሞ የትኛው ወደፊቱ ብዙ ባላንዶር ያሸንፋል፣ የባላንዶር አሸናፊ አቅም ያለው ተጫዋች የቱ ይመስላችኋል የሚል ሀሳብ ሲነሳ ነበር። ነገር ግን አሁን ላይ ሁለቱ ተጫዋቾች ያሉበትን ሁኔታ ስንመለከት እጅግ በጣም ትልቅ ልዩነት እንመለከታለን። ኪሊያን ምባፔን አንድ ክለብ አይደለም 25 ሚሊዮን ፓውንድ 200 ሚሊዮን ፓውንድ ከፍለ ውሰድ ቢባል እንኳን ደስተኛው ነው የሚወስዱበት ሁኔታ ነው ያለው። ራሽፎርድ ግን 25 ሚሊዮን ፓውንድ እንኳን መውጣት ያልቻለበት ሁኔታ ነው ያለው እና ከዚህ ነገር አንጻር የክለቡ አመራሮች እንዲሁም ደግሞ ማይክል ካሪክ ራሽፎርድን የመመለስ ጉዳይ ላይ ብዙ ጥያቄ ይነሳባቸዋል። የመመለሱ ጉዳይ ላይ ብቻ አይደለም ይምራል። ተመልክተ ከሆነ ለራሽፎርድ ሲባል ብዙ ነገራቶች መስዋዕት እየተደረጉ ይገኛል። ከዛ መሀል ኩኛ ቀዳሚው ነው። ኩኛ በሌፍት ተነስቶ ሲጫወት ወይም ከግራ መስመር ተነስቶ ሲጫወት ምን ያህል ውጤታማ እንደሆነ እንመለከታለን። የባለፈው ጨዋታ እንኳን ራሽፎርድ ተቀይሮ ከወጣ በኋላ ከግራ እየተነሳ በሚያደርገው እንቅስቃሴ ነው ጎል ማስቆጠር የቻለው። ይሄ የኩኛ ትክክለኛ ቦታ የት እንደሆነ አመላካች ይመስለኛል። እንዲሁም ደግሞ ሼሽኮም በሱ ምክንያት እየተጎዳ ያለ ተጫዋች ይመስለኛል። ድል እንዳያገኝ እየሆነ ይገኛል። ፎልስ ነምበር ናይን ኩኛ እየተሰለፈ ሼሽኮ ደግሞ ቤንች እየሆነ ነው። ሙሉ ክለቡ ፕሮፐር ከሚባል ነምበር ናይን ይልቅ ምርጫውን ፎልስ ነምበር ናይን፣ አጫወትም በፎልስ ነምበር ናይን እየሆነ ይገኛል እና ያ ብዙ ነገራቶችን እያበላሸ ያለ ነገር ነው። እንዲሁም ደግሞ እስካሁን ያልሰማነው ነገር ግን ለወደፊቱ ምናልባት የመልበሻ ክፍል ጉዳይ ልንሰማ እንችላለን። አማዞን ፕራይም ዘንድሮ ኦል ኦር ናቲንግ ላይ አው አው እና ያንን ነገር የምንመለከት ይሆናል። እስካሁን ባለው ሁኔታ ምንም የተሰማ ነገር የለም። ነገር ግን ብዙዎች ራሽፎርድ ነው የአሰላለፉላ ቀድሞ ሊክ የሚያደርገው የሚል መረጃዎች ይሰጡ ነበር። ራሽፎርድ እና ጋርናቾ ላይ የሚነሱ ጥያቄዎች ነበሩ። እነዚህ ሁሉ ጥያቄዎች ይያሉ ያጮ ችግር ይያለ እነኩኛ ነሽስኩ ሚናቾን እንዳይወጡ መሰናክል ሆኖ ሳለ ካሪ ግን ይሄንን ለመመልከት ከበደው የሚለው የብዙ ሰዎች ጥያቄ ይመስለኛል። አንድ ተራ የሚባል እግር ኳስ ተመልካች ወይም ደግሞ ማንኛውም የእግር ኳስ ተመልካች ዩናይትድ ደጋፊ ሰው በተለይ ራሽፎርድ ላይ የሚያነሳው ጥያቄ በተመሳሳይ መልኩ ካሪክ እንዴት አያነሳውም የሚለው የብዙዎች ጥያቄ መስለኛል። ምክንያቱም እዛ ቦታ ላይ የማንቸስተር ዩናይትድ አሰልጣኝ ተብሎ የተሾመ ማይክል ካሪክ ነውና ይሄ ብዙ ዘንድ ጥያቄ ሆነ ይመስለኛል።
0: በተለይም ደግሞ ይዙ ስለ ራሽፎርድ ጠቅለል አድርጋ አንስተዋል። ለማንቸስተር ዩናይትድ ደጋፊዎች ግን የበለጠ አሳሳቢ የሚሆን ዜና እንግዲህ በዛሬው ዕለት ተሰምቷል። በኔሽንስ ሊግ የምድብ ሁለተኛ ጨዋታ ዛሬ በርከት ያሉ ሀገራቶች ጨዋታቸውን ያደርጋሉ። ከዛ መካከል እንግዲህ ኖርዌይ ከፖርቱጋል የሚያደርጉት ተጠባቂ ጨዋታ እንዳለ ይታወቃል። እና በዛሬውም ዕለት እንግዲህ ብሩኖ ሚጌል ፈርናንዴስ በጉዳት ምክንያት ከዚህ ጨዋታ ውጪ እንደሆነ እና ጉዳትም በባለፈው ጨዋታ ላይ ከፖርቱጋል ከዌልስ በነበሯቸው ጨዋታዎች ላይ ጉዳት ምቾት እንዳልተሰማው እና በዛሬው ጨዋታ ላይ ደግሞ በጉዳት ምክንያት ከጨዋታ ውጪ እንደሆነ እየተነገረ ይገኛል ማለት ነው። ይዙ ምናልባት ብሩኖ ፈርናንዴስ ቀለል ያለት ጉዳትም ሊያጋጥሙ ይችላል። እንደሚታወቀው ብሩኖ ፈርናንዴስ ለጉዳት ተጋልጦ የሚጫወት ተጫዋች ቢሆንም ግን ምንም አይነት ጉዳት ከማያስተናግዱ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና ምናልባትም ደግሞ ጉዳቱ የምር የከፋ ቢሆን ማንቸስተር ዩናይትድ ደግሞ ካለ ብሩኖ ፈርናንዴዝ ምን ሊያጋጥም
1: በእንቅርት ላይ ጆሮ ደግፍ ነው የሚሆነው። አሁን ላይ የአስር ቁጥር ሚናን የሚጫወት ተጫዋች በክለቡ ብዙ የለም። ሜሰን ማውንት በተደጋጋሚ ጉዳቶች የሚጠቃ ተጫዋች ነው። ዜርኪዚ ላይ በቦታው ትክክለኛ ሰው ስለመሆኑ ብዙ ጥያቄዎች ይነሳሉ። ምናልባት አንድ አለ የምንለው አማራጭ ካለ ማቲያስ ኩኛ ይመስለኛል።
0: እሱን የጊዜ ጉዳይ የሚፈታ ይሆናል። የብሩኖ ሚኬል ፈርናንዴዝ ጉዳት ግን ምን ያህል ነው የሚለውን ነገር እንግዲህ መረጃዎች በሚወጡበት ሰዓት ውድ አድማጮች ወደ እናንተ ምናደርስ ይሆናል። በዚሁ አጋጣሚ ይዙ በዚሁ ወደ ኔሽንስ ሊግ እናቅና። ኔሽንስ ሊግ እንግዲህ በዛሬው ዕለት እንግዲህ የሁለተኛ የምድብ ጨዋታውን ማድረግ ይጀምራል። ትላንትና አንተን እንዳልኩ አስደናቂ ጨዋታ ተመልክተናል። እንግሊዝ ከዌልስ ያደረጉት ጨዋታ 3-2 በሆነ ውጤት ይቅርታ፣
1: እንግሊዝ
0: ከስፔን ያደረጉት ጨዋታ 3-2
1: በሆነ የዌልስ ደጋፊ ስለሆን
0: በ3-2 በሆነ ውጤት ማሸነፍ ችሏል። የተለያዩ ውጤቶች ተመዝግቧል። ክሮሻ ቼክ ሪፐብሊክን 2-1 በሆነ ውጤት ማሸነፍ ችሏል እና በዛሬው ዕለት ቅድም ስንነግረው እንደነበረ ኖርዌይ ሃላንድ ከክሪስቲያኖ ሮናልዶ የሚገናኙበት፣ ኖርዌይ ከፖርቱጋል፣ ዴንማርክ ከዌልስ እንዲሁም ደግሞ ጀርመን ከግሪክ፣ ሰርቢያ ከኔዘርላንድ አንድ ሰዓት ላይ የሚያደርጉት ጨዋታ ይኖራል እና እስኪ ጠቅላላ ነገር ስለ ኔሽንስ ሊግ እናንሳ።
1: ኔሽንስ ሊግ ጨዋታዎች ተጀምረዋል። አሁን ላይ ዛሬ ፖርቱጋል ከኖርዌይ የሚያደርጉት ጨዋታ እጅግ በጣም ወሳኝ የሚባል ጨዋታ ነው። ኖርዌይ በዓለም ዋንጫው አስገራሚ ግስጋሴን ያስመለከተችን ሀገር ናት። አሁን ላይ ብዙዎች ለትልቅ ነገር የሚጠብቋት አዲስ ደጋፊዎችን የሚያፈራች ብሔራዊ ቡድን ናት ማለት እንችላለን። በተለይ ደግሞ ሃላንድ በብዙዎች ዘንድ የሚወደድ ተጫዋች በመሆኑ ምክንያት ባህሪውም እጅግ በጣም አስገራሚ የሚባል ተጫዋች ነው። ለወደፊቱ ብዙ ሪከርዶችን ምናልባት ዛሬ የሚገጥመው ክርስቲያኖ ሮናልዶ የያዛቸውን ብዙ ሪከርዶች የሚሰብር ተጫዋች ነው ተብሎ የሚጠበቅ ነው እና ዛሬ የአዲሱ ትውልድ እንዲሁም ደግሞ የቀድሞ ትውልድ አጥቂዎች ፊት ለፊት የሚገናኙበት ጨዋታ ነው እና እጅግ ውብ ጨዋታ ይሆናል ተብሎ ይጠበቃል። ፖርቱጋል በአዲስ አሰልጣኝ ነው የተመለሰችው። የባለፈውን ጨዋታ 1-0 በጆ ፌሊክስ ጎል አማካኝነት ድል ማድረግ ችላለች። የፖርቱጋል ሂደት ብዙዎች ጥያቄ የሚያነሱበት ነው። ከስኳዱ አንጻር የሚገባትን አይነት አቋም የምታሳይ ብሔራዊ ቡድን አይደለችም በማለት ብዙ ጥያቄዎች ይነሳባታል። የ2028ና ዩሮ የ2030 ዓለም ዋንጫ እነዚህን ጥያቄዎች ለመመለስ ወሳኝ ይመስሉኛል። በተለይ ደግሞ ክርስቲያኖ ሮናልዶ እስከዛ ይቆያል አይቆይም የሚለው አሁን ላይ እጅግ በጣም አጠራጣሪ እየሆነ መጥቷል። የማይመስልም ጉዳይ የሆነ ነው። በተለይ ደግሞ የ1000 ጎል ሪከርዱ ከተሳካ ከዘንድሮ ላይ አልፍ ይችላል የሚሉ ግምቶች አሉ። መሳካቱም የሚቀር አይመስልም። የመጨረሻ ሲዝኑ ይመስላል እና ምናልባት የመጨረሻ የሮናልዶ ሲዝንን ለማሳመር የፖርቹጋል ብሔራዊ ቡድን ትልቅ የሚባል ስራን ይጠበቅባቸዋል ብዬ አምናለሁ እና ዛሬ ኖርዌይ ከፖርቹጋል የሚያደርጉት ጨዋታ እጅግ በጣም ውብ በተፎካካሪ ስሜት የተሞላ ይመስለኛል። ይመግል
0: በደም ውድ አድማጮቻችን ይህንንም ጨዋታ እንግዲህ በተወዳጁ ጣቢያ በብስራት ኤፍኤም 101.1 ከምሽት 3 ሰዓት ጀምሮ ላምባዲና ስፖርቶች በማራኪ አቀራረብ ወደ እናንተ የሚያደርሱላችሁ ይሆናል። በዚሁ ደግሞ የዣቪ ሄርናንዴዝ ሁለተኛ ጨዋታ ወደ ሆነው እንመልከት። ኔዘርላንድ እንግዲህ ምሽት 1 ሰዓት ሲል ከሰርቢያ ጋር ጨዋታውን ታደርጋለች እና የዣቪ አሎንሶ ባለፈው ከጀርመን ጋር በነበረበት እንቅስቃሴ አስደናቂ የሚባለን እንቅስቃሴ ማሳየት ችለናል። ዣቪ ሄርናንዴዝ ከየርገን ክሎፕ ጋር በነበረው እንቅስቃሴ እና ከየርገን ክሎፕ የተሻለውን ቡድን እንቅስ ሜዳ ውስጥ ተመልክተናል። ምናልባት ደግሞ ዛሬ ከሰርቢያ ጋር ምን አይነት እንቅስቃሴ ሊያሳዩ ይችላሉ? የመጀመሪያው ባቻ አቻ ውጤት ሁለቱም አንዳንድ ነጥብ ተካፍለው እንደወጡ ይታወቃልና በዛሬው ዕለት ደግሞ ጀርመን ከግሪክ የሚያደርጉት እንዲሁም ደግሞ ኔዘርላንድ ከሰርቢያ የሚያደርጉትን ጨዋታ እንመልከት።
1: ኔዘርላንድ በአዲስ አሰልጣኝ ለረጅም ጊዜ በተለያዩ አሰልጣኞች ከቆየች በኋላ በተለይ ደግሞ በሮናልድ ኩማን ሁለት ጊዜ እንዲሁም በሉዊስ ቫን ጋል አሰልጣኝነት ከቆየች በኋላ አሁን ላይ የኔዘርላንድ የእግር ኳስ ፊሎሶፊን የሚመስል በዛ ፊሎሶፊ ያደገ ነገር ግን ደግሞ በባርሴሎና ቤት ያንን ፊሎሶፊ ያላስመለከተን ዣቪ ሄርናንዴዝ ቀጥራ እየተመለከትናት እንገኛለን። በባለፈው ጨዋታ ጥሩ የሚባሉ ነጸብራቆችን ተመልክተናል። ጥሩ የሚባሉ እንቅስቃሴዎች፣ የተለያዩ ነገራቶችን ለማድረግ ጥረት ያደርጉ ተመልክተናል። ነገር ግን አሁንም ትልቅ የሚባል የክሬቲቪቲ ችግር በኔዘርላንድ በኩል ይነሳልና ያንን ችግር ቀርፈው ወደ ብራያን ሮቢ አሁን ላይ ጉዳት ማጋጠሙን ስላጋጠመው በባለፈው ጨዋታ ዜድኪዚ ተጠርቷልና የነሱ አዲስ ሚና ምን ይሆናል፣ ያለ ብራያን ሮቢ ምን ያሳዩናል የሚለውም የሚጠበቅ ነው። ብዙ ጊዜ ሴት ፒስን እንዳማራጭ አድርገው ተመልክተናል። በባለፈው ጨዋታ ከጀርመን ጋር ባደረጉት ማለት ነው ከአስር በላይ የማዕዘን ምቶችን ተመልክተን ነበር በኔዘርላንድ በኩል። ነገር ግን አንዱን ብቻ ነበር በቫንዳይክ አማካኝነት ወደ ጎል ቀይረው ኦፍሳይድ በሚል ምክንያት ሊሻር የቻለውና አሁን ላይ ሴት ፒስ ላይ ረጃጅም ተጫዋቾች እንደመኖሯቸው፣ ጠንካራ የሚባሉ አቅም ያላቸው ተጫዋቾች እንደመኖሩ የተለያዩ ጎል አማራጮችን አብዝተው ጥሩ የሚባል የኔዘርላንድ ቲምን ዣቪ ሄርናንዴዝ በሂደት ያስመለከተናል የሚል ግምት አለ።
0: በተለይም ደግሞ ጆሹዋ ዝርክዚ መጠራቱን ተከትሎ ቅድም ስታነሳው ነበር ለውድ አድማጮቻችንም ጀርመን ከኔዘርላንድ ያደረጉትን ጨዋታ ቪቫ ስፖርቶች እኛ ነበር በቀጥታ ስናስተላልፍ የነበረውና የቻንስ ክሬትን ቻንስ እድሎችን የመፍጠር ሁኔታ እጅግ በጣም ደካማ እንደነበሩ ስንገልጽ ነበርና ምናልባት ጆሹዋ ዝርክዚ በዘጠኝ ቁጥር ሚና ወይም ደግሞ በፎልስ ናይን ቢጠቀሙት የተሻለ እንቅስቃሴ ሊያሳዩት ይችላል ብዬ አስባለሁ። ምክንያቱም ሮቢ ፊዚካሊቲ በጣም ጠንካራ ነው። የጀርመን ተከላካዮች መሀል ላይ ገብቶ ሾልስበርግና ታህ ላይ ምን አይነት ዶሚኔት ሲያደርግ እንደነበረ የተመለከትንበት አጋጣሚ ነበርና እሱ ከወጣ በኋላ ግን ሙሉ ቡድኑ ዶሚኔት የተደረገበትም በተለይም ደግሞ ወደ 16-50 ኳስ ይዘው ከገቡ በኋላ በጣም ሲቸገሩ እንደነበረ ስንመለከት ነበርና ምናልባትም የጆሹዋ ዝርክዚ ወደዚህ ቡድን መመለስ አሊያም ከተቀያሪ ወንበር ሊነሳ ይችላል። ግን ጆሹዋ ዝርክዚ እስካለ ጆሹዋ ዝርክዚ በቦሎኛ ቤት እናውቀዋለን አይደለ? ለተወሰኑ ጊዜያት ሁላኩ የጣሊያን ሴሪያ የወሩ ምርጥ ተጫዋቾችን በደንብ ሲያነሳ የነበረበትን ሁኔታ ተመልክተናል እና ምናልባትም በፎልስ ናይን ሲጫወት ከኳስ ጋር ምቾት ያለው ተጫዋች እንደሆነ እናውቃለን። ፍጥነቱ በጣም ደካማ ሊሆን ይችላል፣ ግን ከኳስ ጋር በጣም ጎበዝ ነው። ድሪብል ላይ እጅግ በጣም አስደናቂ የሚባል ተጫዋች ነው እና ምናልባት ይህ እንቅስቃሴ ለዣቪ ሄርናንዴዝ የተሻለ ሊሆን ይችላል። የርገን ክሎፕን ደግሞ በትንሹ እናንሳ። ይዞ
1: የርገን ክሎፕ ትላንት ያነሱት ነገር አለ። ምናልባት እነዚህ ተጫዋቾች ተመሳሳይ አቋምን የሚያሳዩ ከሆነና የተሻለ ነገር ካላሳዩኝ ገባ ያለው ጸጉር ያለ አይደለ እሱን አስመለከታቸዋለሁ፣ የቁጣ ጸጉሬን አስመለከታቸዋለሁ የሚል ነገርን ተናግሮ ነበረ። በጊዜ ሂደት ትልቅ ቲም መስራት የሚችሉ ሰው መሆናቸውን እናውቃለን። ፕሬሲንግ ላይ ያላቸው አቋም፣ ማጥቃት ላይ የእግር ኳስ ውበትን ተገና ያደረገ ቲም የሚሰሩ ናቸው እና ጊዜ በደንብ የሚያስፈልገው ነገር ግን አሁን ላይ ካለው ስኳድ አንጻር ጥሩ ነገርን ገና በመጀመሪያው ጨዋታ ያስመለከቱንን የጀርመን ብሔራዊ ቡድን የተመለከት ነው። እጅግ በጣም ጥሩ የሚባሉ መሻሻሎችን ተመልክተናል። ዛሬ ምን ያስመለክቱናል የሚለው የሂደቱ አካል ይመስለኛል። ያው ትንሽ ጊዜ መጠበቅ ያለብን ይመስለኛል። የእርግን ክሎፕ ትክክለኛ ቲም ምንድን ነው፣ ምን አይነት ቲም ነው የሚለው ለመመልከት የ2028 ዩሮ ላይ ግን ጥሩ ከሚባሉና ለዋንጫው ምናልባት ቅድመ ግምት በጊዜ ሂደት የሚያገኙ ምናልባትም ደግሞ ጥሩ ተፎካካሪ ሆነው ከምንመለከታቸው ብሔራዊ ቡድኖች መካከል የሚያደርጉት ይመስለኛል። እኔ በግሌ እስካሁን ባለው ሂደት ግን በመጀመሪያው ጨዋታ ከተመለከት ነው ጥሩ የሚባለውን የየርገን ክሎፕ ቲም መመልከት ችለናል ብዬ አስባለሁ።
0: በተለይም ደግሞ የዛኑ ጨዋታ ላይ ሲናገር ነበር ፕሬስ ኮንፈረንሳቸው ላይ የተሻለው ቡድን እኛ ልንሆን እንችላለን፣ ግን ጊዜ ከተሰጠን ሲሉ ሀሳባቸውን ሰጥተው ነበር። የርገን ክሎፕ ምን ያስመለክቱናል የሚለው ነገር ጊዜ የሚፈታው ጉዳይ ይሆናል ማለት ነው። ውድ አድማጮቻችን እየተከታተላችሁ የምትገኙት በተወዳጁ ጣቢያ በብስራት ኤፍኤም 101.1 ላይ በቀጥታ ቪቫ ስፖርት ልዩ የበዓል ፕሮግራማችን እንግዲህ ይህንን ይመስል ነበር። ከቀኑ 11 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ የተለያዩ መረጃዎችን እንዲሁም ደግሞ ሙዚቃዎችን እየገባበዝናችሁ እዚህ ላይ ደረስን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ ማለት እንወዳለን። በዓሉ የሰላም የፍቅር ይሁንላችሁ ማለት እንወዳለን። እኛ እዚህ ጋር ጨረስን። የተወዳጁ ጣቢያ የብስራት ኤፍኤም 101.1 የተለያዩ ፕሮግራሞች እስከ ሌሊት 6 ሰዓት ድረስ የሚቆዩ ይሆናል። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። በቀጣይ ሳምንት የተለያዩ ፕሮግራሞችን ይዘን እስከምንገናኝ ድረስ መልካም ጊዜ። ባይ ባይ። ለሁላችሁም መልካም ጊዜ።

የሆዴ መስቀላ የተራራቁ ቤተሰቦችን የሚሰባሰቡበት የተነፋፈቁ ጓደኛሞች የሚያገናኝና የአካባቢው ማህበረሰብ አንድ የሚያደርግ የአንድነት የሰላምና የፍቅር በዓል ነው። የተጣሉ በይቅርታ የሚታረቁበት፣ ያጠፋ ከተበዳይ ምህረት የሚያገኝበትና የተራራቁ የሚቀራረቡበት ቅሬታ ኢምና ሁሉም መጥፎ ጊዜያቶች በይቅርታ ታጥበውና ጸድተው አዲስ አመት ከመምጣቱ በፊት አመቱ የሰላምና የአንድነት ጊዜ እንዲሆን ፈጣሪን የሚማጸኑበት ወቅት ነው።

0: በዚህ ወቅት ንግዶች የሚጣጣፉበት ግብይት የሚደረበት የእንስሳት እርድና ሌሎች ባህላዊ ተግባራት የሚከናወኑበት ደማቅ ስነ ስርዓት ነው። በያሁዴ መስቀላ ወቅት በገዢና በሻጭ መካከል ብዙም ክርክር የለም ይባላል። ምክንያቱ ደግሞ የገዢዎች ዋነኛ ስጋት መግዛት የሚፈልጉትን እቃዎች ማግኘት ብቻ ነው። በዚህ ምክንያት የግብይት ሂደቱ በጣም ከፈጣን ከመሆኑ የተነሳ እብዱ ገበያ በመባልም ይጠራል። የበዓል ግብይቱ የሰዎችን አቅም የሚፈትን እንደመሆኑ ገዢ ለበዓሉ የበሬ መግዣ ማሟላት ካልቻለ ያለ ተያዥ ወይም ያለ ዋስትና ከበዓሉ በኋላ ክፍያውን እፈጽማለሁ በማለት በእምነት በሬውን ሊወስድ ይችላል። ይህም የመተማመንን ጥግ በግልጽ የሚያመላክት ነው።
1: የሃዲያ ባህል በመስቀል በዓል ሽማግሌዎች ከብሬታ ይሰጣቸዋል። ሽማግሌዎች ከብሬታ ይሰጣል። ለልጅ ደግሞ ስርዓት አለው። ለእናቶችም ስርዓት አለው። በዚህ በስርዓቱ መሰረት መስቀል በዓል በጣም የሚከበር ነው። በሃዲያ ባህል በጣም ወግ አለው። የሚሰራ ምግቦች፣ የተለያዩ ምግቦች ይዘጋጃል። ነቀሮ ይባል አለ፣ አተካና ይባል አለ እና ምጥምጣ ይደቆሳል እና የማይደረገው ነገር የለም። ቅመማ ቅመሞች በሙሉ ይገዛል። አባቶች ሰንጋ ይገዛሉ። እናቶች ቅቤ ያዘጋጃሉ፣ ቆጮ ያዘጋጃሉ፣ ቡላ ያዘጋጃሉ፣ ወተትና አይብ ያዘጋጃሉ። ይሄ ሁሉ የተዘጋጀው ዝግጅት ለመስቀል በዓል ተብሎ ነው። ለመስቀል በዓል ዝግጅት የሚደረገው ከሰኔ ወር ጀምሮ ነው። ከሰኔ ወር ጀምሮ ሐምሌውን ነሐሴውን በሙሉ የተዘጋጀው ዝግጅት ለመስቀል በዓል ይሆናል እና ይሄ በዓል መጀመሪያ አባቶች ለመስቀል ይልና ሰንጋ ለመግዛት ቅድመ ዝግጅት ያደርጋል። ሰንጋ ሁሉም ድሃም ሆነ ሀብታም በሃዲያ ባህል ሰንጋ የማያርድ አይኖርም። ምክንያቱም ወግና ረግና ባህል ስለሆነ፣ ስለዚህ እንደውም ከእንቁጣጣሽ በዓል ይልቅ አብዛኛው ከብሬታ የሚሰጠው ለመስቀል በዓል ነው። በዚህ በመስቀል በዓል ከተለያዩ ቦታ የሃዲያ ባህል የሃዲያ ልጆች ካሉበት አቅጣጫ ሁሉ ለመስቀል በዓል ይልና ይመጣሉ፣ ይሰባሰባሉ። ከዛ በኋላ ሲሰባሰቡ ለአባቶች፣ ለእናቶች፣ ለሰፈር፣ ለዘመድ አዝማድ ሁሉ ማድረግ የሚገባቸው ነገሮች ሁሉ ያደርጋሉ። ከዛ በኋላ ይከበራል፣ በዓሉ ይከበራል። የተጣላው ይታረቃል። ሰው የተረገም ካለ ወደ ምርቃት ይለወጣል።

0: በአዲስ ዓመት መባቻ በሀገራችን ከመናስተውላቸውና ብቅብቅ ከመሉ የእጽዋት አይነቶች ውስጥ አዲያ አበባ ዋነኛው ነው። በሀዲያ ዞን አካባቢዎችም የያሆዴ በአለም መቃረብ የሚያመላክት ሊንጃ የተባለ በአይነቱ ለየት ያለ ሳር በሁሉም አካባቢዎች መብቀል ይጀምራል። በመስከረም ወር መጀመሪያ ሳምንታት በብዙ እጥፍ ጨምሮ አካባቢውን የሚያስውበው ሊንጃ ሁሉም በቤት ውስጥ ባለው ምሰሶ የሚሰቅለውና በቤቱም የሚሰበስበው ነው። በዚህ በዓል ማህበረሰቡ ለከብቶቻቸው ምስጋና የሚያቀርቡበት ከብቶቻቸው ችግር እንዳይደርስባቸው የሚጸልዩበትም አዛውንቶችም አካባቢውን የሚመርቁበት ጊዜ ነው። በተጨማሪም ልዩ ልዩ ምግቦች በመመገብ በዓሉ በደስታ የሚያልፍበት ጊዜ ነው።
1: እየተሰበሰባችሁ ሁላችሁ እንደገና ይሄን መስቀል እንደደረሳችሁ ለቀጣም እግዚአብሔር እናንተ እድሜያችሁን እንዲያቆይ እግዚአብሔር ይባርካችሁ። ይሄም የምትበሉት ለእናንተ የተባረከ ይሁን። አካሩ ከቅርብ የመጣችሁ ሁላችሁም የተባረካችሁ ሆኖ እና በረከት ከእናንተና ከኛ ከሁላችን ከሰፈራችን ጋር ይሁን። መስቀል ቀጣ ይሁን፣ እድሜያችንም ቀጣ ይሁን። አሁን እዚህ የተሰባሰባችሁ ሁላችሁም ልጅ ከልጅ እስከ አዋቂ ከሴት እስከ ወንድ ሁላችሁም የተባረካችሁ ሆኖ እንደ ሰንጋ ዘር ማንዘራችሁ ኮርማ ሆኖ ይኑር። ይሄን ክርስቶስ እግዚአብሔር የባረከ ይሁን።
2: ወማስዩን እንጂንጫ ፍስ ኩሚር ጎን ዲሮነ ኩኒን ደባሊ ታካማ ታካምስ ዋ መስቀል ይገሩና ሀዲያያን ማስዩና ዞሪ ታካ ዞሪ ታካ ዚንቺን ዚንዞር ታካ ሳንጋዱ ታከን ማስያን ታቆ ኦስ ኢኬ ዋውን ሾን

በቀደመው ጊዜ በወላይታ አሮጌው አመት እየተገባደደ ሲሄድ የጨረቃ ሆነ የከዋክብቶቹ እንቅስቃሴ በጥልቀት በመመርመር አዲሱን አመት መምጫ ቀን የሚለዩበት ባህላዊ የዘመን አቆጣጠር ጠቢባን እንደነበሩ ይነገራል። እኚህ ጠቢባን በዓሉ እየተቃረበ ሲመጣ ሌሊት ሌሊት እየወጡ የጨረቃ ውደትን ለማወቅ በብሔረሰቡ አጠራል ፓዎ፣ ጡማ፣ ጤሮዋና ጉባና የተሰኘ አራት የጨረቃ ክፍሎችን በየትኛው ክፍል እንደሚውል የአመቱን ቆጠራ ምልክቶች ጭኒዘው መተው የሙሉ ጨረቃዋን ዑደት ከተመለከቱ በኋላ ለማህበረሰቡ የበዓሉን ቀን ያበስራሉ። በቀደሙ የንጉሳውያን ጊዜ ኮከብ ቆጣሪዎች በዓሉ የሚከበርበትን ቀን በትክክል ለንጉሱ ይናገራሉ። ንጉሱም ለማህበረሰቡ የበዓሉን መቃረብ በአዋጅ በገበያውና በህዝብ መሰብሰቢያ ቦታዎች እንዲነገር ያደርጋል። ማህበረሰቡ በአዲስ አመት መጀመሪያ ቀን ለሚከበረው በዓልም በየፈርጁ ዝግጅቱን ይጀምራል።

በአመት ውስጥ 364ኛ ቀን ላይ በሚውለው እሁድ ጊፋታ በድምቀት የሚከበር በዓል ነው። የወላይታ ማህበረሰብ ጊፋታን አንድ ብሎ የሚቆጥረው ከእርድ ጀምሮ ነው። ጊፋታ የራሱ የሆነ የአከባበር ስነ ስርዓትም አለው። ከዚህ ውስጥ የቁጠባ አንደኛ መገለጫው ሲሆን ይህም በዓሉ በሚከበርበት ቀን እርድ ከተከናወነ በኋላ እርጥብ ቆዳ ላይ ተቀማጭ ብር በማዋጣት የሚደረግ የቁጠባ ስነ ስርዓት አለ። በቁጠባው ሴቶች የምግብ ቅቤ ሲቆጥቡ ወንዶች ደግሞ ለነገ ያሉትን ገንዘብ ያስቀምጣሉ። ጊፋታ መቃረቡ ከሚገልጹበት መንገድ አንዱ የጉልያ ስነ ስርዓት ዋነኛነት ይጠቀሳል። ይህም በአካባቢው ያሉ እድሜያቸው ከ15 እስከ 30 የሚሆኑ ወጣቶች የጉልያ ስነ ስርዓትን ያከናውናሉ። ጉልያ ማለት ወጣቶች ለደመራ እንጨት የሚለቅሙበትና የሚያዘጋጁበት ወቅት ነው። ጊፋታ መድረሱንና አለመድረሱን በአካባቢው ከሚገኙ አዛውንቶች ተሰብስበው መች ቀን እንደሚውል ከወሰኑ በኋላ ለንጉሱ ያሳውቃሉ። ንጉሱም ለአካባቢው ነዋሪዎች ካሳወቁ በኋላ በጉልያ ስነ ስርዓት የደመራ ቦታና ደመራ

0: 66 ላይ Hello Hope Enterprise University College ብለው ይደውሉ ያገኙታል። ሌላኛው የክብራ ጋራችን አማራ ባንክ ነው። አማራ ባንክ ፊደሌ ቁጠባ ሂሳብን እነሆ ይዞላችሁ መጥቷል። አማራ ባንክ እድሜያችሁ ከ18 እስከ 35 ለሆነ ወጣቶች ፊደሌ ቁጠባ ሂሳብን አቅርቦላችኋል። በዚህ የሂሳብ አይነት ቁጠባው የሚበደሩበት፣ የንግድ ስራውን የሚያስፋፉበት፣ የስራ መነሻ ካፒታሉን የሚያደራጁበት፣ ከተለያዩ ተቋማት ቅናሽ የሚያገኙበት፣ ለማህበራት ልዩ ልዩ ጥቅሞችን በስፋት ያዘ፣ ትምርቶን የሚደግፉበት፣ ለርሻና መሰል ልዩ ልዩ መሳሪያ መግዣ እንግዲህ ፋይናንስ የሚያገኙበት፣ የድንገተኛ ወጪዎች መሸፈኛ ብድርና ሌሎች በርካታ ጥቅሞችን ያገኙበታል። አገልግሎቱን በሁሉም የአማራ ባንክ ቅርንጫፎች ማግኘት ይችላሉ። ለተጨማሪም እንግዲህ ሸመታውን በባንካችን ዲጂታል አማራጮች አባ ስማርት ፓስ እንዲሁም ደግሞ አባ ሞባይል ባንኪንግ ኪዋርና ሌሎች አማራጮች እንግዲህ ያቀላጥፉ፣ ግብይቶን ያዘምኑ ይላል። አማራ ባንክ ከባንክም ባሻገር ነው። የክብራ ጋሮቻችንን መልእክት አድምጠን እንመለሳለን። ተመልሰን ስንመጣ የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ የምናደርግ ነው የሚሆነው። ምርጫችሁን አድርጋችሁ እያደመጣችሁን ስለሆነ ላቅ ያለ ምስጋና ልንሰጥ እንወዳለን። አማራ ባንክ፣ ሆፕ ኢንተርፕራይዝ፣ ዩኒቨርሲቲ ኮሌጅ እንዲሁም ደግሞ አፍሪ ሄርባል ይህንን ፕሮግራም ወደ እናንተ በማድረሳቸው ታላቅ ኩራት ይሰማቸዋል። ቆንጂት መልእክቱን አስተላልፋለን። ስትመለስ አብረን ጥሩ ቆይታ እናደርጋለን። አብራችሁን ቆዩ አድማጮቻችን።
1: ዘመንን እንዋብበት፣ በዓልን እንድመቅበት፣ ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን እያጣጣመ ዘመንን ይሻገራል። ከጎኑ ወዳጅ ዘመድን ያሰባስባል። በመስቀል ደመራ ፍቅር እንዲበራ፣ ሰላም እንዲሰፋ፣ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ልንዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን። አማራ ባንክ ከባንክ ባሻገር።
2: መልካም ዜና! ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ.ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ።
3: ሻቱ ቁጥል ከደፊ አዙያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

ተመልሰን ተገናኘን የተከበራችሁ አድማጮቻችን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። እንኳን ለብርሃነ መስቀሉ አደረሳችሁ እያልን ፕሮግራማችንን ጀምረናል። ላምባዲና ስፖርቶች ነን። እዚህ ስቱዲዮ እኔ መሳይ ተስፋዬ ከባልደረባዬ ሙሉቀን ሙጬ ጋር ጥሩ ቆይታ እያደረግን ነው። በቴክኒኩ ደግሞ ቆንጂት ከኛ ጋር አለች። እናንተም አድማጮቻችን ከኛ ጋር ተሳታፊ ሆናችሁ እስከ መጨረሻው ድረስ ከኛ ጋር ስለ

0: የምትቆዩ ላቅ ያለ ምስጋና ልንሰጣችሁ እንወዳለን። ምርጫችሁ ስላደረጋችሁንም እናመሰግናለን። እስከ መጨረሻው ድረስ እንድትከታተሉንም እንጋብዛለን። በነገራችን ላይ በዩቲዩብ ገጹም ስላለን ከወዲሁ የብስራት ኤፍኤም 101.1 የዩቲዩብ ገጽን መጎብኘት እንዳይረሳ እያልን እንጋብዛችኋለን። በነገራችን ላይ የክብር አጋሮቻችን የሆኑትን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ እንዲሁም ደግሞ አፍሪ ሄርባልና አማራ ባንክን ላቅ ያለ ምስጋና ልንሰጣቸው እንወዳለን። ሙሌ እንኳን ደህና መጣ።
1: ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንዴት አመሻችሁ? እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ። መልካም በዓል። እኛ ደግሞ ዛሬ ማሊያችንን ቀይረን ትናንት በመዝናኛ ፕሮግራም ከተርላ ካሳ ጋር ነበርን፣ ከኮሪያው ዘማች ልጅ ጋር። ዛሬ ደግሞ በኳስ ተከስተናል። ኖርዌይ ከፖርቱጋል የሚያደርጉትን ጨዋታ የምናስተላልፍ ይሆናል። አብራችሁን ቆዩ።
0: በትክክል እንግዲህ ኖርዌይ ከፖርቱጋል ወደ ኦስሎ በረረን፣ ደግሞ እሱን ጨዋታ ወደ እናንተም እናስተላለፍላችሁ ይሆናል። እናንተም እስከ መጨረሻው ከኛ ጋር ቆዩ። ከቆያችሁ ደግሞ ባዶ እጃችንን አይደለንም፣ የሞባይል ካርድ ሽልማት ይዘንላችሁን የመጣ ነው። በቴሌግራም ገጻችን ላይ አንድ ጥያቄ ድጋሚ እንጠይቃችኋለን። ባለፈው ይህንኑ ጥያቄ ጠይቀን በርካታ አድማጮች መልሰውታል፣ ሀሳብ ሰጥተውበታል፣ ተሳትፈውበታል። ዛሬም ደግሞ እሱን እንደግመዋለን። የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻ የት ነው? ባለፈው ይህንን ስንጠይቅ ሙሌ አጠር አድርገው ይመለሱልን አሉ፣ ወይ ሰፈሩ ብቻ
1: ጀሞ።
0: እኛ እንደዛ ሙሉ ነው አሁን እየጠየቅን ያለ ነው። በግልጽ እኔም ማስታወቂያ ላይ አንብቤዋለሁኝ፣ የሄደውም ደግሞ ማስታወቂያ ላይ ተነቧል። ስለዚህ ለእናንተ የሚከብድ አይነት አይደለም፣ የተነገረ ስለሆነ የቴሌግራም ገጻችን የመጨረሻ ፖስት ወይንም ደግሞ ልጥፍ ስር ትገቡና ኮመንት ሴክሽን ሀሳብ መስጫ ሳጥኑ ላይ የምታስቀምጡልን ይሆናል ማለት ነው መልሱን። 0936462222 ላይ ደግሞ ስለ አፍሪ ሄርባል ጥያቄ እንጠይቃችኋለን። አፍሪ ሄርባል እንግዲህ ሞቶ አለችው። ማስታወቂያዋን ሳነብ የመጨረሻ እንግዲህ አለችው የምናነባት አብረን ሞቷን እንዲገልጹልን ነው የምንፈልገው። የመጨረሻ የአፍሪ ሄርባልን ማስታወቂያ ከገለጽኩኝ በኋላ የአፍሪ ሄርባል መፈክር ይባላል አይደል? መፈክሩን እንዲነግሩን እንፈልጋለን አድማጮቻችን። እሱን 0936462222 ላይ ጻፉልን። በሁለቱም ተሳታፊ እንድትሆኑ ስለፈለግን ነው። በቴሌግራም ገጽ እንዳልኳችሁ ለአምባሪና ስፖርት ብላችሁ ጽፋችሁ ግቡ። አዲስ አድማጮች ካላችሁ

ሮናልዶ የዓለም ዋንጫን እንዳሳካ አድርገውታል። ማርቲኔዝ እኮ የቆዩት አድማጮቻችን ከሮናልዶ ጋር በነበራቸው ጥሩ ግንኙነት እንጂ ስፔናዊ የተለየ ጨዋታ አቀድ ኖሯቸው አይደለም። አሁን ማርቲኔዝ ከፖርቱጋል ጋር ተለያይተው ሆርጌ ጄሱስ መጥተዋል። በፖርቱጋል አማዶር የተወለዱት በተጫዋችነት ዘመናቸው አማካይ ሆነው ስፖርቲንግን ጨምሮ በተለያዩ 11 ክለቦች ተጫውተው አሳልፈዋል። ሆርጌ ጄሱስ በአሰልጣኝነት ዘመናቸው ብራጋ፣ ቤንፊካ፣ ስፖርቲንግን፣ ፍላሚንጎ፣ ፌነርባቼ፣ አልሂላል፣ አልናስርን ጨምሮ የተለያዩ 11 ክለቦችን አሰልጥነዋል። ሰፊ ልምድ ያካበቱ የ72 ዓመት አንጋፋ አሰልጣኝ ናቸው ሆርጌ ጄሱስ። አሁን እኚህ ሰው ናቸው የፖርቱጋል ብሔራዊ ቡድንን እያሰለጠኑ ያሉት። በሆርጌ ጄሱስ ያኔ ታዳጊ ያሉ አሰልጥነዋቸው ለትልቅ ደረጃ በቋቸው ተጫዋቾች እኮ አሉ። በሆርጌ ጄሱስ ስር የሰሩ እሳቸው ወደ ኮከብነት የቀየሯቸው ተጫዋቾች አሉ። በርናንዶ ሲልቫን ከቤንፊካ ኮከብ ያደረጉት ጄሱስ ናቸው። ጆ ካንሴዮ፣ ራፋኤል ሊያው፣ ጎንካሎ ጉዴሽ የተለያዩ ተጫዋቾች ወደ ኮከብነት ቀይሯቸዋል። በብራዚል ያሉ ጋብሪኤል ባርቦሳ፣ ጋቢጎል፣ ብሩኖ ሄኖሪኬ፣ ዊሊያን አራኦ በጄሱስ ስር የሰለጠኑ ናቸው። ሩበን አሞሪምንም አሰልጥነውታል። አሁን አሰልጣኝ ነው አሞሪም ተጫዋች እያለም ከዛ በኋላም ማለት ነው። አሁን ጄሱስ የፖርቱጋል ብሔራዊ ቡድን ተረክበዋል። የሚጠብቃቸው ከባድ የቤት ስራ ምንድን ነው ካልን ደግሞ እንደ ቡድን የሚጫወት ቡድን መገንባት አለባቸው። ለ2028 የአውሮፓ ዋንጫና ለ2030 የዓለም ዋንጫ ቡድኑ ዝግጁና ውጤታማ ማድረግ ከሮቤርቶ ማርቲኔዝ ግትር ከሆነ የተመሳሳይ አጫወት መውጣት አለባቸው። አስቡት 2028 የአውሮፓ ዋንጫ፣ 2030 እንደዚሁ የዓለም ዋንጫ አለ። ቡድኑ ዝግጁ ማድረግ አለባቸው። ከዛ ውጪ ከሮቤርቶ ማርቲኔዝ ግትር የሆነ ተመሳሳይ ከሆነ አጫወት በመውጣት ፍሌክሲብል የሆነ ተለዋጭነት የሚታይበት ቡድን ሰርቶ ማሳየት አንድ፣ ከዛ ውጪ ለነ ኑኖ ሜንዴሽ የማጥቃት ነፃነትን መፍጠር፣ ለጆ ፓሊናሃና ሩበን ኔቬስ መፍትሄ መፈለግ፣ ጆ ኔቬስ፣ ቪቲኒያ፣ ብሩኖ አይነት ተጫዋቾችን እንዴት ማቀናጀት ይቻላል የሚለውን ማሰብ፣ ተጫዋቾች የማጥቃት ነፃነት እንዲኖራቸው ማስቻል። ክርስቲያኖ ሮናልዶ አሁንም የቡድኑ መሪ ቢሆንም ጄሱስ ሮናልዶን በደንብ መያዝ፣ ይሄ ማለት ሮናልዶን መንከባከብ። መቼም አሁን ባለ ሁኔታ ክርስቲያኖ ሮናልዶ፣ ዶስ ሳንቶስ አቬሮ ለእያንዳንዱ ጨዋታ ዝግጁ ነው፣ ምንም ጥያቄ የለውም። ግን 90 ደቂቃ የመጫወት ጉዳይ ላይ ጥያቄ የሚነሳበት ጉዳይ አለ። እድሜ፣ የፍጥነት ጉዳይ፣ እነዚህ ነገሮች መነሳት አለባቸው። ስለዚህ ሆርጌ ጄሱስ ትልቅ የቤት ስራ ይጠብቃቸዋል። ከሮናልዶ በኋላ የሚኖረው የፖርቱጋል ብሔራዊ ቡድን እንዴት አይነት የጨዋታ ቅርጽ ይኖረዋል የሚለው ጉዳይ በራሱ የሚጠበቅ ነው። ምክንያቱም ክርስቲያኖ ሮናልዶ አንድ ቀን በቃኝ ማለቱ አይቀርም። ያኔ ሆርጌ ጄሱስ በምን አይነት መንገድ ነው ይህን ቡድን የሚገነቡት የሚለው ጉዳይ ትኩረትን ይስባል። አዎ ፖርቱጋል ኮከቦች አሏት፣ ግን ኮከብ አሰልጣኝ ለዓመታት አታለች። ሆርጌ ጄሱስ ይህንን ጉዳይ ፈቱት ይሆን የሚለው ጉዳይ በራሱ ይጠበቃል። የክብር አጋሮቻችን አፍሪ ሀርባል፣ አማራ ባንክ፣ እነዚህ ሁሉ ስፖንሰሮቻችን ከኛ ጋር ናቸው። እንዲሁም ደግሞ በርካታ ተቋማት ከኛ ጋር እየሰሩ ይገኛሉ። ትናንትና በመዝናኛ ፕሮግራማችን እንደዚሁ ከኛ ጋር ነበሩ። ዛሬ ደግሞ አፍሪ ሀርባል፣ አማራ ባንክ በዚህ መንገድ ከኛ ጋር ይሰራሉ፣ ይቀጥላሉ። ጨዋታው ይጀምራል። በኦስሎ የሚደረግ ጨዋታውን አድማጮቻችን ምን ይፈጠራል የሚለው ጉዳይ ትኩረትን ይስባል። ምክንያቱም ኖርዌይ እየተገነባ ያለ ቡድን ነው።

0: ፖርቱጋል ደግሞ ኮኮቦች ያሉበት ግን ደግሞ ኮኮብነትን ሜዳ ላይ ማሳየት በራሱ ፈተናም ይሆንበት ጊዜ ላይ ይገኛል። የፖርቱጋል ብሔራዊ ቡድን ለክለብ በጣም ትልቅ ጊዜን የሚሰጡ ፐርፎርም የሚያደርጉ ተጫዋቾች አሉ። ከክለብ ውጪ ደግሞ ወደ ሀገራቸው ሲመጡ አይናፋር የሆኑ ተጫዋቾችን ሆርጌ ጄሱስ በተለየ መንገድ የመቀየር የመለወጥ ኃላፊነትም እንዳለባቸው ግልጽ ነው። የፖርቱጋል ብሔራዊ ቡድን የኮከብ ችግር የለበትም፣ የኳሊቲ ችግር የለበትም። ችግሩ አሰልጣኝ ነበር። አሁን ባለልምዱ አሰልጣኝ ሆርጌ ጄሱስ ወደ ፖርቱጋል ብሔራዊ ቡድን መጥተዋል። ምን ይፈጠራል የሚለው ጉዳይ በራሱ ግን ትኩረትን ይስባል። ምክንያቱም የፖርቱጋል ብሔራዊ ቡድን አሸናፊነት ይጠበቅበታል። በኔሽንስ ሊግ የፖርቱጋል ብሔራዊ ቡድን ሊገመት አይችልም። ምክንያቱም የፖርቱጋል ብሔራዊ ቡድን እቅድም አላማም የዓለም ዋንጫን ማሳካት፣ የአውሮፓ ዋንጫን ማሳካት። ይሄ በፌዴሬሽኑም በእግር ኳስ ተጫዋቾችም የቀድሞዎችም የሚሉት የሚያነሱት ሀሳብ ነው። በቀጣይስ ምንድን ነው የሚፈጠረው የሚለው ጉዳይ ትኩረትን ይስባል። የበለጠ ግን ዛሬ ኔሽንስ ሊግ ነው ጨዋታው። ኔሽንስ ሊግ የወዳጅነት ጨዋታ ሆኖ ግን ነጥብ ያለው ዋንጫ ያለው ውድድር ነው። ትኩረት ይሰጠዋል፣ ትኩረትም ይገባዋል ብዙዎች እንደሚናገሩት። ምክንያቱም ሁሉም ብሔራዊ ቡድኖች ዋና ቲሞቻቸውን ስለሚጠቀሙ ማለት ነው። ስለዚህ በቀጣይ የበለጠ የፖርቱጋል ብሔራዊ ቡድን በሆርጌ ጄሱስ ስር እንዴት ተጠናክሮ ሊመጣ ይችላል የሚለው ጉዳይ በራሱ ትኩረትን የሚስብ የብዙዎችም አጀንዳ ይሆናል። ግን ሮናልዶንስ መተካት? ሮናልዶ በፖርቱጋል ብሔራዊ ቡድን ውስጥ ያለው ተጽዕኖ ይታወቃል። ሜዳ ላይ ሮናልዶ ካለ የቡድኑ የጨዋታ መንገድ ይነቃቃል። ሮናልዶ ቤንች ላይ ካለ ደግሞ እንዴት ቡድኑ እንደሚመራ አይተናል ባለፉት ጨዋታዎች። ስለዚህ ሮናልዶን መተካት በጣም ከባድ ነው። ሮናልዶን የሚተካው ጎንካሎ ራሞስ ወይስ ሌላ ተጫዋች? የፖርቱጋል ክለቦች እንዴት ነው የሚያሳድጉት ወጣቶችን የሚለው ጉዳይ በራሱ የሚጠበቅ ነው። እኛ ደግሞ ይህንን ጨዋታ እናስተላልፍላችኋለን። ሀሳቦቻችን እያነሳን እንቀጥላለን። በያላችሁበት መልካም የመስቀል በዓል እንዲሆንላችሁ እንደዚሁ እንመኛለን። የክብር አጋሮቻችንን ከልብ እናመሰግናለን። አፍሪሄርባል፣ አማራ ባንክ፣ ሆፕ ዩኒቨርሲቲ ኮሌጅ አጋሮቻችን ናቸው። ከእኛ ጋር ስላላችሁ ከልብ እናመሰግናለን። ጨዋታው እናስመለክታችኋለን። በያላችሁበት መልካም ጊዜ እንመኛለን። የክብር አጋሮቻችን መልእክት ማድመጥ አለብን። በርካታ ሀሳቦችም እየመጡልን ይገኛሉ ከአድማጮቻችን። ከኛ ጋር ስላላችሁ ግን ከልብ እናመሰግናለን። የክብር አጋሮቻችንን ቆንጅ ታስደምጠንና ተመልሰን የምንመጣ ይሆናል። መልእክት ማድመጥ አለብን። በርካታ ሀሳቦችም እየመጡልን ይገኛሉ ከአድማጮቻችን። ከኛ ጋር ስላላችሁ ግን ከልብ እናመሰግናለን። የክብር አጋሮቻችንን ተመልሰን
1: በዓሉን እንድመቅበት ቤተሰብ ፍቅር ሰጡ ገበታውን አንድነት ከብ ደስታውን እያጣጣመ ዘመንን ይሻገራል። ከጎን እንዋ ወደ ዘመድን ያሰባስባል። በመስቀል ደመራ ፍቅር እንዲበራ፣ ሰላም እንዲሰፋ፣ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ልንዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን። አማራ ባንክ ከባንክ ባሻገር

0: ተማር ልጄ።
1: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ Network Service, Web Development and Database Administration የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቅረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974 176600 እንዲሁም ደግሞ 0974 176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ
0: ተማር ልጄ
2: ሻቱ ቁጥል ተደፊ አሶያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

ኳስን በሬዲዮ ተመልከቱ መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ መሰለ መንግስቱ

አስደናቂ ነበር። ሻቱ ቁጥል ከደፊ አዙያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

0: ተከፍቷል።
1: አድማጮቻችን ተመልሰናል። በዚህ ሰዓት ላይ የምንገኘው ኦስሎ ከተማ በኖርዌይ ሀገር የሚደረገውን የኔሽንስ ሊግ የምድብ ሁለተኛ ዙር ጨዋታ በፍራንኮይስ ለጊዜ በዳኝነት እየተመሩ ሁለቱም ቡድኖች ስቴዲየም ውስጥ ገብተው ጨዋታው ወደ 8ኛ ደቂቃ አካባቢ ደርሷል። እጅግ በጣም ይቅርታን ጠይቃለን። በቴክኒክ ችግር ምክንያት ጨዋታውን ወደ እናንተ በቀጥታ ለማድረስ ተቸግረን ነበር አድማጮቻችን። አሁን ግን አሰላለፉን ነግረናችሁ ወደ ጨዋታው የምናልፍ ነው የሚሆነው። በኖርዌይ በኩል በቋሚ አሰላለፉ ውስጥ በግብ ጠባቂነት የአርቢ ላይፕዚግ ግብ ጠባቂ ኦርሃን ኒላንድ ተሰልፏል። የቀኝ ፉልባኮ ቦታ ላይ ፍሬድሪክ ኦርኔስ ተሰልፎበታል። ከግራ የቦሩሲያ ዶርትሞንዱ ሁሊያን ሬይሰን የሚጫወትበት ይሆናል። ክሪስቶፈር አዥየር ከሄጌም ጋር ተጣምሮ የሚጫወት ይሆናል። የአማካኝ ስፍራው ሶስት ተጫዋቾች ማርቲን ኦዲጋርድ፣ ሳንደርበርግ እንዲሁም ደግሞ ሌላኛው ፓትሪክ በርግ አብሯቸው ይገኛል። ከቀኝ ክንፍ እየተነሳ አንድሪያስ ሽልድሩፕ ሲጫወት የአጥቂ ቦታው ላይ ከግራ ክንፍ ደግሞ አንቶኒዮ ኑሳ ይገኝበታል። የመጨረሻ 9 ቁጥር ቦታውን ደግሞ ኤርሊንግ ብራውት ሃላንድ ሊጫወትበት ተሰይሟል። በነገራችን ላይ በፖርቱጋል በኩል ቋሚ አሰላለፉን እንመልከት። ዲየጎ ኮስታ በግብ ጠባቂነት ተሰልፎ እየተመለከት ነው እንገኛለን። የተከላካይ ስፍራ ላይ ደግሞ በዚህ ሰዓት ከቀኝ ፉልባክ የተነሳው ያው ካንሴሎ ነው። ከግራ ደግሞ ኑኖ ሜንዴዥ ይጫወታል። የመሃል ተከላካዮች ሬናቶ ቬጋ እና ሩበን ዲያዝ ናቸው። ፓሊኒያ ከእነሱ ፊት ለፊት የሚገኝ ተጫዋች ሲሆን የአማካኝ ስፍራው ላይ ፔድሮ ኔቶ፣ ጃኦ ኔቬስ፣ ኮንሴሳው የሚጫወቱ ሲሆን ጎንካሎ ራሞስ እና ዣኦ ፊሊክስ የመጨረሻ አጥቂ ስፍራውን ተሰይመውበት እየተመለከትን እንገኛለን። በተጠባባቂ ላይ በፖርቱጋል በኩል ክርስቲያኖ ሮናልዶ፣ ራፋኤል ሊያኦ፣ ቪቲኒያ፣ ሩበን ኔቬስ፣ ፍራንሲስኮ ትሪንካኦ፣ በርናርዶ ሲልቫ የመሳሰሉ ጨዋቾችን እናገኛለን። አድማጮቻችን አዎ፣ ይህንን ጨዋታ ላምባዲና ስፖርቶች እኔ መሳይ ተስፋዬና ባልደረባዬ ሙሉቀን ውጪ ወደ እናንተ እናደርሳለን። እዚህ ሰዓት በግራ መስመር ላይ ሽልድሮ በመጫወት ጥረት ሲያደርግ የተመለከተ ነበር የምንገኘው። አዎ ሁለቱም ይህንን ጨዋታ በዳኝነት በነገራችን ላይ ያዙት ከፈረንሳይ ፍራንኮይስ ለጊዜ በዋነኝነት ጨዋታውን ይመሩታል። ኩል ሙግኒየ ከመስመር ዳኝነት ከመሄዲ ራሁሙኒ ጋር ተጣምሯል። ጀረሚ ፒንጋርድ በአራተኛ ዳኝነት ሲገኝ በቫራል ቢተርነት ቤንጃማ ኢንተርናሽናል ብራንቫን ዌስኪ ይገኝበታል። አሲስታንት ቫር ደግሞ ኒኮላስ ሬኔቭሌን የምንመለከት ይሆን። አላለገኛ ኳስ ነበረ፣ ኖርዌዎች ብሎክ ተደረገባቸው። ጨዋታው በነገራችን ላይ ኦሊቫል ስታዲየን ላይ ነው። ኦሊቫል ስታዲየን በኦስሎ በ1926 የተመሰረተው ይህ ስቴዲየም ትልቅ የሚባለው የብሔራዊ ቡድን ጨዋታዎች እያስተላለፈ ነው። በነገራችን ላይ ለዚህ የደረሰው ዛሬም ይህንን ተጠባቂ ጨዋታ እያደረሰ ይገኛል። ሁለቱ ቡድኖች የመጨረሻ ጊዜ 2016 አካባቢ ግንኙነት እንዳላቸው ይታወቃል። ኤርሊንግ ብራውት ሃላንድ እና ክርስቲያኖ ሮናልዶ በዛሬው ጨዋታ ይፋጠጣሉ ተብሎ ቢጠበቅም ክርስቲያኖ ሮናልዶ ከተጠባባቂ ወንበር ተነስቶ ነው ጨዋታውን የሚያደርገው። አብራችሁን እስከ መጨረሻው እንድትቆዩ ጋብዛለን። ተወዳጁ ጣቢያ ብስራት ኤፍ ኤም 101.1 እያደመጣችሁ ነው። ሬናቶ ቪየጋ ለዲየጎ ኮስታ፣ ዲየጎ ኮስታ። በነገራችን ላይ ፖርቱጋሎች ሙሉ ለሙሉ ነጭ መለያ አጥልቀው ገብተዋል። ጥቁር ሰማያዊ ገንባሌ በጥቁር ሰማያዊ ቁምጣና በቀይ መለያ አጥልቀው የገቡት ደግሞ ቫይኪንጎቹ ኖርዌዮች ናቸው። በግራ መስመር ላይ በዓለም ዋንጫው የብራዚል ብሔራዊ ቡድን ጥለው እንደነበረ ማስታወስ ያለብን ይመስለኛል። ጨዋታው በሰዓት 11ኛው ደቂቃ ላይ ደርሰናል። ምንም ጎል የለም፣ አሁንም ቀጥሏል። ፔድሮ ኔቶ ወደ ቦክስ ገብቶ ለመጫወት ጥረት ሲያደርግ የተመለከተ ነበር የምንገኘው። ዛሬ ቬሶሮና ኳስ መለስ አደረገ። ፓሊኒያ በቀይ መስመር ላይ አሁንም ሌላ ኳስ ኮንሴሳው ክሮስ አደረገ። ግሩም ኳስ የመጀመሪያ ጎል ለማስቆጠር ዣኦ ኔቬስ የፓሪስ ሴንት ዠርሜን አማካኝ ተቃርቦ ነበረ። ሆርጌ ሱስ ሙሽራ መስሏል። ጥቁር ኮታቸውን በጥቁር ጨርቅ ሱሪ አድማጮቻችን፣ ሙሉ ሱፍ በነጭ ሸሚዝና በጥቁር ከረባት አጥልቀው ነው በዚህ ሰዓት የገቡት። ከኮንሴሳው የሚጣሉት ኳሶች የሚጠበቁ ናቸው በጨዋታው። እንዲሁም ደግሞ በኖርዌይ በኩል የበለጠ የአማካኝ ስፍራው ጥምረት ወደ አጥቂ የሚያሻግረው ኳስ አንቶኒዮ ኑሳ እንዲሁም ደግሞ ሽልድሩፕ ክሮስ እያደረጉ ለኤርሊንግ ብራውት ሃላንድ ቦክስ ላይ የሚቀልቡበት አጋጣሚ እጅግ በጣም ይጠበቃል። ኮንሴሳ ግሩም ኳስ ነበረ ለዣኦ ኔቬስ። ግሩም አጋጣሚ ምናልባት ያው ካንሴሎ በግራ መስመር ላይ የመጀመሪያውን ጎል ለማስቆጠር እድላቸውን ሳይጠቀሙ ቀርቷል። እጅግ በጣም ፈጣን ኳሶች የተሸጋገሩ ነው የሚገኙት በዚህ ሰዓት ላይ። አሁንም ኖርዌዮች ኳስ ተቆጣጥረዋል። ማርቲን ኦዴጋርድ ለሽልድሮፕ ሽልድሮፕ ወደፊት ኳስ አሻግሮ ለመንጓጥረት እያደረገ ተመለከተን የምንገኘው አደገኛ አጋጣሚ ሽልድሮፕ ምን አይነት ኳስ ነው ገባ ይዘው አደገኛ አጋጣሚ ማርቲን አደጋር ሃላንድ ወጣበት ምን አይነት አደገኛ አጋጣሚ ነበረ ኖርዌዮች ሳይጠበቁ የመጀመሪያውን ጎል ለማስቆጠር ተቃርበው ነበረ አድማጮቻችን ሽልድሮፕ ምን አይነት የማይገመት ተጫዋች ነው የቤኔፊካው ጂጋ አደገኛ የመስመር ተጫዋች መጨረሻ ሳጥኑ ስለነበረው ኤርሊንግ ብሮት ሃላንድ ማርቲን ኦዴጋርድ የሰጠበት መንገድ እጅግ በጣም አስገራሚ ነበር ግን ቦክስ ውስጥ ያላቸውን ፕሬዘንስ በሚገባ ወደ ጎልነት ሳይቀይሩት ለማጮቻችን የመጀመሪያውን ጎል ለማስቆጠር ተቃርበው አይናቸው እያያመለጣቸው አንቶኒዮ ኑሳ እና ማርቲን ኦዴጋርድ በዚህ ሳ ላይ እየተመለከት ናቸው ነው ከዚህ ቀደም የብሔራዊ ቡድኑ ዋና ተጫዋች ነበረ ስታል ሶብላኬንን እያየነው ነበረ ከደቂቃዎች በፊት አድማጮቻችን ጨዋታው ቀጥሏል ማርቲን ኦዴጋርድ አሻማ እሱ ያሻማው ኳስ ረዥም ኳስ ነበረ ኳሷ ተመታ በቀላሉ ወታለች በዚህ ሳ ላይ የበለጠ በነገራችን ላይ አማካኝ ስፍራ ላይ ተገኝቶ እድሎችን እየፈጠረ የነበረው ፓትሪክ በርግ ነው በዚህ ሰዓት የማዕዘን ምቱ ሲሻገር መቶት ሊያወጣ የቻለው 14ኛ ደቂቃ ላይ ደርሰናል ሬናቶ ቪዬጋ መለሰ ኳስ ለዲየጎ ኮስታ ዲየጎ ኮስታ በረዥሙ የመታው ኳስ እግራ መስመር ላይ አሁንም ጥሩ ኳስ ለመጫወት ጥረት ሲያደርጉ የተመለከተ ነበር የምንገኘው ፈጣን የሽግግር ኳሶች ለትኩረት ለማድረግ ያሰቡ ይመስላሉ በተለይ ደግሞ በመልሶ ማጥቃት ለመጫወት እጅግ በጣም አደገኛ የመስመር ተጫዋቾች የያዘችው ኖርዌይ ፈጣን መልሶችን ሊሰጥ ይችላል ለፖርቱጋል ሽልድሮፕ እንዲሁም ደግሞ ኑሳ እጅግ በጣም ግሩም የመስመር ተጫዋቾች ናቸው ለትራንዚሽን የሚመቹ አይነት ዛሬ ምን ያሳዩናል ይህ ጌም ጋር ነው ኳስ የሚገኘው ጌም የሚሰጠውን ሰው ከተመለከተ በኋላ ለሳንደርበርግ ኳስ አረጋግቷል ወደኋላ መለስ አደረገ ለክርስቶፈር አዥየር በቀይ መስመር ላይ ሌላ ፈጣን ኳስ ለሽልድሮፕ ሰጥቶታል ፈጣን ኳስ ሽግግር የመልሶ ማጥቃት አደገኛ እንቅስቃሴዎች አሁንም ለመፍጠር ማርቲን ኦዴጋርድ ከአርሰናል ጋር አምና የፕሪሚየር ሊግ ዋንጫ አሸንፏል ከሀገሩ ጋር ክረምት ላይ ወደ አቋሙ እንዲመለስ የበለጠ በአርሰናል ቤት እንዲያብብ የረዳውን አይነት ፐርፎርማንስ ከኖርዌይ ብሔራዊ ቡድን ጋር በዓለም ዋንጫው አሳይቷል ዛሬም በአምበልነት ሀገሩን እየመራ ነው ከዚህ ቀደም በሪያል ሶሴዳድ በሪያል ማድሪድ እናቀዋለን አድማጮቻችን ኮንሴሶ ላይ ጥፋት ተፈጽሟል 15ኛው ደቂቃ ላይ ደረሰን
0: አዎ መሳይ 15 ደቂቃ ላይ ደርሰናል የፖርቱጋልና የኖርዌይ ጨዋታ እጅግ በጣም ወሳኝ ነው በኔሽንስ ሊግ የጨዋታውን እንቅስቃሴ በተመለከት የበለጠ የሆርጌ ጄሱስ ቡድን ፖርቱጋል ክርስቲያኖ ሮናልዶን አሳርፎ ነው የገባው የትልቅ ውሳኔ ነው ከሆርጌ ጄሱስ ምክንያቱም ሮናልዶን ቤንች ማድረግ በጣም ከባድ ነው ግን ደግሞ አሁን ባለው ሁኔታ ቅድም እንዳልከው 90 ደቂቃ የመጫወት ፐርፎርማንስ ጉዳይ ጥያቄ የሚነሳ ነው በዚህ ምክንያት ሆርጌ ጄሱስ ነው የወደፊቱን ቡድን የበለጠ ያሰቡ ይመስላል መሳይ ሮናልዶን የበለጠ ውጪ ከጨዋታ ውጪ ማድረጋቸው ቤንች ላይ ነው የሚገኘው በእርግጥና የበለጠ የጨዋታው እንቅስቃሴ ስትመለከት በኖርዌይ በኩል ምንም ጥያቄ የለውም የሚጠበቁ ሁለት ተጫዋቾች ናቸው ያሉት ሰዎች ሃላንድ ላይ እና ኦዴጋር ላይ ትኩረት ሊያደርጉ ይችላሉ ግን ሽልድሮፕ በጣም ጥራት ያለው ተጫዋች እንደሆነ ይታወቃል እና እስካሁን ባየነው የጨዋታ እንቅስቃሴ ተመጣጣኝ የሆነ ፍክክር እያየን እንገኛለን የበለጠ ግን የአማካይ መስመር ፍክክር ትኩረትን የሚስብ ነው መሳይ
1: በግራ መስመር ላይ አሁንም ኔቶ ምናልባት አደገኛ ኳስ ፔድሮ ኔቶ ግሩም አጋጣሚ ፖርቱጋል ፌሊክስ የመጀመሪያውን ጎል ጌደጌዶ አድማጮቻችን ያልተጠበቀ አደገኛ የማጥቃት እንቅስቃሴ ከግራ መስመር ከኔቶ ተነስቶ የሳጥኑ ግማሽ ጨረቃ ላይ ብቻውን ተነጥሎ ቆሞ ለነበረው ባለፈውም አድማጮቻችን ለፖርቱጋል ብሔራዊ ቡድን የድል ጎል መገኛ የነበረው ፌሊክስ በዚህ ሰዓትም ላይ ጎል አስቆጥሯል ምን አይነት ድንቅ ጨዋታን ያስመለከቱን ፖርቱጋል ዌልስን ስታሸንፍ ጎል አስቆጠረ ጃው ፌሊክስ ዛሬም ለፖርቱጋል የቁርጥ ቀን ልጅ መሆኑን አሳየ የኒላንድ መረብን በሚያስገርም መልኩ እንዳያገኘው አድርጎ ኳሱን ደፈረበት ፔድሮ ኔቶ ሊደነቅ ይገባዋል ከግራ እጅግ አስገራሚ ኳስ ነው ይዞለት የገባው የመጨረሻ ውሳኔውም አስገራሚ ነበረ ዣው ፌሊክስ አላንገረገረ ሙሉ
0: መሳይ የካፔትሮ ኔቶ በላይ ደግሞ መደነቅ ያለበት ሜንዴጅ ነው መሳይ የበለጠ ወደፊት ሄዶ በእርግጥ ልጩ በጣም በማጥቃት የሚታማ ተጫዋች አይደለም ግን በሮቤርቶ ማርቲኔዝ ስር ኑኖ ሜንዴጅ የበለጠ ከማጥቃት ይልቅ ለመከላከል የቀረበ ተጫዋች ነበር ሲያጠቃ ራሱ ሮቤርቶ ማርቲን የሚቆጡት አይነት ተጫዋች ነበር። አሁን ባለው ሁኔታ ግን በሆርጌ ጄሱስ ስር የበለጠ ነጻነትን ያገኘ ይመስላል። ኑኖ ሜንዴሽ ፔድሮ ኔቶም የቼልሲውን ፐርፎርማንስ በዚህ ጨዋታ ላይ ያሳየ ይገኛል ለብሔራዊ ቡድኑ።
2: በትክክል ያንን ነው እያየን የምንገኘው አድማጮቻችን። በዚህኛው የኔሽንስ ሊግ ጨዋታ ላይ ብዙ ጉዳቶችን እየተመለከትን ነው። ምናልባትም ለክርስቲያኖ ረፍትም እንደ መስጠት ይመስላል። ዛሬ ጃው ፊሊክስን ከጎንካሎ ራሞስን ያጣምረው ሆርጌ ሄሱስ ጥሩ ጥምረትን ያስመለከቱን ጎልም አስቆጥሯል። ያው ፊሊክስ ሆርጌ ሄሱስን እየተመለከትናቸው ነው። እጅግ በጣም ይቅነጠነጡ አይነት አሰልጣኝ ናቸው።
0: 72 ዓመታቸው ነው መሰለኝ።
2: አይመስሉም ግን አይመስሉም፣ ጠንካራ ናቸው። ኮንሴሳው በግራ መስመር ላይ የማዘን ምቱን ለማሻገር በዝግጅት ላይ ይገኛል። ኮንሴሳው ፍራንሲስኮ ኮንሴሳው ፍራንሲስኮ ኮንሴሳው አሻገረ ሁለተኛውን ጎል ለማስቆጠር። ኖርዌይን እያጠቋት በተደጋጋሚ የግብ ክልሏ ላይ እያንዣበቡ ነው የሚገኙት። ግሩም አጋጣሚ ክሮስ አድርገው ነበር ኔቶ። ምናልባት አየር ላይ አደገኛ አጋጣሚ ነበረ። ተመለሰ ኳሱ በቀላሉ ተመለሰ። አድማጮቻችን ሬናቶ ቪዬጋ ኳሱን መልሶታል። ድጋሚ የመልሶ ማጥቃት እንቅስቃሴ እንዳይፈጠር አድርገው ኳሱን አወጡ። ግሩም አጋጣሚዎችን እየተመለከትን የምንገኘው ምናልባትም ኖርዌዎች የመጀመሪያ ያገኟትን አጋጣሚ ወደ ጎል የመቀየር ሂደቱ ላይ ደከም ብለው የተገኙ ስለሚመስሉ ነው እንጂ ጎል የማግባት እድል ይኖራቸው ነበረ። ፍሬድሪክ ኦርሴንስን እየተመለከትን ነበር። ጨዋታውንም ቀጥሏል። ኖርዌዎች ኳስ ተቆጣጥረው ለመጫወት ጥረት ሲያደርጉ እያየን የምንገኘው ፍሬድሪክ ኦርሴንስ ኳስ ወደ ኋላ መለሰለን። ኒላንድ ሙሉ ለሙሉ አረንጓዴ መለያ ለብሶን የገባው የኖርዌው ግብ ጠባቂ አንቶኒዮ ኑሳ ምን አይነት ኮንትሮል ነው! የወጣ ይመስል ነበረ ኳሱ። ጥፋት የተፈጸመበት ይመስላል። ያው ካንሴሎ ጥፋቱን አልፈጸምኩም እያለ እየተከራከረ ነው። ምናልባት ቢጫ ለሆርጌ ሄሱስ ነው ወይስ ለስታፍ አባላቸው? አንቶኒዮ ኑሳ ዘኒው ኔይማር ይሉታል አድማጮቻችን። እጅግ በጣም ድንቅ ብቃት ያለው ልጅ ነው።
0: ለጆ ካንሴሎ
2: ያው ካንሴሎ ከሆነም ትንሽ ምናልባት ፍራስትሬሽኑ ስለገባ ከዛ በኋላ ለዛ ሊሆን ይችላል። ለዛ የሚሆንበት እድል ከፍተኛ ነው። የኑሳ ኮንትሮል ግን አድማጮቻችን፣ አንቶኒዮ ኑሳ ይህ ተጫዋች በበርካታ ደጋፊው ዘንድ የሚወደድበት ምክንያት ይህ ነው። በትክክል ኖርዌያዊ ኔይማር ነው የሚሉት አድማጮቻችን። እጅግ በጣም ድንቅ ኳሊቲ ያለው ተጫዋች ነው። ሆርጌ ሄሱስ ናቸው። በትክክል ለእሳቸው ሆነ ነበር ያስታውቃል። ያው ካንሴሎ ቢጫ የሚያስመዘዝ አይነት ጥፋት አልነበረም፣ የመጀመሪያ ግንኙነቱም ነው። ስለዚህ በትክክል ፍራንኩስ ሌግዚያ በፍጥነት መወሰን አልፈለጉም ነበረ። አሁንም ጨዋታው ቀጥሏል። በቅጣት ምት የሚቀጥል ይሆናል። ኖርዌዎች ሬይሰን ኳስ በረዥሙ መታ። በቀይ መስመር ላይ ማርቲን ኦዴጋርድ ያሻገረው ኳስ አዤር ነበረ። ግሩም ኳስ ወጣ። በቀላሉ ኳሱ ሊወጣ ችሏል። አጀር በደንብ በለፉት ዓመታት ምናልባት ጥራቱን በብሬንፎርድ ቤት
0: እውነት ነው
2: እያስመለከተ ነው። ሙሌ አማካኙ ደግሞ ሳንደርበርግ በፉላም እንዲሁም ደግሞ አጣማሪው ስለ ማርቲን ኦዴጋርድ ማውራት አይጠበቅብንም፣ ግን ሽልድሮፕን ስናነሳ በቤኔፊካ ቤት እጅግ ድንቅ ከሆኑ ጨዋቾች መካከል አንዱ ነው። በዚህ ሰዓት ላይ የኖርዌው ከዚህ ቀደም በኖርዌይ ብሔራዊ ቡድን የተጫወተው ሶልባኬንን እየተመለከትን የምንገኘው 47% የኳስ ቁጥጥር በፖርቱጋል በኩል 53ቱ ግን ኖርዌይ። ሙሌ
0: በሌሎች ጨዋታዎች አየርላንድ እስራኤልን 2-0 እየመራች ትገኛለች። መሳይ
2: አየርላንድ 2-0
0: እስራኤልን አወዛጋቢ ነበር። ከጨዋታ በፊት ጨዋታ እናደርጋለን አናደርግም ከእስራኤል ጋር በሚል ፈርመው ነው ተጫዋቾቹ እናደርጋለን ያሉት። ጨዋታው ተካሂዷል። አሁንም እየተካሄደ ነው የሚገኝ 2-0 እየመራች ትገኛለች አየርላንድ።
2: ወርማቶቻችን እጅግ በጣም ያስገርማል። ከእስራኤል ጋር ብዙ ብሔራዊ ቡድኖች በነገራችን ላይ
0: ከእስራኤል ጋር መጫወት
2: አይፈልጉም። አዎ እናውቀዋለን ለምን እንደሆነ። አሁንም ኳስ መልሷል። ሄጌም ኳስ ለኒላንድ ኒላንድ 22ኛው ደቂቃ ላይ ደርሰናል። የክብረ ጋሮቻችን አማራ ባንክ፣ ሆፕ ኢንተርፕራይዝ፣ ዩኒቨርሲቲ ኮሌጅ እንዲሁም ደግሞ አፍሪ ሄርባል ናቸው። እናመሰግናለን። በቀይ መስመር ላይ ኖርዌይ የሚል የደጋፊዎች ድምፅ እየሰማን ነው። የደጋፊዋቸውን ድባብ በነገራችን ላይ በዓለም ዋንጫው አይተነዋል። እጅግ በጣም ምናልባት ቤስት ፋን ኦፍ ዘ ቶርናመንት ምንም ጥያቄ የለውም ነበረ ኖርዌይ ናቸው። አሁን ኳስ አረጋግተዋል። ሳንደርበርግ ወደኋላ መለስ አደረገ። አረጋግቶ ለመጫወት ራስ ያርጉ ያየን ነበር የምንገኘው። አንቶኒዮ ኑሳ ኖርዌያዊው ኔይማር ግሩም ኳሶች ናታሉ በቀላሉ ያልፋል። ሺልድሮፕ ኳስ የሚያሻግር ይመስላል። ሺልድሮፕ ኮራላ ኳስ መለሰ። አሳንደር በርግ እዛው አረጋግቶ ለመጫወት ጥረት አድርጎ ነበር። ቦክስ ውስጥ ብራል ማታደገኛ ኳስ ሃላንድ አመለጠው። ሌላ አጋጣሚ ኦ
0: ዲጎ ኮስታ መሳይ
2: ምን አይነት ኳስ ነው? እኔ ከዲጎ ኮስታ ምናልባት ድንቅ ነው የመለሰው ኳስ። ነገር ግን ኤርሊንግ ብሮታላንድ የማርቲን ኦዴጋርድ ጥራት ያለው ፓስ አለ። እሱ ኳስ አልተሳካም ነበረ። ዲጎ ኮስታ መለሰው።
0: ኮስታ አይደለም
2: ተከላካይ
0: ሩበን ዲያዝ
2: ሞተበት። አድማጮች ሞተበት አንበሉ። ሩበን ዲያዝ ምን አይነት ክሊራንስ ነው ያስመለከተን? ሙሉ ብዙ ጊዜ በእግር ኳስ አንመለከትም እንዲህ አይነት ራስን ሙሉ ለሙሉ አሳልፎ ሰጥቶ ብሔራዊ ቡድንን መታደግ።
0: የዲጎ ኮስታን አረመለት
2: በትክክል እንከኑን በደቂቃ ነው ያረመለት። ሙሉ ምንም ጥያቄ የለውም። ጨዋታውንም ቀጥሎ እየተካሄደ ይገኛል። 0-0 ላይ ናቸው አድማጮቻችን፣ 0-0 ላይ ናቸው። ምንም አይነት የውጤት ለውጥ የለም በዚህ ሰዓት ላይ። ምናልባት ፖርቱጋሎች ያገኟትን እድል በፍጥነት መጠቀም፣ ኖርዌዎች ግን እድላቸውን አልጠቀሙትም ነበረ። ኤርሊንግ ብሮታላንድ ግሩም ግሩም አጋጣሚዎችን አግኝቶ ሳይጠቀምበት ቀርቷል። ሁለት ኳሶችን የበለጠ ጫናዎችን አሁን ፖርቱጋሎች ለመፍጠር ኑኖ ሜንዴዥ በግራ ከፔድሮ ኔቶ ጋር ያለው ጠበረታ አስገራሚ ነው። ፔድሮ ኔቶ፣ ኑኖ ሜንዴዥ አንድ ለአንድ አስገራሚ ጨዋታ ነው እያሳዩ ነው የሚገኙት። ግሩም ክሮስ ተደረገ። የመጨረሻ ሳጥን ውስጥ አሪፍ አጋጣሚ ለመፍጠር ጥረት አድርገው ነበረ። አንቶኒዮ ኑሳ የመልሶ ማጥቃት በግራ መስመር ላይ ኳስ በቀላሉ እንዲወጣ ሆነ። አሁንም ዲየጎ ኮስታ ጋር ነው በቀላሉ ሊደርስ የቻለው። ምናልባት የመጀመሪያውን 45 ጎል አስቆጥሮ መርቶ የሚወጣው ቡድን ለሁለተኛው 45 የበለጠ ድል ያሰፋል። ኖርዌይ ይህንን መልስ የምትመልስበት ይሆን ወይስ በዚሁ 1-0 ፖርቱጋሎች የመሩ ይወጡ ይሆን? ያለ ክርስቲያኖ ሮናልዶ የጀመሩት ፖርቱጋሎች ምን ያስመለክቱናል? አድማጮቻችን፣ ኖርዌይ የሚል የደጋፊ ድምፅ አለ። አንቶኒዮ ኑሳን ለማስቆም ግን በጣም ተቸግሯል። ሙሉ
0: ኮንሴሳውን
2: እየታገለው ያለው ያው ምን ያህል ደግሞ እንደሚከላከልም እያየ እንደሆነ ነው። በመስመር ተጫዋች ይከላከላል፣ ወደኋላ እየተሳበ የበለጠ የቡድን ስራ ያለበት አይነት ብሔራዊ ቡድን ይመስላል። አሁንም ጨዋታው ቀጥሏል። በግራ መስመር ላይ ፈጣን እንቅስቃሴ ምናልባት ፖርቱጋሎች ኑኖ ሜንዴዥ በጥርለጠ ቦክስ ውስጥ እየገባ የሚያስቸግረው ተጫዋች ይመስላል።
0: አየርላንድ ሶስተኛ ጎል አስቆጥራለች። እስራኤልን 3-0 እየመራች ትገኛለች። መሳይ
2: እጅግ አስገራሚ ውጤት ነው ዛሬ። ምናልባት እስራኤሎች አድማጮቻችን ሙሉ ለሙሉ የበላይነት እየተወሰደባቸው ነው። በቅርብ ዓመታት ግን ጠንካራ ክለቦች አላቸው። በነገራችን ላይ ሙሉ እነ በአውሮፓ ሊግ
0: ማካቢ ሃይፋ
2: በትክክል ማካቢ ቴላቪቭን ማስታወስ ያለብን ይመስለኛል። ፖርቱጋሎች ከኖርዌይ ደጋፊዎች እኩል ስቴዲየሙን እየቀወጡት ነው። አድማጮቻችን በድምፅ ማጉያ ለብሔራዊ ቡድናቸው ከባድ ድጋፍ እያስተላለፉ ነው። ዣኦ ፌሊክስን እያየነው ነው። ክሮስ ሊያረግ ኳሱን እየተዘጋጀ ነው የሚገኘው። በዚህ ሰዓት ላይ የማዘን ምት አግኝተዋል ፖርቱጋል። ግሩም አጋጣሚ ዣኦ ፌሊክስ ምናልባት ናቶ ቪየጋ አስገራሚ ክሮስ ነበረ፣ ሳይጠቀሙበት ቀሩ። ኳስ ተመልሷል ዣኦ ፌሊክስ ጋር ነው የሚገኘው። ዣኦ ፌሊክስ አንድ ለአንድ አሸንፎ ለማለፍ እየታገለ ነው። ዣኦ ፌሊክስ የመጨረሻ ሳጥን ውስጥ ግሩም አጋጣሚ ነው፣ ግን ኳሷን ሳይጠቀሙ ባቀሩ ድጋሚ ወጣች። አዎ የበለጠ የፉልባክ ኃላፊነቶች የቡድን ይጠብቀዋል። ከመስመር የሚነሱ ኳሶችም ትልቅ ድል ሊኖራቸው ይችላል። የአዥር
0: ክርስቲያኖ ሮናልዶ
2: ዲየጎ ዳሎ ከክርስቲያኖ ሮናልዶ ጋር ቁጭ ብሎ እያየናቸው ነው። ካስተዋልክ ግን በጣም የብሔራዊ ቡድን የቅርብ ጓደኛው ለክርስቲያኖ ሮናልዶ ዲየጎ ዳሎ ነው። የተኛውም ሰዓት ላይ አብረው ነው እንመለከታቸዋለን። የተኛውም ሰዓት ላይ ሮናልዶ ዛሬ በተጠባባቂ ጀምሯል፣ አብሮት ቁጭ ብሏል። የአየር ሁኔታው ብርዳማ ይመስላል። ምናልባት በኖርዌይ አድማጮቻችን እጅግ በጣም የተረጋጋ ድባብ ነው እየተመለከትን የምንገኘው፣ ግን ጨዋታው የተረጋጋ አይደለም። በጣም ጥሩ እንቅስቃሴ የምናይበት ነው። ሙሌ በተለይ አማካኝ ስፍራ ላይ ያለው የበላይነት በማርቲን ኦዴጋርድ የሚመሩት ኖርዌዮች የተሻሉ ናቸው። ከመስመርም በሚነሱ ኳሶች ደግሞ በኑኖ ሜንዴዥ እና በፔድሮ ኔቶ በኩል ትልቅ ነገር እየተመለከተ ነው። ጨዋታው አሁንም ቀጥሏል። አብራችሁን እስከ መጨረሻው እንድትቆዩን ጋብዛለን። ተወዳጁን ጣቢያ ብስራት FM 101.1 እያደመጣችሁ ነው የምትገኙት። በቀይ መስመር ላይ በለጠ ያው ካንሴሎ ኳስ ለሬናቶ ቪጋ ለማጫወት ጥረት አድርጎ ነበር። ሩበን ዲያስ ወደ ግራ መስመር አደገኛ ኳስ ገለበጠ። ምናልባት ፔድሮ ኔቶ የመጀመሪያውን ጎል ለማስቆጠር እጅግ ኃላፊነቱን የወሰደው ፔድሮ ኔቶ ለጎንካሎ ራሞስ ግሩም ኳስ ሰጥቶ ነበረ። ሳጥን ውስጥ ሳይሳካ ቀረ ኳሱ። እጅግ አስገራሚ አድቫንቴጅ ነበራቸው። የመልሶ ማጥቃት እድል አግኝተዋል። በዚህ ሰዓት ላይ ምናልባት ኖርዌዎች ወደ ጨዋታው የሚመለሱበት አደገኛ እድል ያለ ይመስል ነበር። ሬናቶ ቪየጋ ኳሷን በቀላሉ አወጣ። አሁንም ከቦክስ ውጪ ምናልባት አስገራሚ እድል ነበረ። ዲየጎ ኮስታን እያየነው ነው። ፈጣን እንቅስቃሴዎች በሁለቱም ቡድኖች በኩል እያየን ነው። በተለይ በመልሶ ማጥቃት የመስመር ተጫዋቾቻቸው እጅግ በጣም ጥራት እንዳላቸው እየተናገርን ነው። የመሀል ተከላካዩ አዤር እንኳን ለማጥቃት ይመጣል። ወሳኝ ኃላፊነቶችን ይወጣል። የብሬንፎርዱ ክሪስቶፎ አዤር ዲየጎ ኮስታውን ጨዋታው ለማስቀጠል ጥረት እያደረገ የተመለከት ነው የምንገኘው። ወደፊት የሚደራጁ ኳሶችን እየበለጠ ከዲየጎ ኮስታ ተነስተው ነው የሚቀጥሉት። ሬናቶ ቪየጋ ለኑኖ ሜንዴዥ፣ ኑኖ ሜንዴዥ ኳስ አረጋግቷል። በፓሪስ ሴንት ጀርሜን ልክ ለፖርቱጋል ብሔራዊ ቡድን አይሰጥም ተብሎ ይታማል። እሱ ብቻ አይደለም፣ በእርግጥ ቪቲኒያ፣ ዣው ኔቬስ ባለፈው የውድድር ዓመት ድንቅ ብቃት የነበረው ብሩኖ ፈርናንዴዝን ጨምሮ ለ2026 የዓለም ዋንጫ እጅግ በጣም ትልቅ መነሳሻ ለብሔራዊ ቡድን ይሆናሉ ተብሎ ቢጠበቅም በብሔራዊ ቡድን ውስጥ ይሄ ነው የሚባል እንቅስቃሴ ሲያሳዩ አላየናቸው ነበረ። ግሩም ኳስ ምናልባት ቦክስ ውስጥ የውሳኔ ችግር ሙሉ ሀላንድ ብቻውን ነበር። መስመር አደገኛ የሚነሱ ኳሶችን እያየን ነው የምንገኘው። ፓትሪክ በርግ ነበረ ኳስ ወጥቷል። አሁንም ጨዋታ የሚቀጥል ነው የሚሆነው። ፓትሪክ በርግ ከመስመር ተነስቶ ኑኖ ሜንዴዥን አታሎ ገባለሁ ብሎ ተሳክቶላቸውም ነበረ። የሄዱበት መንገድ እጅግ አስገራሚ ነበረ። የበለጠ ከቀኝ እየተነሱ የሚጫወቱ ተጫዋቾች ወሳኝነት ያላቸውም ይመስላሉ። የማዘን ምት አግኝተዋል። በዚህ ሰዓት ላይ ኖርዌዎች በረዥም የሚታይነ ኳስ ነው። ምናልባትም ቀደም ካሉት እንቅስቃሴዎች አንጻር ማርቲን ኦዴጋርድ የበለጠ ወደ ውስጥ ኳሶችን አርዝሞ ሲጥል ነበር ያየነው። ምናልባት ኦዴጋርድ ያሻማው ኳስ አስገራሚ ነበር። በዚህ ሰዓት ላይ ኤርሊንግ ብራውት ሃላንድ በግንባሩ ገጭቶት በቀላሉ ወጣ። የኤርሊንግ ብራውት ሃላንድ የአየር ላይ ሙከራ እሱ አልነካውም ነበር። ምናልባት ለእሱ ይመጣል ጉዳይ እሱ አልነካም ነበር። አድማጮቻችን ሄጊም ነበረ ትክክል። እሱ የሞከረው ኳስ የበለጠ ለኤርሊንግ ብራውት ሃላንድ ቢጥልልን ኖሮ የበለጠ አደጋ ለመፍጠር ተጋላጭ ነበር የፖርቱጋል የተከላካይ አወቃቀር። አድማጮቻችን አሁንም ኳስ ያው ካንሴሎ ጋር ነው የሚገኘው። በቀይ መስመር ላይ ያው ካንሴሎ ለኮንሴሳው ፍራንሲስኮ ኮንሴሳው ኮንሴሳው የሚሰጠውን ሰው የተመለከተ ነው። ክሮስ የሚያደርገው አይነት ኳስ ነው። ወደኋላ መለስ አደረገ። አሁንም አረጋግተው እየተጫወቱ ነው። የመጨረሻ ሳጥን ውስጥ የሚጣል ኳስ ታትረው እየፈለጉ እየተመለከት ናቸው ነበር የምንገኘው። አሁኑ ኳስ ወደኋላ ተመለሰ። አረጋግተውታል። ፖርቱጋል ሩበን ዲያዝ አንበሉ ለፓሊኒያ ሰጥቶታል። ፓሊኒያ ግሩም የማጥቃት እንቅስቃሴ ቀይ መስመሩን ሰብሮ ለመግባት ጥረት አድርገው ነበረ። ኮንሴሳው አድርገኝ የምንለው ማጥቃት እንቅስቃሴ ኮንሴሳው ከቦክስ ውጪ በሚያደርጋቸው አደገኛ ሙከራዎች እንዲሁም ደግሞ ለመጨረሻ 9 ቁጥር በሚጥላቸው ክሮሶች የሚታወቀው ፍራንሲስኮ ኮንሴሳው የቀኑ የፖርቶ የመስመር ተጫዋች በዚህ ሰዓት በዩቬ እየተጫወተ የሚገኘው ወጣበት ኳስ በቀላሉ እጅግ አስገራሚ አጋጣሚ ነበር። አልተጠቀሙበትም አድማጮቻችን። ፍራንሲስኮ ኮንሴሳው ጨዋታው ቀጥሏል። 32ኛ ደቂቃ
0: መሳይ የበለጠ የፖርቱጋል ጨዋታውን በጣም ግልጽ ይመስላል። በሶስት ተከላካዮች ነው የሚጫወቱት፣ ሬናቶ ቬጋ፣ ሩበን ዲያዝ እና ሜንዴዥ። የበለጠ ጆ ካንሴሎ ከማጥቃት ይልቅ ኑሳን ማርክ ማድረግ ላይ ትኩረት አድርጓል። ከሱ ይልቅ ኑኖ ሜንዴዥ ነው ሲያጠቃ የምንመለከተው። በተለይ የኑኖ ሜንዴዥ እና የፔድሮ ኔቶ ጥምረት እጅግ በጣም ድንቅ ነው። አማካዮቹ የነ ፓሊናህ እና ኔቬስ በጣም ጥሩ ጥምረት ይመስላል እስካሁን ባየነው እንቅስቃሴ። ጆ ካንሴሎ ግን እንደ ኑኖ ሜንዴዥ መሆን አይችልም፣ ምክንያቱም በዛ ቦታ ላይ ኖሪጂያኑ ኔይማር አለ። ኑሳ
2: በትክክል የአንቶኒዮ ኑሳ ብቃት እጅግ በጣም የሚደነቅ ነው። ምናልባት እኔ ግን የዚህኛው የክረምቱ የዝውውር መስኮት ላይ የበለጠ እሱ በሮችን ዘግቶ ካልሆነ በስተቀር አንቶኒዮ ኖሳ በሌብዥግ ቤት አይቆይም ነበር። የመስመር ተጫዋች እጅግ በጣም ሬር የሆነ መጥቷል። በግራ መስመር ላይ አሁንም ራሱ አንቶኒዮ ኖሳ ኦ ኮንትሮል የሚያረጋግበት ብቃት እጅግ አስገራሚ ነው። አርማጮቻችን አንቶኒዮ ኖሳ ይዞ ገብቶ ነበር። ኳስ ድጋሚ አሁንም ዛማካይ ስፍራ ላይ ኦሬሰን ጋር ነበር የሚገኘው። የመልሶ ማጥቃት እድል ለፖርቱጋል ፈጠሩላቸው። ከኋላ ጥፋት ያለ ይመስላል በግልጽ ጃው ፌሊክስን እያየነው ነው። የምንገኘው ሁለቱ በርጎች የአማካኝ ስፍራ ነው የበለጠ ይባላል።
0: ሳንደርበርግ አለ፣ ሳንደርበርግ ደግሞ አለ።
2: በትክክል ሳንደርበርግ፣ እንዲሁም ደግሞ ፓትሪክ በርግ።